0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ እንደምን አደራችሁ? የለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንመኛለን። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍ ዳሌት በቲሽሬ ታፍሽን ፔ ዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 5 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 25 ቀን 2019 ዓ.ም ሲሆን የቴክኒክ ባለሙያችን ሻሮን ለርነር፣ የስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመንንን። የተከበራችሁ አድማጮቻችን፣ በቅድሜ የሰዓቱን ዜና እናቀርብና የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በአይቸው ባየ ይቀርባል።
1: አመሰግናለሁ ሰጠ። አርዕስተ ዜና፣ በጥቅምት 7 2023 ክስተት መሶስተኛ ዓመት መታሰቢያ ቀን ዛሬ ይታሰባል። ደቡብ ሶሪያ መከላከያ የጦር ክልል ብሎ ወደ ወሰነ ቦታ የተጠጋ ግለሰብ እርምጃ ተወሰደበት። ፍላይ ዱባይ ከክስተቱ አሁንም አነጋጋሪ መሆኑ ቀጥሏል። ምርጫ ዛሬ ቢሆን ግምታዊ ጥናቶች አሉን። ይህ ዋና ዋና ዜናዎች ሲሆኑ ዝርዝሩ እንሆ። እስራኤል በዛሬው ዕለት ጥቅምት 7 2023 ክስተት ብሔራዊ መታሰቢያ ቀን ታስባለች። በኢየሩሳሌም በሄርጼል መካነ መቃብር ሁለት መታሰቢያ ስነ ስርዓት ይደረጋል። በ11 ሰዓት ወታደራዊ ለወታደሮች መታሰቢያ ስነ ስርዓት ሲሆን ከሰዓት በኋላ በሁለት ሰዓት ላይ በጠቅላላው በጥቅምት 7 2023 ለተሰዉት፣ ለወደቁት፣ ለሞቱት መታሰቢያ ይሆናል። በመታሰቢያ ስነ ስርዓቱም የሀገር መሪዎችና ጥሪ የተደረገላቸው የሟች ቤተሰቦች ይገኙበታል። በአጠቃላይ በሀገር ደረጃ በየከተማው መታሰቢያ ቀን ይደረጋል። በተጨማሪም ተጠልፈው በነበሩት በድርድር ከተመለሱት ጋርም ውይይት ይደረጋል ተብሎ ይጠበቃል ስል ቃል አቀባያችን ካርሚላ ምናሴ ያስታውቃናለች። መከላከያ በደቡብ ሱሪያ ወደ እስራኤል ድንበር ለመግባት የሞከሩት ግለሰብ ላይ እርምጃ መወሰዱን አስታውቋል። እንደሚታወሰው እስራኤል ደህንነት ቦታ ብላ በሶሪያ አንድ ስፍራ መያዟን የሚታወስ ነው። ይህም ቦታ ጥሶ ለመግባት የሞከረ ግለሰብ ወደ ወታደራዊ ዝግ ቦታ ተብሎ የተወሰነው ሲመጣ እንዲቆም በተደጋጋሚ በተደረገለት ጥሪ አለመቆሙን ሳይቆም ቀርቶ መንገዱን በመቀጠል ይባስ ብሎም በመጨረሻ ላይ በአለው አጥር ላይ ሲንጠላጠር እርምጃ ተወስዶበት ሞቷል። መከላከያ እንዳስታወቁትም በዚህ ወታደራዊ ቦታ ከሶሪያ የሚወጡት ጥቃት ለመከላከል የእስራኤል ድንበር ለመጠበቅ ሲባል ታስቦ አስቀድሞ የተያዘ ወታደራዊ ዝግ ቦታ ነው። ከወደዚህ ቦታ የሚጠጋ ማንኛውም ሁሉ የሚሰጠውን መመሪያ መሰረት ካልሄደ እርምጃ እንደሚወሰድበት ከወዲሁ አስቀድሞ ማሳወቁን ገልጿል። ፍላይ ዱባይ በነበረው ክስተት ሚኒስተር ሚሪ ሬጌብ ተጠያቂ ናቸው ሲሉ ጋዳይ ዝንኮር ተናገሩ። እንደሚታወሰው ባለፈው ሳምንት እሮብ ከዱባይ ወደ ቴልአቪቭ ሲበር በነበረ አውሮፕላን ላይ ሊከሰከስ የነበረ አደጋ መገታቱ የሚታወስ ነው። የመንገድና የትራንስፖርት ሚኒስተር ሚሪ ሬጌብ ተጠያቂ ናቸው ሲሉም የአሻር ፓርቲ ሊቀመንበር ጋዳይ ዝንኮት አስታውቀዋል። ንግግራቸውን በመቀጠልም ይህ አይነት አደጋ ለመከላከል መስሪያ ቤታቸው ሊያደርግ የሚገባውን ጥንቃቄና ደህንነት በፍጹም አላደረገም በማለትም ተናግረዋል። በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይሄን የሚያጣራ ኮሚቴ ማቋቋም ነበረባቸው ሲሉ ጠቅላይ ሚኒስትሩን ወቅሰዋል። ነገር ግን ይህን ከማድረግ ይልቅ ጀግኖችን እያወሱ ወደ መታሰቢያ ቀን ይሮጣሉ ሲል ወንጅለዋል። ይህ መንግስት ውድቀት የበዛበት መንግስት ነው፣ በቅርቡ እንቀይረዋለን ሲሉ አስታውቀዋል። ምርጫ ዛሬ ቢሆን ቢደረግ በሚል በ11ኛው ቴሌቪዥን ጣቢያ ላይ በተደረገ ግምታዊ ጥናት የያሺር አማህ አማህ እስራኤል የተሰኘው ፓርቲ የክኔሴት የሚያስገባውን መስፈርት አያገኝም ተብሎ ተገልጿል። በያሺር ፓርቲ በአይዚንኮት የሚመራው በስሪም 23 መቀመጫዎችን ሲያገኝ ሊኩድ 21 መቀመጫዎችን ያገኝ ነበር ተብሏል። በሌሎች ፓርቲዎችም በቤኔት እና ላፒድ የሚመሩትም ለ12 መቀመጫ ያገኛል። እስራኤል ቤተኑ ፓርቲ 9 መቀመጫዎችን ዲሞክራት ፓርቲ 1 በመውረድ 8 መቀመጫ ያገኝ ነበር። ኦጽማ ይሁዲት ያዱታ ተራና በረሽማ አምሹተፈት የተሰኘው ፓርቲ ውያንዳንዳቸው 8 ማንዳት ያገኛሉ ተብሎ ይገምታል። ጽኑት አዳቲት በዙት በረሹት ስሞትሪች በሚመራው ፓርቲ 6 ማንዳት ያገኛሉ ተብሎ ያገኙ ነበር በማለት ተናግረው ግምቱን አስተውቋል። ይበዚህ እንዳለ ያሽር ፓርቲ ሊቀመንበር ጋዲያዝን ኮት ጠቅላይ ሚኒስትር ቢራሚና ታንያውን ለግምታዊ ጥቅታ ለቴሌቪዥን በሚደረግ ጥር ክርክር ሙግት ጥሪ አቅርበዋል። ካንስራን ቴሌቪዥን ጣቢያም ይህን በማስመልከት በ1810 ሁለቱንም ተሟጋቾች ምሽቱ 8 ሰዓት ላይ ቀጠሮ ይዞላቸዋል። ወደ እንግሊዝ በማምራት እንግሊዝ በሚገኘው የአሜሪካ የጦር ካምፕ ላይ የሚገኙ B1 የተሰኙ አውሮፕላኖች ወደ አሜሪካ እንዲመለሱ ትዕዛዝ ተላለፈ ተባለ። ባለፈው ጊዜ ብሪታንያ በሚገኘው የአሜሪካ የጦር ካምፕ ላይ ጥቃት ለማድረስ ሙከራ መደረጉ የሚታወስ ነው። በዚህ ምክንያት በካምፑ ያሉ ከባድ ቦምብ ጣይ B1 የተሰኙ የሚጠሩት ከባባድ የአሜሪካ አውሮፕላኖች ወደ አሜሪካ እንዲመለሱ ተደርጓል። የጦርነቱን የሚመራው ክፍልም እንዳስታወቀው ፔንታጎንም ይህን ጥሪ ትዕዛዙን ማስጠቁን ተገልጿል። እነዚህ አውሮፕላኖች ከየትኛውም ቦታ በዓለም አቀፍ ክፍል ተገኝተው መብረርና ጥቃት ማድረስ እንደሚችሉ ከወዲሁ ማሳወቃቸውም ተገልጿል። በመጨረሻም የአየር ጸባይ ሙቀቱ ይቀንሳል። ይቅርታ ኢየሩሳሌም እና አካባቢዋ 24 ዲግሪ ሴንቲግሬድ፣ ላይ በና አካባቢዋ 7፣ ታይፋ እና አካባቢዋ 6፣ ጽፋት እና አካባቢዋ 24፣ በኤርሻባ እና አካባቢዋ 8፣ ኢላት እና አካባቢዋ 32 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፍ ተመራማሪዎች። 9 የጧት ዜና እስካሁኑ ነበር።
0: አይቸው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረባቸው ዘገባዎች መካከል ዋና ዋና ናቸው ያላቸው ርዕሰ ጉዳዮች ባጭሩ እንመለከታለን። በዛሬው ዕለት ለዝግጅት ክፍላችን የደረሱት አራት የእስራኤል ዋና ዋና ጋዜጦች ሲሆኑ ጋዜጦቹም ትኩረት ያደረጉት ዛሬ ሲታሰብ የሚውለውን የጥቅምት 7ቱን የሽብር ጥቃትና በፍላይ ዱባይ አየር መንገድ አውሮፕላን ላይ በረዳት አብራሪው ሊደርስ የነበረውን የአውሮፕላን አደጋ ነው። የማሪብ ጋዜጣ እስራኤል ዛሬ ጥቅምት 7ቱን የሽብር ጥቃት 3ኛ መታሰባለች፣ መንግስታዊ መታሰቢያው ባህር ሄልጥ ዛሬ ይካሄዳል፣ እንዲሁም በሌሎች ከተሞችና ሰፈሮች በተመሳሳይ ሁኔታ ይካሄዳል፣ ከጠዋቱ እስከ ሌሊቱ ድረስ መታሰቢያው ይሆናል፣ የአዘንተኛ ቤተሰቦች፣ የመንግስት ከፍተኛ ባለስልጣናትና ከሐማስ እገታ የተለቀቁ ዜጎች ሁሉ በመታሰቢያው ስነስርዓት ይገኛሉ ብሏል ጋዜጣው። የዝግጅቱ መርሃ ግብርም ከጠዋቱ 11 ሰዓት ላይ በሐረርጼል ወታደራዊ መካነ መቃብር ይካሄዳል በመንግስታዊ ደረጃ፣ 12 ሰዓት ላይ ደግሞ በቴል አቪቭ ዩኒቨርሲቲ መታሰቢያ ዝግጅት ይኖራል፣ ከቀኑ 2 ሰዓት ላይ በሽብር ጥቃት የተገደሉ ሲቪል ዜጎች ይታሰባሉ፣ ከቀኑ 4 ሰዓት ተኩል ላይ ደግሞ በከተማ መስተዳድሮች የሚካሄድ የመታሰቢያ ስነስርዓት ይኖራል። ሁላችንም አንድ የሰው ዘርነን በሚል የመታሰቢያ ዝግጅት ባሽኬሎን ከተማ ይካሄዳል። መንግስታዊ መታሰቢያ በዛሬው ዕለት ሲካሄድ ቢውልም ዜጎች የሚያካሂዱት ብሔራዊ መታሰቢያ ደግሞ የፊታችን ሮብ ከጠዋቱ ጀምሮ እስከ ምሽት ድረስ ይካሄዳል። ሮብ ጠዋት ጥቅምት 7 ቀን 2023 ዓ.ም ሐማስና ተባባሪዎቹ በእስራኤል ላይ የሽብር ጥቃት የፈጸሙበት ጊዜ 6 ሰዓት ከ29 ደቂቃ ላይ የጥቅምት መማክርት የተሰኘው አካል መታሰቢያ ያካሄዳል። ኖቫ በተባለው የሙዚቃ ፌስቲቫል ቤተሰቦቻቸው የተገደሉባቸው ዜጎች ደግሞ ርኢም በተባለው ኪቡስ በሐውልት አካባቢ ያካሄዳሉ መታሰቢያውን። ምሽት 9 ሰዓት ከሩብ ደግሞ ብሔራዊ መታሰቢያው በቴል አቪቭ በፓርክ ጋኔ የሸዋ ወይም ፓርክ ሃያርኮን ይካሄዳል ብሏል የማሪቭ ጋዜጣ። የኢዶት አህርኖት ጋዜጣም 3 ዓመት ጦርነት ተካሂዶ ዛሬ ይሄ ጥቅምት 7ቱ የሽብር ጥቃት በብሔራዊ ደረጃ ቢታሰብም አሁንም ሐማስ በጋዛ ሰርጣለ፣ ስጋቱ አሁንም አልተቀረፈም፣ ምንም እንኳ ሐማስ የጦር መሳሪያ ጥረት ያለበት መሆኑን የእስራኤል ደህንነት ጥበቃ አካላት ቢገልጹም፣ በሌላ በኩል ደግሞ በእስራኤል ፍቃድ ወደ ጋዛ ሰርጥ በጭነት መኪናዎች የሚገባውን እርዳታ ለመቆጣጠር መፍትሄ የለም ብሏል የኢዶት አህርኖት ጋዜጣ። የሐረጽ ጋዜጣ የዘገበው ደግሞ ከጥቅምት 7 2023 ዓ.ም የሽብር ጥቃት በኋላ ጥሪ የተደረገላቸውና በሽብርተኞች የተገደሉ ዜጎችና አስከሬኖች ሲያፈላልጉ የነበሩ ተጠባባቂ ወታደሮች በነበረው አስቸጋሪ ሁኔታ ወደ ራሳቸው ህይወት ለመመለስ ተቸግረዋል። በስነ ልቦና ችግር በልዩ ክፍል እንክብካቤ እየተቀበሉ ነው ብሏል ጋዜጣው። አንድ ወታደር በወቅቱ የነበረውን አስቸጋሪ ሁኔታና አስከሬኖችን የማሰባሰቡን ከባድ ችግር ገልጿል። ያን ሁሉ ሁኔታ አልፎ 70% የንሁት ወይም የአካል ጉዳተኛ መብት እንደተሰጠው ገልጾ የወቅቱ ሁኔታ እጅግ በጣም አስቸጋሪ መሆኑን አስታውቋል። የእስራኤል ሀዮም ጋዜጣ በበኩሉ ምንም እንኳ የጥቅምት 7 የሽብር ጥቃት ሰለባ ዜጎች እና ወታደሮች በመንግስታዊ መታሰቢያ ዝግጅት ቢታሰቡና ሁኔታው ሰላማዊ መስሎ ቢታይም ብዙ ክፍተት የሆኑ ነገሮች አሉ፣ ብዙ ክፍት የሆኑ የጦር ግንባሮች አሉ፣ ምርጫው በእስራኤልና አሜሪካ ለመካሄድ ብዙ ጥረት እየተደረገ ቢሆንም የጋዛ ጉዳይ ከሐማስና እስላም ጅሃድ፣ የሊባኖስ ጉዳይ ከሂዝቦላ፣ የይሁዳና ሰማሪያ ጉዳይ፣ የኢራን ሁኔታ፣ 4 የጦር ግንባሮች አሁንም ክፍት እንደሆኑ ነው። ትራምፕ የሆርሙዝ የባሮ ሽመጥ ክፍት እንዲሆን ይፈልጋሉ። እስራኤል ደግሞ የኢራን የኒውክሌር ተቋም በጣም አሳስቧታል። በደቡብ ሊባኖስ 90% የሚሆኑ የሂዝቦላ የሽብር መፈጸሚያ ተቋማት ቢደመሰሱም የሊባኖስ ጦር እንደተጠበቀው ደህንነት የማስከበር ኃላፊነቱን እየተወጣ አይደለም። ጋዛ የሐማስ ድርጅት እየተጠናከረ ነው። በይሁዳና ሰማሪያ ቀበሌዎች የጸጥታ ችግሩ የሚባባስበት ሁኔታ አለ በማለት የደህንነት ችግሮች ገና ያልተፈቱ መሆኑን የእስራኤል ሀዮም ጋዜጣ በዛሬ ዘገባው በሰፊው ተመልክቷል። ሌላው ሁሉም ጋዜጦች የዘገቡት የፍላይ ዱባይ አየር መንገድ ንብረት የሆነው ቦይንግ 737 የተሰኘው አውሮፕላን መስከረም 30 ቀን 2026 ዓ.ም የኦማን ዜግነት ያለው አሸባሪ ሐማሚ ለመቆጣጠር ያደረገውን ሙከራ ነው። አሸባሪው አውሮፕላኑን ከዋናው አብራሪ ወይም ካፒቴን ከቀማ በኋላ በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ላይ ለመከስከስ አቅድ እንደነበረው ተገልጿል። አሸባሪው የትኛው የአየር መንገድ ወደ እስራኤል እንደሚበር አጣርቶ ነበር። ከአሁንም በፊትም
በተለያዩ በረራዎች መጥቶ ነበር ተብሏል። አልሐማሚ ሴቶችን የሚጠላና አክራሪ እስላማዊ አቋም ያለው ነው ተብሏል። በአውስትራሊያ አሸባሪው በሀገሪቱ ዝግጅት አድርጎ ይሆን ወይ በሚል ምርመራ መካሄድ ተጀምሯል። አንድ የጣሊያን ጋዜጣ ደግሞ አሸባሪው የአውሮፕላኑን ሞተሮች በአየር ላይ አጥፍቶ ነበር ብሏል። በወቅቱ ህንዳዊው ፓይለት ስሚት ቻንቻር ሰታፋሪዎች ሁለቱም ባደረጉት በተለይ በወቅቱ የፓይለቱ ዋናው ፓይለትና የሌሎች ተሳፋሪዎች ከፍተኛ ጥረት ባይኖር ኑሮ የሽብርተኛው ቅድ ባከሽፉት ኑሮ በጣም ከፍተኛ የሆነ አደጋ ይደርስ ነበር። የውጭ በረራ ሂደቶችን በመቆጣጠሩ ሂደት የሚቀርቡ ወቀሳዎችም ብዙ ናቸው ተብሏል። በዚህም አንዱ ሌላውን እየወቀሰ ይገኛል። የትራንስፖርት ሚኒስትር ሚሪ ረገብ የውጭ በረራዎችን የሞሳድ ድርጅት ይቆጣጠራል፣ የውስጥ በረራዎችን ደግሞ የጠቅላላ ደህንነት ጥበቃ ወይም ሻባክ ድርጅት ይቆጣጠራል ማለታቸው ይታወሳል። ማሬ በበኩሉ የመንገድና ትራንስፖርት ሚኒስትር ጽህፈት ቤት ኃላፊነቱን በሚገባ ቢወጣ ኑሮ ወደ እስራኤል የሚገቡ የበረራ ክፍል ሰራተኞችን ሁኔታ ያውቅ ነበር፣ የሚታገዱትም ይታገዱ ነበር፣ በነበረው የአሰራር ሁኔታ ምርመራ እንዲጀመር ጥሪ ቢቀርብ ብዙ ተቀባይነት አላገኘም። ግን ጠቅላይ ሚኒስትር ናታንያሁ የደህንነት ፍተሻው ሁኔታ እንዲመረመር መመሪያ አስተላልፈዋል። ይሁን እንጂ ከሶስት ዓመታት በፊት የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሪፖርት አቅርበውላቸው ነበር ብሏል የማዕሪብ ጋዜጣ። የዶ ታህሮኖት ጋዜጣም ከውጭ ሀገራት ወደ እስራኤል በሚመጡ በረራዎች ደህንነት ጥበቃ በኩል አስፈላጊውን እርምጃ የወሰደ አካል የለም፣ የትራንስፖርት ጽህፈት ቤት የደህንነት ጥበቃ ክፍል ወደ እስራኤል የሚመጡ የበረራ ቡድን አባላትን የተመረመሩበት መረጃ የለም፣ የሻባክና ሞሳድ ድርጅቶች የሚጠበቅባቸውን አልተወጡም፣ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ስላለው የበረራ ደህንነት ጉዳይ አሳስበው ሪፖርት አቅርበው ነበር፣ ግን ጠቅላይ ሚኒስትር ናታንያሁ ትላንት ብቻ ነው የመንግስት መስሪያ ቤቶች ዋና ተቆጣጣሪ ካቀረቡላቸው አስተያየቶች ለአንዱ ብቻ የደህንነት ፍተሻው እንዲመረመር መመሪያ ያስተላለፉት ብሏል የኢዲዮት አህሮኖት ጋዜጣ። ሌላው ማዕሪብ የዘገበው በብሪታንያ አረንጓዴ የተሰኘው ፓርቲ ጽዮናዊነት ዘረኝነት ነው የሚል ውሳኔ አስተላልፏል። በእስራኤል ውሳኔውን በጥብቅ አውግዘዋል። ፕሬዚዳንት ሄርጾግ ውሳኔው የሚያሳፍር ነው ብለውታል። በአውሮፓ ህብረት የሚያገለግሉት የእስራኤል አምባሳደር ጽዮናዊነት ዘረኝነት ከሆነ እኔም በጽዮናዊነቴ ኩራት ይሰማኛል ብለዋል። የውጭ ጉዳይ ሚኒስትር ጊዲዮን ሳር የብሪታንያው አረንጓዴ ፓርቲ ሊቀመንበር ወደ እስራኤል እንዳይገቡ አግደዋል። ሌላው በእስራኤል የሚደርሰው የመኪና አደጋ በጣም እየጨመረ መሆኑን የእስራኤል አየሁም ጋዜጣ ዘግቧል። ባለፉት አራት ዓመታት ብቻ 1540 ዜጎች በመኪና አደጋ ህይወታቸው ማለፉን ጋዜጣው ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: አይቼው እንግዲህ ወቅታዊ ዘገባ የምናቀርበት ሰዓት ነው። በመጀመሪያ ጉንፋን በጣም ይዟልና ምረት ያወርድል።
1: አመሰግናለሁ። ይቅርታ ጠይቃለሁ። እንግዲህ አድማጮቻችን መሀል ላይ
0: ወቅቱ ነው እንግዲህ ከበጋ ወደ ክረምቱ ስንሸጋገር የጉንፋን ነገር ሁላችንም ያው የነካካን ነው። እንግዲህ ምረት ያወርድ። ሌላው እንግዲህ የጥቅምት ሰባቱ መንግስታዊ የነበረው የሽብር ጥቃት በመንግስታዊ ደረጃ ዛሬ ነው የሚታሰብ። እንግዲህ ተጀምሯል። እኛም ቢሆን ፕሮግራማችን ከዚህ ጋር የተያያዘ ነው እና እንዴት ነው?
1: አዎ፣ ይህ መታሰቢያ ቀኑ ዛሬ በሃር ሄርዘል። እንግዲህ ሃር ሄርዘል የምናውቀው ይሄ መካነ መቃብር በተለይ ጀግኖች እስራኤላውያን ከፍተኛ ባለስልጣናት እስራኤላውያን ህይወታቸው ሲያልፍ ያው ሲሞቱ የሚቀበሩበት ነው። ብሎም በተለይ በዚህ ቦታ ደግሞ የሄርዘል አጽም ያለበት ሄርዘል ግን የምናውቀው እስራኤል ሀገር እንድትመሰረት መጀመሪያ ሀሳብ ያቀረበና ያው ብዙ የታገለ እንደሆነ እናውቃለን። በሱ ስም የተሰየመ መካነ መቃብር ነው። ዛሬ 11 ሰዓት ላይ ወታደራዊ መታሰቢያ ተደርጎ ይቆያል። ከዛ ከሰዓት በኋላ 2 ሰዓት ላይ ደግሞ ለሌሎች በሽብር ፈጠራ ድርጊትና ከዛን ጊዜ በኋላም ጀምሮ ለተሰውት ወይም ለተገደሉት በሙሉ መታሰቢያ ቀን ይሆናል። ሰጠይ ከዚህም ባሻገርም በእያንዳንዱ ከተማ ይህ ቀን ታስቦ የሚውል ቀን ነው።
0: ልክ ነህ። አሁን እንግዲህ የሽብር ጥቃቱ 3 ዓመት የሚሞላው ሮብ ነው፣ ጥቅምት 7 የሚሆነው ሮብ ነው። ግን በመንግስታዊ ደረጃ ያው በህጉ በተቀመጠው ካፍዳሌት በትሽሬ እንዲሆን በታዘዘው በህጉ በቀረበው መሰረት ነው ይሄ የሚካሄደው እና ያው ዛሬ በብሔራዊ ደረጃ ሲካሄድ ይሆናል። እንግዲህ እንደምናውቀው ጥቅምት 7 ያደረሰው ችግር እስካሁን ለእስራኤል መጥፎ ሁኔታዎችን ያስመዘገበበት ያ ሁኔታ እንዴት ተፈጸመ? እስራኤልስ በወቅቱ እንዴት እርምጃ አልወሰደችም? ታላቅ ናት፣ ብዙ ኃይል እያላት በነጠላ ጫማ ሁሉ ገብተው ሲያደርጉ ለምንድን ነው እንደው እርምጃ አልተወሰደው በሚል በብዙ ዜጎች ዘንድ በአየር ኃይሉም በምድር ኃይሉም በብዙ ጥያቄ ሲያቀርቡ ነበር። በሌላ በኩል ደግሞ ያ ትምህርት ሆኖ መከላከያ እንደገና ራሱን እንዲፈትሽ አድርጎ ብዙ የሚያስመዘገባቸው ብዙ ውጤቶች አሉ እና በአጠቃላይ እንደው ካለን መረጃ አንጻር እስካሁን ድረስ ወደ 1029 ሰዎች ነው ሲቪል ዜጎች የተገደሉት። በአጠቃላይ ሁኔታ በወቅቱ ጥቅምት 7 ቀን 2023 ዓ.ም ወደ 778 የሚሆኑ ዜጎች የተገደሉ ከዛ ውስጥ 70 የውጭ ሀገር ዜጎች እንደሆኑ ነው። እስካሁን ድረስ እንግዲህ ከጦርነቱ ጋር በተያያዘ ወደ 970 ወታደሮች ህይወት ሞት መስዋዕትነት ከፍለዋል። በካን መረጃ መሰረት በአጠቃላይ ወታደሮችም ሲቪል ዜጎችም ከጥቅምት 7 እስካሁን ባለው ደረጃ ወደ 2057 የሚሆኑ ያው ህይወታቸው ማለፉ ተገልጿል እና አሁን ትልቁ ጥያቄ የነበሩ ክፍተቶች አሁንም አልተዘጉም፣ ጦርነቱ ክፍት እንደሆነ ነው በተለያዩ የጦር ግንባሮች የሚሉት ነው እና
1: ምናለ መሰለኝ ሰጠኝ ቀላል መስዋዕት አይደለም የተከፈለው፣ በጣም ከባድ መስዋዕት ተከፍሏል ነገሮቹ። ነገር ግን ጥቅምት 6 እንደነበሩት አይደለም ማለት ወይም ጥቅምት 7 ጦርነቱ ከተጀመረበት ጊዜ በፊት የነበረው ሁኔታ አይደለም አሁን ያለው። ሁላችንም እንደምናስታውሰው በጠቅላላ የመካከል አይደለም እና ያገራችን የመካከለኛው ምስራቅ ገጽታ ሊቀይር የሚችል ትልቅ ስራ ተደርጓል። በጀግኖች ወታደሮቻችን፣ ጀግናው አየር ኃይላችን ያልታሰቡ ያልተገመቱ ነገሮችን ድል ያገኘበት የተቀናጀበት ነው። ይሄን ማንም መካድ የለበትም። አንዳንድ ጊዜ ለፖለቲካ ፍጅት ብለን የምንናገረው ነገር የውስጥ ጥላቻን እንዲኖረና እኛ ራስ በራሳችን ምንድን ነው የሚባል አባባል አለ፣ ባለቤቱ የማያመግሰውን አሞኔ ጨው ሌላማ ምንድለው የሚባል ነገር አለ። እኛ ራሳችን የምናጣጥለው ከሆነ እንደዚህ እያልን ሌሎችም ጠላቶቻችንማ ምን ሊሉን ነው? መናገር አለብን፣ ማወቅ አለብን። ጀብድ ተሰርቷል። አዎ መስዋዕት ተከፍሏል። ጥቅምት 7 2023 የነበረው ክስተት መከሰት አልነበረበትም። አዎ ምንድነው የምንባል አንዳንዴ ሱሪያችን ዝቅ አድርገን ነው ተይዘናል ይባላል። አዎ ግን ከዛም በኋላ ከወደቅንበት ሰባብርንም ተነስተን ግን ከፍተኛ ድል አድርገናል። ከኢራን ጀምር ኢራን ዋናው የኢራንን ሀያቶላውን መግደል ማለት የኢራን ወታደሮች እንደዛ ኢራን ዛሬ ለምድ ወደኛ ማተኩሰው አካባቢያችን በሙሉ እየተኮሰች ለምን ወደኛ አተኩስም?
0: አዎ ይሄ
1: ሂዝቡላን ተመልከት የት ነው ያለ? አዎ ሐማስን ተመልከት ነው ያለ? ሶሪያ የት ነው ያለችው? ታዲያ ምንድነው አልተቋጨም ማለት ምንድነው?
0: የተመዘገቡ የጀግንነት ድሎች አሉ፣ ግን ጎን ለጎን ደግሞ ክፍተቶች አሉ። ለምን ጦርነቱ እስካሁን ማለቅ ነበረበት? እንግዲህ ሁሉን ነገር አሜን አሜን ብሎ መቀበል የማይቻልበት ሁኔታ።
1: አሜን አሜን ብሎ አይደለም ማሰብ ያለብን ነገር፣ ጦርነት የምትጀምርበት ነው እንጂ የምትጨርስበትን ቀን አታውቀውም። ግን የተገኘውን ድል ማጣጣል ደግሞ ክፍተት አለ። ሁሌ ክፍተት አንፈልግ፣ ሁሌ ክፍተት አንፈልግ። ክፍተቶች አሉ፣ ሊከፈቱ ይችላሉ። ሁሉም ነገር ሙሉ በሙሉ አይሳካልህም። ህይወት እኮ አልጋ ባልጋ እኮ አይደለም።
0: ጦርነት መፍጀቱ ደግሞ ትችት የሚያስመጣ ነው።
1: ምንም አይነት ትችት ሊያስመጣ አይችልም። አንተ የምትዋጋው ጠላት ፊት ለፊት መጡ አይደለም የሚዋጋህ። ጠላት ከህዝብ መሀል ገብቶ እየተሽለከለከ ነው። የጉሪላ ጦርነት ነው የሚገጥምህ። ሜዳ ላይ እኮ አይደለም መጡ። እንደ ድሮ እንደነበር ጦር እኮ ሜዳ ላይ ጦር ተለይቶ መጡ አይደለም የሚገጥምህ። ያ ቢሆን ጨዋታው ሌላ ነው። ማንኛውም ሌላው ከተማ፣ ሌላ ሀገር፣ አሜሪካን ብትን ማንም ብትወስድም እንደዚህ አይነት ጉሪላ ጦር መከላከያ ሰራዊታችን ያገኘውን ድል አያገኙትም። አሜሪካ ቪየትናም ባደረገችው ጦርነት፣ ኢራቅ ውስጥ ገብታ በነበረው ጦርነት፣ ሌላ በ

0: 14 ቀን 2023 ዓ.ም እስኪሱን እና ድምጠው እንደገና
1: አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከባልደረባዬ ሰጠይ ዘመነ ጋር በተለያዩ ትርሶች ዙሪያ እንወያያለን። እንግዲህም ይሄ ወቅታዊና በተለይ አንገብጋቢ አሁን ወቅቱን የተመለከተ ሁኔታ ነው። ሰጠኝ ተነስተ ሊበል በድጋሚ
0: ጤና ይስጥልን። እንግዲህ ለአንተም ለአድማጮቻችን በድጋሚ
1: የእስራኤል ጠላቶች በተለይ ሽብርተኞች እየተጠናከሩ መምጣት ምንድን ነው ሁኔታው? በተለይ ደግሞ የጂሃድ እስላሚ በአሁኑ በዚህ በያዝነው ሳምንት ውስጥ ከፍተኛ የሆነ የጦር ልምምድ አድርጓል።
0: አዎ፣ እንግዲህ የእስራኤል ጠላቶች እንደሚታወቀው አርፈው አይተኙም። እስራኤልን ለማጥፋት ወይም ደግሞ በእስራኤል ላይ ጉዳት ለማድረስ የእስላም ጂሃድም ሆነ የሐማስ፣ የሂዝቦላ፣ የአናብስት ዋሻ ጉራሬ የሚሉትም እሱም ሌሎችም ድርጅቶች አሉ፣ ትንንሽ ድርጅቶች በደንብ የማይታወቁ ሁልጊዜም ኃይላቸውን ማጠናከር ውስጥ ለውስጥ እገዳ እንኳን ተደርጎ ባዛ ሰርጥ የጦር መሳሪያ እዛ ውስጥ የሚሰሩበት አሾልከው ብዙ ነገሮችን የሚያስገቡበት ሁኔታ ነው ያለ። አሁን ግን ሰሞኑን በጣም እስካሁን ታይቶ ማይታወቅ በተለይ የእስላም ጂሃድ ትላንትና የጦር ልምምድ አድርጎ መጨረሱ ልክ እንዳንድ ሀገር ሐማስ በሚቆጣጠረው አካባቢ እንዳንድ የሀገር መከላከያ የጦር ልምምድ አድርጎ ጨርሻለሁ ማለቱን እስራኤል በቀላሉ እንደማታየው ነው። ሁኔታውን እያጤነች ይሆናል። አስፈላጊውን እርምጃ የምትወስድበት ጊዜ ይኖራል ብለን ነው የምናስብ። ዝም ብሎ በጸጥታ የሚታለፍ አይደለም። እንደምታስታውሰው ባለፈው በነበረው ዘመቻ የእስላም ጂሃድ ድርጅትን በለየ መልኩ እስራኤል ውጤታማ የሆነ እርምጃ መውሰዷ ይታወቃል። በተለይ መሪዎች መደምሰሳቸው ይታወቃል። ግን አንዱ ሲሞት አንዱ ይተካልና አሁንም እየተጠናከሩ ነው ያለ። ሐማስም እንደምታውቀው በጣም ኃይል ያለው ነው። ሂዝቦላ ደግሞ በተለይ ከኢራን በሚያገኘው የጦር መሳሪያ ራሱን እያደራጀ ነው። ሌሎችም እንደዚሁ። ግን ለዚህ ሁሉ ምላሽ እስራኤልም በጸጥታ እንደማትቀመጥ ነው ያለው ሁኔታ።
1: በተለይ በቀደም የነበረው ይሄ የጦር ልምምድ በከፍተኛ ሁኔታ ትልቅ መልእክት ያለው ሁኔታ ነው። አንደኛ እኛ እስራኤልን እነሱ እንደሚሉት ጽዮናውያን ወራሪዎች ነው የሚሉን እነሱ እንደሚሉት እንግዲህ እኛ በቅርብ እየተከታተል ነው፣ እርምጃውን እየተከታተል ነው፣ ከነሱ ባልተናነሰ ኃይልም ይኖረናል እና ትልቅ መልእክት የሚያስተላልፉበት ሁኔታ ነው ያለ። እንግዲህ ቀደም ሲል ካሁን በፊትም እንዳየ ነው ምንም እንኳ ይህን ያህል እንትን ባይደረግም ተምዘግዛጊ ሮኬት ምሳይልም ራሳቸው አምርተው ወደ አፉላ ደቡባዊ ክፍልም እኮ የተኮሱበት ወቅትም አልነበረ እና እንግዲህ ይሄ ሁኔታ ቀስ በቀስ ወዴት እየሄደ ነው? ምናልባት መከላከያ ሰራዊት ሊያደርግ የነበረውን የሚያደርግ የነበረው ሁኔታስ ያላደረገውን ሁኔታ አለ ወይ? እነሱ እንዲህ የልብ ልብ ሰጧቸው ይህን ነገር እስከ ማድረግ ድረስ የደረሱበት ሁኔታ?
0: የእስራኤል መከላከያ ሰራዊት እርግጥ ባለፉት ዓመታት እርምጃ ይወስድን በሚል ብዙ ተቃውሞ ሲደርስበት ነበረ። ነገር ግን ባለፈው ጊዜ በነበረው ዘመቻ ይህን የእስላም ጂሃድ ድርጅትን በለየ ከሐማስ በመነጠል እርምጃ የወሰደበት ዋና መሪዎችን በአጭር ጊዜ የደመሰሰበት ሁኔታ ነበር። ነገር ግን ቅድም እንዳልነው አብዛኞቹ በዛ አካባቢ የሚኖሩት እስራኤል ወራናለች፣ እስራኤል እኛን በጭቆና ውስጥ አስገብታል። እንዲያውም አንዳንዶቹ በፍልስጤማውያን ዘንድ ወይም ደግሞ አውሮፓውያንም አንዳንድ ሀገራት የአፓርታይድ አስተዳደር አለ የሚሉበት ሁኔታ በፍልስጤማውያን ዘንድ አለ። ነገር ግን በውስጥ ገብቶ ላየው ደግሞ እንደዚ አይነት ነገር የሌለ ነገር አለ። ትንሽ ችግሮች አሉ በመካከልና ራሳቸውን በማጠናከር ሁልጊዜም እስራኤል ለማሸነፍ ነው። የእስራኤል የጦር ዘርፍ ብዙ ስራ ሰርቷል፣ ግን በቂ እንዳልሆነ ደግሞ ሚቶች አሉ። ጦርነት ደግሞ ስትጀምረው ቀላል ይመስላል፣ ከዛ በኋላ ደግሞ አስቸጋሪ ነው። መሪዎች በአገናዘበ ባለሙያዎች በሚሰጡት ምክር አማካኝነት ነው እና ጦርነት እንዲከፈት የሚያደርጉ አስፈላጊ በሆነበት ጊዜ እርምጃ ወስዳሉ ብዬ አስባለሁ። ነገር ግን በዚህም በዛም በአራቱ አቅጣጫ እስራኤል ጠላቶች እየተጠናከሩ መምጣታቸው አሳሳቢ ነው የሚሆነው። አሁን ለምሳሌ እስላም ጂሃድ ትላንት የጨረሰው የጦር ልምምድ የእስራኤልን የጦር ይዞታዎች፣ የጦር ሰፈሮች የመደምሰስ ወታደሮችን መጥለፍና የእስራኤልን ጦር ፊት ለፊት መዋጋት እስከሚያስችለው ድረስ የጦር ልምምድ ማድረግ እንግዲህ
1: ፊት ለፊት መዋጋት
0: ፊት ለፊት ቀላል አይደለም።
1: ይሄ ቀላል ነገር አይደለም። በእውነት በከፍተኛ ሁኔታ ትኩረት ሊሰጠው የሚገባ ጉዳይ ነው። በተለይ መከላከያ ሰራዊቱ
0: አይቸው እንግዲህ የዛሬ 3 ዓመት አንተና እኔ በአጋጣሚ ሆነ የተነጋገርንበት ጉዳይ ነውና ምን ትላል?
2: አይሆንም ያለው ሆኖ አገኘ ነው
0: እኛማ እርምጃ እንዲወሰድበት ነበረ ያለ አይሆንም አላለም
2: ነበር። ሆኖ ተገኝቷል። ያው እንዳይሆን ነበር እኛም የተነጋገርነው በዛን ሰዓት። ግን
0: በጣም የሚያሳዝን ነው። ለማንኛውም እንግዲህ ይህን ሁኔታ በዚህ እናጠቃልና እዚህ መጨረሻ ላይ የምትለው ካለ በተለይ እግር ኳሱንም ከዘረ

0: ዘረኝነት ጋር ያስገቡት ነው።
1: ስፖርት በዘረኝነት ስፖርት ፖለቲካ እየገባበት ነው። ስፖርት በጣም በሚያሳዝን ሁኔታ በትናንትናው ዕለት ከኤርላንድ ጋር የእስራኤል ብሔራዊ ቡድን ባደረገው ግጥሚያ ምንም እንኳን ውጤት አቻ አንድ በሆነ ቢለያዩም የአንድ ሀገር ብሔራዊ መዝሙር በሚዘመርበት አንገት መድፋት፣ ማዘን፣ ጥቁር ክራስሮ መግባት እንደዚህ አይነት ነገሮች በእውነት ምንድነው ታለ ጨዋታው ለምንድነው የሚያስፈልገው? ምን ማለት ነው እንደዚህ አይነት ከሆነ ጨዋታ? ስፖርት ከገባበትኝ ስፖርት ንጹህ ስፖርት ሆነ አለበት። እንደዚህ አይነት ነገር የሚከሰት የሚታይበት ከሆነ ምንድነው አንተ ጀርባ መስጠት አለማክበር? ስፖርት ለወዳጅነት ስፖርት ለጤንነት ይባል የለም? በጣም ነው ያዘንኩትኝ ለይህን ነገር ወነታይች።
0: አዎ በጣም ሌላው እንግዲህ የዱባይ ፍላይ አየር መንገድ ጉዳይ አነጋጋሪ ሆኖ እንደቀጠለ ነው።
1: የዚህ አየር መንገድ ጉዳይ እጅግ በጣም በተአምር በሆነ ሁኔታ ነው እንግዲህ ክስተቱ ፓይለቱ እንደፈለገው ሳይሆንለት የቀረው። እንደሷም መለካከት ግን ሲጀመር ግን ይሄ ከመሆኑ በፊት በዚህ ዙሪያ የሚሰሩተኝም የሻባክም ሆነ ሞሳድም ሆነ የመንገድና ትራንስፖርት ሚኒስትርም ሁሉም ትልቅ ኃላፊነት አለባቸው ይህን ነገር ለማጠናከር። እያንዳንዱ አየር መንገድ መቀበል ያለበት እያንዳንዱ አገር መንገድ በተለይ ፍላይ ዱባይ እና ከእስራኤል ጋር የተስማማችበት ነገር ምንድን ነው? ከእስራኤል ጋር የስምምነት ከሌላቸው የወዳጅ የዲፕሎማሲ ግንኙነት የሌላቸው ሀገራት አውሮፕላን ማብረር እንደማይችል ወደ እስራኤል መምጣት እንደማይችል እንዳይገቡ ይሄ የተፈራረሙበት ነበር። ይህን በዱባይ ራሱም ፍላይ ዱባይ ይህን አላደረገም አላከናወንም። ዞሮ ዞሮ ግን እቅዱ የነበረው ከአሁን በፊት መጥቶ እንደነበር እስራኤል ሀገር መጥቶ አንዳንድ ቦታዎችን አጥንቶ እንደሄደና ከጊዜ በኋላ ወደ አክራሪነት ሃይማኖት እየተመጣ ነው። ይህ አብራሪ ደግሞ በጣም በሚገርም ሁኔታ ኦማን የሮማን ዜጋ ነው። የራሱ አየር መንገድ አባሮታል። ሞሮኮ ከሰለጠኑት በኋላ እንቀበለው አባረውታል። እንዴት ፍላይ ዱባይ እንዴት ሊቀበለው ቻለ? በምን ምክንያት ሊቀበለው ቻለ? ይሄ በእውነት እጅግ በጣም የሚያሳዝን ነው። ይሄም ሊመረመር የሚገባ ጉዳይ ነው። ከዛም አልፎ እንደገና እንዴት ወደ እስራኤል ወደ ቴል አቪቭ እንዲበር መደረጉ? ለምን? ይሄ በሁለቱ ሀገር መካከል የነበረውን ስምምነትን መጣስ ነው። ያም እንደዚህ እንዳለ ሆኖ ግን ያ ከሆነ በኋላም እንደገና አሁን እስራኤል የወሰደችው እርምጃ ደግሞ በአንድ በኩል የሚያሳዝን ነው። በአንድ በኩል ደግሞ ትንሽ እንትን ነው። ምክንያቱም አሁን ሂሉዝ ማለት በአደጋ ጊዜ በጦርነት ያሉ ሀገራት ጦርነት በሚፈጠርበት ሰዓት ያን ህዝብ ለማውጣት እንደ ምሳሌ አድርገን ብንወስድ አሁን ኢትዮጵያ ውስጥ በነበረው ባለፈው ሳምንት በነበረው ሁኔታ ያው አውሮፕላን ተልኮ እንዲወጡ ተደርጓል ዜጎቿ። እዚህ ጋር ደግሞ እስራኤል ያደረገችው ነገር ምንድን ነው? ልክ ጦርነት ያለ ይመስል የተባበሩት አረብ ኤምሬት የራሷን አውሮፕላን ልካ ዜጎቿን ማውጣት፣ ከዛ ይሄ በሁለቱ ሀገር ያለውንም ስምምነት ወደ አልሆነ ቦታ ለሚወስድ ሁኔ ክስተት ሂደት ነው እና ይሄን ከክስተት ተምሮ በፍላይ ዱባይ በራሳቸው ብቻ ይህን መመለስ ሲቻል እኛንን ሂድን ማምጣት ማለታችን ደግሞ በሁለቱ ሀገር ያለውን ደህንነት ሊነካው ይችል ወይም የሰላም ሊያዛባው ይችላል ብዬ ነው ማምነው።
0: በጣም እንግዲህ ያንተ ጉንፋን ሁኔታም ሊያናግረን አልቻለም። እሺ አሁን መተላለፊያ ሙዚቃ

0: አይቸው እንግዲህ ከአንዳንድ አድማጮች ጋር በተለይ ደግሞ ከሀዘንተኛ ቤተሰቦች ጋር ቃለ ምልልስ ማድረጋችን እንቀጥላለን። እንግዲህ ወይዘሮ ማሚት መስፍን የሲጋል ኢታ አያት ናቸው። እሳቸው እናነጋግራለን። ጤና ይስጥልን ወይዘሮ ማሚት፣ እንደምን አደሩ?
1: ደህና
0: ነን። እንዴት ነው እንግዲህ 3 አመት አለፈ ሲጋል ከተሰዋች ህይወቷ ካለፈና እንዴት ናላችሁበት ሁኔታ?
1: አዎ 3 አመት ያሳ ነገር ደግሞ ምን እኮ እድሜ ልክ ውዝግዝ ነው እንጂ ስለ እሷማ ምን አደርጋለሁ። ልጄ እኔ እንደፈጽም በገና በልጅነቷ እንደፍላቀበች ልጄ ምን እሰራለሁ ምን አደርጋለሁ። እድሜ ልክ ውዝግዝ ነው። የተቀነ ሀሳብ ጋር ነይ ምን ነገር ትዝ ይለኛል። ብታረገቡ እንግዲህ ቁም ነገሯ ሁለ ትዝ ይለያል። እንግዲህ አበምን ልዬ እኮ ምን ልዬ እሳን ነገር ምን ልንገር ከንተ ጠንቶኔ ምን ልንገራችሁ። እሳ ነገርማ
2: እንዴት ነው የሞተችው? እንዴት ነው የተሰዋችው?
0: በዚህ በነበረው የሙዚቃ ዝግጅት የተካፈለች
1: ነው።
0: ከዛ ነው እንግዲህ ሽብርተኞች
1: አስራቴሽ ነው ስማሙ መዷን አላውቅም። እንደው ጥፋ ስትለኝ ነው ወልዬ የቦጅ ያልኩ እንጂ ያዛ መዷን አላውቅም። አሁን ምን እንደሆነ ኋላ ግና እንደ ጭንቅ እንደቀነቀኝ አሁን ምን እንጂ አኔ አሁን ምን እየጠፋ ያድላል ተሰጠኝ። አሁን ተጨነኩኝ። አሁን እሑድ ማልዳ ወደ ጸጸሊት ናት የተከተል ውነሽ ነው አለሽ። ልጄ ጠፍታይ አልኳትኝ። ወትዳ እንጃ አላውቅም እንጃ ብላ የጓደኞቿ ምናምን ሂዳ ትሆናለሽ እንጂ አሉ እንጃ እንደ ብቻ ሽብር ለካ ሁሉ ነገር ሁሉ ተብሎ እንደሰማ ተብዬ ልጆች ሳይቀር እንደሰማ ተብዬ ሸበራለሁ። አምን ነው እንደው አምኒቱን ልጅ አብሪሽ ገባሽ ልጅ እንደው ሆና ነው ልጅ እንኳዩሽ ነው ምላስኝ የኔ ልጅ አጀው ብዬ እንኳዩሽ ምገባሽ አውስት አይዞሽ አንቺ አቆጥኝ ትሆናለሽ እንጂ አለሽ ልጅ አይመስለኝ እንጃ አላ ሮም ነው መሰል አሁንም ሮብ ነው መሰለኝ። መጡ ሰው ታዚህ ታች ባቸው አርወርድን ስንት አመት ተልጅገን የምንኖር አሁን መጥቶ ሰው በሉ ብሎ ሄዳችሁ ቀስ አርጋችሁ ንገሯት ተብሎ ብጭ አላ ወይ ወንድ የእናት ወንድም አለ የእናቴ ወንድምና የወንድሜ ልጅ ሚሰል ያስረዱኝ መጡ ውለው ነው እነዚህ ውለው ነው እ አላበጣለን ሲጋል እኮ ሙታ ያ ሲጋል እኮ ሙታ ዋና ከዛ ያው በመሚስላማው ነው እንጂ
0: ሌሎች አሁን ተወንድሞች አሉ አይደለም? የሲጋል እንዴት ነው ያሉበት ሁኔታ?
1: እና ሲመን ወራጅ አሉ ወዛ ቤታቸው አሉ። አንዲቱ ታዝበዳለሽ አንዲቱ ትንሽ ትምናለሽ አካጣ ሲጋል ቤት አልገባም ዘሪ ዘሪ ነው ሚለያለ ያለ እርሽን የነበረ በዛ በሰባት ቀኑ አየ አራ ልጆች ዘደማ መልርግ ብሎ መቶ ገባ። እዛ ወደ ትንሽ ረጋ ተራጉ ትንሽ ተራጉ ያቺ ትንሽ ቱድና ይክላል በአራግነት ትምህርት ባራግ ነው ይክላል እያው በዛው ወይ በአራት ወይ በሌላ ቦታ እንደሆነ እንጂ የሳያ ስጋ ልቤት አልገባ።
0: አዞት እንግዲህ ያለው ቀላል አይደለም። መቼም እንግዲህ ሁላችንም ይህን ጥቅም ሰባትን ስናስበው ብዙ ጠባሳ ያሳደረብን ጉዳይ ነው እና መበርታት ሌሎችን ደግሞ ማበረታታት ነው።
1: እንደ ወጭ ወጭ አሉ እንጂ ሲጋል እናታችን ለምን ነው እናታችን ሙታ እንደገና ደግሞ እንደ እናት ያለሽ ስትሞትብኝ ሲጋልሲቶ ሰው አልሆንም ብለው አሁን እኮ ብርጅ እንዳሉ ነው ያሉ ይሁል እንደዚህ ያሉ የምተጎድቸ እሱም ተጎድተው የሞተሽም ተጎድታ ሊድፋል ይልላት እንግዲህ እንዲያው አንዲት እንዲያው እኮ ልንገርህ ዘሬ ላት እንደፋለን ስለዚህ ወንድሞቿ ለወንድ ለቶቿ ለወንድሟ አልታሳድግ ብላ ልጅ ዘሬ ላት እንደፋለን ላት እንግዲህ
0: ቀላል አይደለም። በሰባት አመቷ ነው ህይወቷ አለፈው በአሸባሪዎች እጅና
1: እንግዲህ ያው ሰላሳ ስትሞት ሀያ ስምንት ናት ነበር።
0: ሀያ ሰባት ነበረች ያለን መረጃ። እንግዲህ ሶስት አመት 30 መሆኑ ነው። ጥሩ አከራክርም እንደው ያሳዝናል። እርስዎም እንግዲህ መበርታት አለበት። አይዞት
1: ወጅቁም ነገሯ እንደፋ ይማናት ምትለይ ሳፍታማትለይ ይማ ውነሽ ነው አይዞሽ ይማ ወንጎልሽ ነው አይዞሽ። እኔ እንደፋ በዝም ላይ በበረሮናት መቼም በረሮናት በመሰራዊት የገባሽ እንደሆነ በዛ የገባሽ እንደሆነ በወብድ ጸጸል የገባሽ እንደሆነ አሁንም እንደሆነ በረሮ አይንናት አይንናት እንደፋ
0: ይገባናል። ወይዘሮ ማሚት እንግዲህ እግዚአብሔር ያጽናዎት የሲጋልን ነፍስ ይማር እንላለን። ሌላ ጊዜ ደግሞ እናነጋግሮታለን።
1: እሺ እንደፋ
0: ሰላም ይዋሉ። እሺ አሁን ደግሞ ከአቶ እንዳየ ፈለቀ ጋር ቃለ ምልልስ እናካሄዳለን። አቶ እንዳየ የወታደር አለምነው ኢማኑኤል ፈለቀ አባት ናቸው። እንግዲህ ወታደር አለምነው ኢማኑኤል ፈለቀ ታህሳስ 6 ቀን 2023 ዓ.ም የተሰዋ ነው። በሁለት ዓመቱ ጤና ይስጥልን። እንደምን አደርክ አቶ እንዳየ?
3: ጤና ይስጥልኝ። እንደምን አደራችሁ አቶ ሰጠኝ?
0: ያ ደህና እንዴት ነው ያላችሁበት ሁኔታ? እንግዲህ ባለፉት 3 አመታት ቀላል አይደለም።
3: ደህና እግዚአብሔር ይመስገን። መጀመሪያ አመሰግናለሁ ሰዓትን ቃጥለ እንደዚህ ስለጋበዝከኝ በጣም አመሰግናለሁ።
2: እንዴት ነበር እስኪ ይንገሩን እስኪ እንዴት ነበር ልጆ? ማን ነበር? የት ነው የተሰዋው?
3: የተሰዋው በአዛ ነው።
2: በስንተኛው ቀን ነበር ጦርነት ሲጀመር ወደው ነው የገባው? በተጠባባቂ ወታደር ነው ወይስ ቋሚ ወታደር ነው?
3: ቋሚ ወታደር ነው ያባ። እና እዛ ውስጥ ማን የሆነስ ይባል ቦታ ስለ ነው
0: ቀላል አይደለም። በ6/12/2023 ዓመተ ምህረት ነው የተሰዋው።
3: ናው
2: ብዙ ጊዜ አገልግሏል ማለት ነው በዚህ በጦርነቱ?
3: አይ ብዙ ጊዜም አይደለም።
0: ኻን ዩነስ
3: አዎ ከሱ ነው ና አመተ ምናምን ነው ተጀመረ ትምህርት 2 አመት ተምሮ ነው ሄደ። ይጨርስ ነበር በዛን ሰዓት ግን ተምሮ ስለሄደ አመት ከምናምን ነው።
0: አዎ ኢማኑኤል ዱቭዱቫን በተባለው ክፍለ ጦር ነው ሲያገለግል ነበር።
2: ምን አይነት ልጅ ነበር?
3: ተዘርዝሮ አይዘለቅም እሱ ያው እናት አባት ነው በጣም ለሁሉ አክብሮቱ ወንድሞቹ ለእናት አባቱ በማንኛውም በሄደበት ከልጅነቱ ጀምሮ ለሰው ነው እንጂ ለራሱ አይደለም።
0: ቀላል አይደለም።
3: ሳፋ የሆነ ልጅ ነበረ። እናደርገዋለን።
0: እንደው ለኢማኑኤል የተሰራ ማስታወሻ አለ እስካሁን ተሰዋበት ጉዳይ?
3: አዎ የልጆች መማሪያ ከዚህ ጥራት ጋር ውስጥ ለማክሰብ ማሩበት ተሰርቷል።
0: እናንተስ በግል ያደረጋችሁት ነገር አለ ወይ?
3: ያው እኛ በግል ደግሞ ያው ወሬት እናስገብተንለታል።
0: እንደው ዓለም ነው ኢማኑኤል ፈለቀ በገና በ2 አመቱ ለሀገሩ ሲል በደቡብ አዛም በኻን ዩነስ ከተማ ነው የህይወት መስዋዕትነት የከፈለውና ቀላል አይደለም 3 አመታትን ማሳለፍ። ሌሎች እህት ወንድሞችም አሉና እነሱስ ያሉበት ሁኔታ እንዴት ነው? አሁን በውትድር ነው በሱ መንገድ ያገለገሉ ያሉ አሉ ወይ?
3: አው ትልቁ ነበረ እስማ አገልግሎ ጨርሷል። ያው በእንት ነው የሚያጅ ሲጠራ ሲጠራ ነው ያለው እንጂ ጨርሷል። ትንሹም ጨርሷል። ወላኒ ነበረ ጨርሷል ትንሹ።
2: ያኔ እሱ ሲሞት እናንተ የት ነበራችሁ? እንዴት ነው ያስረዷችሁ?
3: በጣም ከባድ ነበር። ምን ልንገር በጣም ከባድ ነበር። ያው በትልቅ ወንድም ያው በስ ነው ተደውሎ እሱ ነው የነገረኝ። ሰው መሆን ያስጠላል። ምን እንደሆነ ምንም አይታወቀንም። ጭራሽ ያው ጦርነቱ ተጀመረ አንስቶ ስንጨነቅ ነው የነበረ። እንዲያ ሲሆን እንጀመር ያው በሲምካቷ እንዲያ ሲሆን በጣም ስንጨነቅ አውጣን እያልን ጦረት በጦረት ነበር። እዛ ያንን ስንሰማ ምን ምንም
0: እየለም ነበር። በጣም ነው ቀላል አይደለም። እንደው መሆን ይበለ ከመንግስትም ከግለሰቡም በከተማ አስተዳደር እንደው ምን መሆን አለበት? አቶ እንዳይ ማስታወሻ እንደው በወስዋትነት ለከፈሉ ወታደሮች ለሌሎችም አካላት ምን መፈጸም መደረግ አለበት?
3: ለሱም
0: ለሌሎች
3: እንግዲህ በያሉበት በአካባቢው እንዲህ የማይጠፋ ነገር እንዳውልት እንደ ኪካሪ አለ በስማቸው ቢሰራ ይህ እኔ ደስተኛ ነው የሚል ትበውል።
2: እሱ ከተሰዋ ወዲህ ህይወታችሁ እንዴት ነው? እናንተ ያላችሁበት ሁኔታ፣ ሌሎች ቀሪ ልጆችስ ቤት እንዴት ነው? በምን አይነት ሁኔታ ነው ያሳለፋችሁት ያላችሁት?
3: በጣም ከባድ ነው። ልጆቹ ሁላልባችሁ ተሰዋ በእውነት በጣም ምንም የለም ጋር ከባድ ነው። ህሩሃ ሳለ መቼም ያውቁመን እንሄዳለን እንደ ሰው እንጂ በጣም ከባድ ነው።
0: በጣም ቀላል
3: ከባድ ነው በእውነት። ተዘልድሮም አይዘለቅ ነው እንደማለት ከባድ ነው።
2: ቀላል ማህበረሰቡ ዘንድስ እንዴት ነው? ያጽናናችኋል? ይጠይቋችኋል? አይዟችሁ ትባላላችሁ?
3: አዎ ይጠይቃሉ። ይቁናል። በተለይ ጓደኞቹ ወታደሮች በእውነት ተው እንዲሆንም አለቀቁን እየመጡ እያጫወቱ ምን እያሉ ነው የሚያዩት ጓደኞቹ ማለት ነው። አለን እግዚአብሔር መስክ
0: አይዟችሁ። መበርታት እንግዲህ ቀላል አይደለም። የእናንተ ህመም የሁላችንም ህመም ነው። የተከፈለው መስዋዕትነትም ቀላል አይደለም እና እንደው መበርታት መጠንከር ነው። ጓደኞቹ ይመጣሉ? ያለም ነው ኢማኑኤል፣ ጓደኞቹ ይጠይቋችኋል እናንተ?
3: ይመጣሉ። አዎ ይመጣሉ።
0: በየጊዜው
3: ይመጣሉ፣ ይጠይቃሉ።
0: እንግዲህ ለሌሎች ልጆች ሲባል እናንተ ደግሞ መጽናትና ያለውን ነገር እንግዲህ የማይቀየር ነገር ነው። ያው እሱን ማስታወስ የሰራቸውን ጀብዱነት ለሌላው መግለጽ እንጂ በጣም በከፋ ሁኔታ መገኘት አስፈልግም እንላለን። መጨረሻ
3: እናደርጋለን
0: የምታስተላልፉት መልእክት ካለ?
3: እንግዲህ የምናስተላልፈው ሀገራችን ሰላም ያርግልን ያሉትን ደግሞ ይጠበቅልን። እኛ የደረሰ አይደረስበት ለወገኑ ነው መጥ ሌላ ምለዋለ።
2: ጥሩ እንግዲህ ነፍሱን ይማር። እናንተንም ያጽናችሁ።
3: እናመሰግናለሁ።
2: በእርግጥ ምንም ቢያሳዝንም ልጅ ነው ገና በወጣትነቱ ህይወትን ሳይጀምረው ህይወቱ ማለፉ ቢያሳዝንም፣ ነገር ግን በጀግንነት ለሀገሩ መደንበሩን የተሰዋ ሲሰርቅ ሲቀጥፍ አይደለም። ይሄ ደግሞ አንድ የሀገር ኩራት ነው፣ የማህበረሰብ ኩራት፣ ለእናንተም ኩራት ነው። ሁሌም አንገታችሁን ቀና አድርጋችሁ መሄድ ያለባችሁ ኮርታችሁ ነው የምትሄዱት እና እግዚአብሔር ያጽናችሁ።
0: እግዚአብሔር ያጽናችሁ። ሰላም ቀናቱ እንዳይ።
3: እናመሰግናለን።
0: እንግዲህ ያለው ሁኔታ ቀላል አይደለም። አይቸው ቤተሰቦችን ለማናገር እኛ እንኳን ጥያቄ ሁሉ እስኪጠፋብን ነው እና ቀላል አይደለም። ሁላችንም ቢሆን ተመሳሳይ ስሜት ናለን። እንግዲህ 22 ዓመት ያሳደግከውን 20 ዓመት ያሳደግከውን ትልቅ ደረጃ ይደርሳል ብለህ ብዙ ስትጠብቅ መስዋዕት ሆኖ መጣ ሲባል በአንድ ቀን ቀላል አይደለም ያለው ሁኔታ እና
2: በጣም እውነት ቀላል አይደለም፣ ከባድ ነው። ለሁሉም ቢሆን ገና ወጣት ልጆች ህይወትን ሳይጀምሩት ወይ በአጭሩ የተቀጩት የሄዱት። በአንድ በኩል ስታየው ደግሞ ይሄ ለሀገር መስዋዕት ለሀገር ወታደር ማለት እንግዲህ ወታደር ምንጊዜ እኛም እኮ በወታደር ቤት ብዙ ነገር ያጣንበትኝ ሁኔታ አለ። ግን እዚህ ጋር ደግሞ ቀደም እንደተናገርኩትም እነዚህ ጀግኖች ወታደሮች ናቸው፣ ለሀገራቸው የተሰዉ ናቸው። በጀግንነት ነው፣ ሲሰርቁ ሲቀጥፉ አይደለም። ብዙ ቤተሰቦች አሉ በእኛ ማህበረሰብ፣ ብዙ ወጣቶች 19 ዓመት 18 ዓመት 21 22 ዓመት ወጣቶች ገና ህይወትን ሳይጀምሩት የተሰዋሉ። ነፍሳቸውን ይማር ነው ብለው፣ ግን ጀግንነታቸው ደግሞ ሁሌም ሊያኮራና አንገትን ቀና አድርገ እንድትሄድ ያደርግሃል። ማህበረሰቡን እነኚህም ቤተሰቦች ነው ማቀፍ አለበት። እነኚህም ቤተሰቦችን መጠየቅ አይዟችሁ ማለት ያስፈልጋል፣ ማነጋገር ያስፈልጋል። አንዳንድ ጊዜ በመታሰቢያ ቀኑ ብቻ አይደለም መሆን ያለበት፣ ባዘቦት ቀንም ቢሆን እንዴት ናችሁ፣ ምን ተሰማችሁ፣ አይዟችሁ ሁሉ ማበረታታትን የመሰለ ነገር የለምና ይሄም ከማድረግ ማህበረሰባችን ወደኋላ እንዳለ። ምክንያቱም
0: በስነ ልቦናም ጉዳት የሚያመጣ ጉዳይ ስለሆነ ቀላል አይደለም። አሁን ጉዳት ለደረሰበት ልጅ ወላጣ ቤተሰብ ጽኑ ብለህ በቃላት ገልጸው ምጽናኑበት ሁኔታ በቀላሉ ላይኖር ይችላል እና ግን መብርታት ነው ፈጣሪ ያለውን ማንቀይረው ነገር ሲሆን ያለውን ተጨባጭ ሁኔታ ተቀብለህ መኖርና ለሌሎች ልጆች ለሌሎች ሰዎች ደግሞ ያስፈልጋል። መስዋዕት የከፈሉ ጀግኖችን ማሰብ መዘከር ስራቸውን ለሌላው አካል ማሳወቅ ነው። አሁን ብዙዎች እንዲህ የወጡ ወንድሞቻቸው አብረው ጓደኞቻቸው በተማሩበት ትምህርት ቤት ባገለገሉበት ቦታ በሰሩበት ቦታ ሁሉ ይዘከራል ስማቸው እና ያለን በየጎዳናው ፎቶቸው ተለጥፎ እና ያለን እንደዚህ አይነት ነገር ጀግኖች እንዲታወሱ የሚያደርግ ነውና አሁን በመንግስታዊ መታሰቢያውም ሆነ ሮብ በብሔራዊ ደረጃ ዜጎች በሚያስቡትም ሆነ ዞሮ ዞሮ አላማው አንድ አይነት ነው። የተሰው ዜጎችን የተሰው ወታደሮችን በሽብር ፈጻሚዎች የተገደሉ ዜጎችን ምናስብበት ነው እና ሁላችንም ቢሆን አንድ አይነት ስሜት ሊኖረን ይገባል። ለሀገሪቱ አንድ ጊዜ እንደ አይነት ነገሮችን ፖለቲካ ገብቶባቸው ሲታይ ትንሽ ቅር ይላል።
2: ይሄ ነው የሚያናደው። አንድ ጊዜ ትንሽ ቅሬታ የሚያሳየው ለፖለቲካ ፍጆት ይያል ምን ተጠቀመው ሁኔታ ምን ተጠቀማቸው ቃላቶች ምን እናገራቸው ነገሮች በሙሉ ይሄ እጅግ በጣም ሊቀረፍ የሚገባ ነው። ምንም እንኳን ያ ከጥቅምት 7 2023 ወዲህ ያለ እንጂ ከዛ በፊትም ቢሆን ብዙ ጀግኖች ወታደሮቻችን ለሀገራቸው ህይወታቸውን አሳልፈው ሰጥተዋል። እነሱን በሙሉ ነገር ደህንነት ሲባል ህይወታቸውን አሳልፈው ሰጥተው በሙሉ መታሰብ አለበት። ጊዜው ሄደ አልሄደ ተረስቷል የሚባል ነገር እዚህ ጋር መኖር የለበት። ማህበረሰቡ በዚህ ሊተባበር ይገባል እና በእውነት በእውነት ምሰጠኝ ያልከው ነገር እዚህ ጋር ለፖለቲካ ፍጆት ተብሎ የሚነገሩ ነገሮች የሚደረጉ ነገሮችን እንቆጠብ። እዚህ ጉዳት ነው፣ ከጉዳት ላይ ጉዳት ነው የምናደርጋለን እና
0: ሌላ እንግዲህ የሀገራዊ ሁኔታ ነው። ሀገራዊ ስሜት አንድ አይነት ሊሆን ይገባል። ልዩነት መፈጠር የለበትም እና ያለውን ሁኔታ በብሔራዊ ደረጃ ማሰብ ግድ ይላል ሁላችንም ካለን ጊዜ አንጻር እንግዲህ ተጠናቀቀ ስለሆነ መሰናበት አለብን።
2: አድማጮቻችን ይቅርታ ጠይቃለሁ። እንግዲህ
0: አጉፋ ነው የሚያጋጥም ነው። ረፍት መውሰድ የሚገባ ጊዜ ያለ መስለኛና ለማንኛውም ለሞቱት ነፍስ ይማር እንላለን። ለቴክኒክ ባለሙያችን ሻሮን ለርነር እናመሰግናለን። አድማጮቻችን እንግዲህ ያላችሁበት መልካም ቀን እንዲሆን እንመኛለን። ለአድማጮቻችን ለተሳተፉት በሙሉ እናመሰግናለን። እንዲሁ ያዘንተኛ ቤተሰቦች መሳተፍ የምትፈልጉ ስንደውል አነሱልንም ቢሳተፉ ደስ ይለናል። ተረፈ ያላችሁበት መልካም ቀን በደህና ዋሉ።

0: የተከበራችሁ አድማጮች ጤና ይስጥልን እንደምን ዋላችሁ? እለቱ እንደብራያን ዘመን አቆጣጠር ካፍ ዳሌት በትሽሬ ታፕሽን ፔዛይን ዳውሮፓ ዘመን አቆጣጠር ኦክቶበር 5 ቀን 2026 ዓመተ ምህረት ነው። ለኢትዮጵያ ዘመን አቆጣጠር ደግሞ ለተሰኞ መስከረም 25 ቀን 2019 ዓመተ ምህረት የቴክኒክ ባለሙያችን የኤር ኒውማን የስቱዲዮ ተረኛ አስተናጋጆች ሰጠይ ዘመነ፣ ወርቅነሽ ሸቴ፣ ሚሻያው ደጉነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ እንዲሁም በጥቅምት 7 በሽብር ጥቃት መስዋዕትነት የከፈሉ ዜጎቻችን ብሔራዊ መታሰቢያ ስነ ስርዓትን የተካሄደ ነው። ተለያዩ የመታሰቢያ ዝግጅቶች በዙሪያ ከሀዘንተኛ ቤተሰቦች ጋር ቃለ ምልልስ አለን። አሁን ከሰዓቱ ዜናም ተጋጁ ሰጠይ ዘመነ።
1: አመሰግናለሁ ሻያው። አርስተ ዜና፣ ጥቅምት 7 ቀን 2023 ዓመተ ምህረት በእስራኤል ላይ የደረሰው ከባድ የሽብር ጥቃት 3ኛ ዓመት መንግስታዊ መታሰቢያ በዛሬው ዕለት እየተካሄደ ነው። የጎላኒ ክፍለ ጦር ዋና አዛዥ ኮሎኔል አዮቭ ካዮቭ ጥቅምት 7 ቀን 2023 ዓመተ ምህረት የውድቀትና የከባድ መምለት ነው በማለት ተናገሩ። በሄብሮን አካባቢ ብኔ ናይቭ በተባለው ከተማ አጠገብ ዛሬ የተሞከረ የሽብር ጥቃት መክሸፉ ተገለጸ። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼስ የሀገሪቱ ፓርላማ እንዲበተን አደረጉ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጥቅምት 7 ቀን 2023 ዓ ም በእስራኤል ላይ የደረሰው ከባድ የሽብር ጥቃት 3ኛ ዓመት መንግስታዊ መታሰቢያ በዛሬው ዕለት እየተካሄደ ነው። የመታሰቢያው ዝግጅት መርሃ ግብርም ከጠዋቱ 11 ሰዓት ላይ በአሬርጤል ወታደራዊ መካነ መቃብር ጀምሯል። ከፍተኛ የመንግስት ባለስልጣናት ተገኝተዋል። መታሰቢያው ሙሉ ቀን ቀጥሎ 2 ሰዓት ላይ በሽብር ጥቃት የተገደሉ ሲቪል ዜጎች ይታሰባሉ። ከቀኑ 4 ሰዓት ተኩል ላይ ደግሞ በከተማ መስተዳድሮች በኩል የመታሰቢያ ስነ ስርዓት ይካሄዳል። መንግስታዊ መታሰቢያው በዛሬው ዕለት ሲካሄድ ቢውልም የሽብር ሰለባ ተጎጂ ቤተሰቦች የሚያካሄዱት ብሔራዊ መታሰቢያ ደግሞ የፊታችን ሮብ ከጠዋቱ ጀምሮ እስከ ምሽት ድረስ ይካሄዳል። ሮብ ጠዋት ጥቅምት 7 ቀን 2023 ዓ ም ሐማስ እና ተባባሪዎቹ በእስራኤል ላይ የሽብር ጥቃት የፈጸሙበት ጊዜ 6 ሰዓት ከ29 ደቂቃ ይታወሳል። መታሰቢያውን የጥቅምት መማክርት የተሰኘው አካል ያካሂደዋል። ኖቫ በተባለው የሙዚቃ ፌስቲቫል ደግሞ ቤተሰቦቻቸው የተገደሉባቸው ዜጎች ርኢም በተባለው ኪቡጽ መታሰቢያ ያካሂዳሉ። ምሽት 9 ሰዓት ከሩብ ደግሞ ብሔራዊ መታሰቢያው በቴላቪቭ ፓርክ ሃይርኮን ብሔራዊ መታሰቢያ ስነስርዓት ይካሄዳል። በአስር ሺዎች የሚቆጠሩ ዜጎች በመታሰቢያው ዝግጅት ለመሳተፍ አስቀድመው የመግቢያ ትኬት መግዛታቸው ተገልጿል። በሃርሄልጨር የተካሄደ ባለው የጥቅምት 7ቱ 3ኛ ዓመት የሽብር ጥቃት መታሰቢያ የተለያዩ ባለስልጣናት ንግግር አደረጉ። ፕሬዚዳንት ሄርጾግ ባሰሙት ንግግር ካደረጉት ውስጥ ፕሬዚዳንት ሄርጾግ አንዱ ሲሆኑ እስራኤል ባለፉት 3 ዓመታት ከፍታና ዝቅታን አሳይታለች፣ የማይታመኑ ውጤቶችንም አምጥታለች። በዚህ ጦርነት ብዙ ዜጎችን አጥተናል፣ ወጣቶችን ብቻ ሳይሆን ብዙ የእድሜ ባለጸጋዎችንም አጥተናል። ጥቃቱ እንዴት እንደደረሰ ሁኔታውን መረዳትና በቅን ልቦና መመርመር ይገባል። የጊዜ ርቀት እውነታውን አይጋርደንም ብለዋል። ፕሬዚዳንት ሄርጾግ ንግግራቸውን በማራዘም በናሃል ኦዝ ድንበር ማማ ላይ ሆነው የጠላትን እንቅስቃሴ ሲመለከቱ የነበሩ ወታደሮች የጦሩና ሀገሪቱ አይን ናቸው። እኛ ተኝተን ሁሉ የነሱ አይን አልተከደነም ነበር። በአካባቢ ሊፈጠር የሚችል ነገር እንዳለም ተሰምቷቸው ነበር። ያዩትንም አስታውቀዋል። ግን አንድም ሰው የነበረውን ጠቅላላ ሁኔታ ማቀናጀት አልቻለም። ጥቅምት 7 ቀን 2023 ዓ ም ጠዋትም ያለውን ሁኔታ አስታውቀዋል በማለት ታስፒታኒዎት የተባሉት በድንበር አካባቢ ያለውን የጠላት እንቅስቃሴ የሚመለከቱ ወታደሮችን ጀግንነት ገልጸዋል። ፕሬዚዳንት ሄርጾግ ጠቅላይ ሚኒስትር ናታንያሁም በመታሰቢያው ዝግጅት ላይ ንግግር ያሰሙ ሲሆን በጥቅምት 7ቱ የሽብር ጥቃት የተሳተፉ አሸባሪዎች በሙሉ እንዲሁም ዜጎችን ጠልፈው የያዙ ተከታትለን እርምጃ እንወስድባቸዋለን ብለዋል። የጎላኒ ክፍለ ጦር ዋና አዛዥ ኮሎኔል አዮቭ ካዮቭ ጥቅምት 7 ቀን 2023 ዓ.ም የውድቀትና የከባድ መምለት ነው በማለት ተናገሩ። ኮሎኔሉ ለወታደሮቻቸው ባስተላለፉት መልእክት እንደገለጹት ጥቅምት 7 ቀን ውድቀትና ከባድ ህመም የሚሰማበት ቀን ቢሆንም ጎን በጎን ደግሞ ተዋጊ ወታደሮችና የጦር አዛዦች ሳይጠበቅ በፍጥነት ተነስተው ወደ ሰዓት በመግባት በአካላቸው እስራኤል ዜጎችን ደህንነት የተጠበቁበት ሁኔታ ነበር። የጥቅምት 7ቱ መታሰቢያ ቀን የበፊቱን የምናስታውስበት ብቻ ሳይሆን የነበሩ ነገሮችን በመመልከት ያለማሸማቀቅና ያለሰበብ ከነበሩ ነገሮች የምንማር በትና ስተቶችን የምናርምበት ነው ብሏል ኮሎኔል አየው ካዮፍ። ይበንዲ እንዳለ ጎላኒ ክፍለ ጦር ባለፉት ጦርነቶች 3 አመታት ጊዜ ጦርነት ከ120 በላይ ወታደሮች በብረት ሰይፎች ጦርነት መሰዋታቸው ይታወሳል። የጎላኒ ክፍለ ጦር በሁሉም የጦር ግንባሮች ጠላትን በመፋለም የዜጎችና ሀገሪቱን ደህንነት በማስከበር በቅድሚያ የሚገኝ መሆኑ ይታወቃል። በሄብሮን አካባቢ ባኒ ናኢብ በተከባለችው ከተማ ጠገብ ዛሬ ተመከረ ሽብር ጥቃት መክሸፉ ተገለጸ። 3 ፍልስጤማውያን በመኪና ግጭት ለመፍጠር ሳይሞክሩ አይቀርም ተብሏል። ጦር ሁኔታውን እያጣራ ነው። ተጠርጣሪዎች በተከፈተባቸው ተኩስ በከባድ ሁኔታ ቆስለዋል። መከላከያ ሰራዊቱ ሁኔታውን እያጣራ እንደሚገኝ ገልጿል። ወታደሮች ላይ ጉዳት አልደረሰም። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼስ የሀገሪቱ ፓርላማ እንዲበተን አደረጉ። በሀገሪቱ ብሔራዊ የፓርላማ ምርጫ የሚካሄደው ከ9 ወራት በኋላ ቢሆንም ጠቅላይ ሚኒስትር ፔድሮ ሳንቼስ አስቀድመው ፓርላማውን በመበተን በመጪው ወር ምርጫ እንዲካሄድ ይደረጋል ብለዋል። ጠቅላይ ሚኒስትሩ ለፓርላማው መበተን ምክንያት ያደረጉት መንግስታቸው አሰራር ስህተት እንደፈጠረና የያዘውን እቅድ ማሳካት አለመቻሉን ገልጿል። ቃል አቀባያችን ዶቭ ጊልሃር ካደረሰን ዘገባ መረዳት እንደቻልነው የስፔን መንግስት በቤቶች ግንባታ ዙሪያና የአፍሪካ ዜጎች ሀገራቸውን አቋርጠው ወደ ስፔን መግባታቸውን በተመለከተ ያለው ፖሊሲ ችግር የገጠመው መሆኑ ይነገራል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሸቅል ከ6 ሳንቲም ሲመነዘር አንድ ዩሮ በ3 ሸቅል ከ44 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ቀንሷል ብለዋል። የአየር ንብረት ትንበያ ባለሙያዎች ዛሬ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴላቪቭና አካባቢዋ 27፣ በሃይፋና አካባቢዋ 26፣ በኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 32 ዲግሪ ሴንቲግሬድ ነው። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: ሰጠኝ ዘመነ አመሰግናለሁ። እንግዲህ እንሆ ከሶስት ዓመት በፊት ኦክቶበር 7 ቀን 2023 ዓመተ ምህረት በደረሰው ከባድ የሽብር ጥቃትን ምክንያት በማድረግ እንሆ በመላ ሀገሪቱም እስከ ፊታችን ቀናት እስከ ሮብ የሙታን መንግስታዊ የመታሰቢያ ስነ ስርዓት ስለሚፈጸም በዚህ ጋር በተያያዘ ደግሞ አሳዛኝ መግለጫ የሆኑ ሙዚቃዎችን ነው የምናስደምጥ ለአድማጮቻችን። ወደ ቀጣዩ ዝግጅት ለማለፍ

0: ሻያው ወርቅነሽ አሁን እንግዲህ ያው ደምታሰበው ስነ ስርዓት ስለነበረው ሁኔታ ወጣይ ዘገባም ትኩረት የሚያደርገው በዚህ ዙሪያ ነው። ወደዛ እናልፋለን። እንግዲህ ያው መንግስታዊ መታሰቢያ ነው ጥቅምት 7 ሮብ ቢሆንም ዛሬ ያው በመንግስታዊ ደረጃ ነው መታሰቢያውና እንዴት ነው ያለው ሁኔታ ወርቅነሽ?
1: ያለው ሁኔታ ሰጠኝ አመሰግናለሁ። በመጀመሪያ እንግዲህ እንዲህ አይነት መታሰቢያ ቀናት በጣም ከባድ ነው ለህዝብ እስራኤል። ይሄ ጥቅምት 7 ጥቃት ደግሞ ከሶስት ዓመት በፊት ነው የደረሰውና የሁላችንም በጣም በጣም የቅርብ ጊዜ ትዝታ ነው። ትዝታ ለማለት ራሱ በሚከብድ ሁኔታ ነው። ትዝታ አይደለም ገና ጦርነቱ ምዕራፉ አልተዘጋም። የጋዛ ሰርጥ የሐማስ ጉዳይና ይሄ ቀን እንግዲህ ባልተለመደ ሁኔታ እስራኤልን ዓለም ያፈራትን ሀገር ማንም ይደፍራት አልማት ባለውን እዚህ አፍንጫ ስር ያለ የሐማስ ድርጅት ነው ጥቅምት 7 ቀን። ያን ቀን ደግሞ እንደሚታወቀው አመታዊ በዓል ነው፣ ሲምሃት ቶራ። ህዝብ እስራኤል በደስታ የሚያከብረው እንግዲህ ቶራና ህዝብ እስራኤል አንድ ነው። መጽሐፍ ቅዱስ የመጽሐፍ ቅዱስን እንደ አዲስ እንደገና የሚጀምርበትን ታላቅ በዓል በሚያከብርበት ቀን ጧት ነው ይሄ ከባድ ጥቃት የደረሰውና የሐማስ ድርጅት ድንበር ጥሶ ወደ እስራኤል በመግባት ምንም ነገር ባላሰቡ እስራኤላውያን አዛውንቶች፣ ህጻናት፣ ሴቶች፣ ወንዶች አልጋቸው ላይ የተኙ ስፖርት እንቅስቃሴ ለማድረግ ጧት በራቸውን ከፍተው እንዲሁ በድንገት በፒጃማ በቁምጣ የወጡ ዜጎች እንደ ከብት ነው የታረዱት። ህጻናት ባልጋቸው እንደተኙ የደረሰው ዘግናኝ ጥቃት ከባድ ነው። አንዳንዴ ቃላት የሚጠፋለት ጥቃት ነው የደረሰውና ሶስት ዓመት ነው ገና ያለፈው። በዚህ ጥቃት በዘግናኝ ሁኔታ ከተጠቁ ከተጨፈጨፉ ከተገደሉ ዜጎች በተጨማሪ ይሄን ጥቃት ሳያስቡት እንደው ድንገት ያን ቀን እንመክታለን ብለው የተጠናከረ ኃይል እንዳልነበር ያን ቀን እንግዲህ እስራኤል መከላከያ ሰራዊት ራሱ የጸጥታ ጥበቃ ኃይል እንደሚለው ሱሪያችን ዝቅ ባደረግንበት ቀን ነው የተደፈርን ነው የሚለው ሁሉምና ቅድመ ዝግጅት አልነበረም ይህን ጥቃት ለመመከት። በአካባቢው የነበሩ ገና ስልጠና ላይ ያሉ ወታደሮች፣ በእድሜያቸው ልጆች የ19 ዓመት ያልሞላቸው የተወሰኑ ሰዎች ብቻ ነው ይህን ጥቃት እንግዲህ ጥቃቱ ገፈት ቀማሽ የሆኑ የታገሉ እና በእነሱ ላይም ነው እንግዲህ አሁን እስራኤል ያለችበት ደረጃ የደረሰችው መከታ ሆኖ ነው የመከቱት ያን ጥቃት። እንግዲህ በአጠቃላይ በዛን ቀን ብቻ በጥቅምት 7 ቀን ለሰንበት ቅዳሜ ቀን ነበር 2023 ዓ.ም። በአጠቃላይ በዛን ቀን ብቻ 1163 ዜጎች፣ የውጭ ሀገር ዜጎች፣ የእስራኤል ዜጎች ለእስራኤል መጡ የውጭ ሀገር ዜጎችን በዛ የዛ ጥቃት ሰለባ እንደሆኑ እናስታውሳለን። የመከላከያ ሰራዊቱ አባላት፣ የጸጥታ ጥበቃ ኃይሎች በአጠቃላይ በዛን ቀን ብቻ የህይወት መስዋዕትነት ከፍለዋል፣ ወድቀዋል፣ ተጋድለዋል። በዝርዝር ስናየው 778 የሚሆኑ የእስራኤል ዜጎች ናቸው፣ 70 የሚሆኑ የውጭ ሀገር ዜጎች፣ 397 የጸጥታ ጥበቃ አካላት፣ በአጠቃላይ የመከላከያ ሰራዊቱ አባላት፣ ፖሊስ፣ በአጠቃላይ የእስራኤል የጸጥታ ጥበቃ አካላት ናቸው። ግን እስከ 2026 ዓ.ም አሁን እስካለንበት ጊዜ ድረስ በአጠቃላይ 1318 ወታደሮች ነው በዚህ የጦርነት የጸጥታ ጥበቃ አባላት የህይወት መስዋዕትነት እንደከፈሉ መረጃዎች የሚያሳዩትና በርካቶች ወላጆቻቸውን፣ ልጆቻቸውን፣ የቅርብ ቤተሰቦቻቸውን አጠዋል። 7150 የሚሆኑ ቤተሰቦች ሀዘንተኛ ቤተሰቦች ሆነዋል። ጥቅምት 7 ጥቃቱ ከደረሰ ጀምሮ እስካሁን ድረስ ልጆቻቸውን፣ ወላጆቻቸውን፣ ቅርብ ቤተሰቦቻቸውን ያጡ ዜጎች 7150 እንደሆኑ ካለን መረጃ እያየን ነው። በአጠቃላይ ዛሬ እንግዲህ ከባድ ቀን ነው እንዳልነው፣ በዋናው በዓል በሐር ሄርጼል እየተከበረ ነው። ይቅርታ፣ ዋናው መታሰቢያ ስነስርዓት በሐር ሄርጼል እየተካሄደ ነው። በጋዛ ሰርጥን በሚያዋስኑ የጋራ መኖሪያ ሰፈሮች ወይም ህብረት ስራ ማህበር ኪቡጽ ብለን የምንጠራቸው በዛም እንደዚሁ እየታሰበ ነው። ቤተሰቦች የነበረውን ትዝታ ሲመልሱ በዚህ ጥቃት ሰለባ የሆኑ ከመሞታቸው ከመታረዳቸው ተጠልፈው ወደ ጋዛ ሰርጥ ከመሄዳቸው በፊት ያሰሙትን ንግግር በቀርጸው ወደ ቤተሰቦቻቸው የላኩት ድምፅ ሲሰማ ከባድ ነው። ሶስት ዓመት ነው ገና ያለፈ እንዳልነው፣ ገናም ይሄ የጦርነት ምዕራፍ አልተዘጋም። በዚህ ሁኔታ እየታሰበ ነው ቀኑ። በጣም በጣም ከባድ ነው።
0: ግን አሁን እንግዲህ መቼም ትልቁ ነገር በደህንነት ጥበቃው ክፍተት ነበረ። ምንም የሚያጠራጥር አይደለም ይሄና አንድ ጠላት ባለበት ድንበር አካባቢ ሁልጊዜም መከላከያ ሰራዊት በንቀት መከታተል ነበረበትና ሻያውዝ ላይ ምትለው ካለ
2: በዚህ ብቻም ሳይሆን በእውነትም ጥቅምት 7 የመታሰቢያ በዓል የመታሰቢያ ብሔራዊ ቀን የሀገሪቱ ፕሬዝዳንት ኢስሐቅ ሄርዞግ ዛሬ ጧት ላይ በፕሬዝዳንቱ መኖሪያ ቤት ግቢ ውስጥ የእስራኤልን ሰንደቅ ዓላማ በግማሽ በማስወል በመስቀል የመንግሥትን የሐዘን ቀን መክፈቻም አሳውቀዋል። በተመሳሳይ ሰዓት በመላ ሀገሪቱና ጉዳቱ በደረሰባቸው አካባቢዎች የተለያዩ የመታሰቢያ ስነ ስርዓቶች እየተካሄዱ ይገኛሉ። በዚሁ ፕሬዝዳንቱ በንግግራቸው ላይ በዚህ በደረሰው ከባድ የሽብር ጥቃትን በተመለከተ በጥልቀት መመርመር አለበት። ለምን? ከምን? ጉድለቱ? ስህተቱ? ከምን ተነሳ? እንዴት ያዛ ቀበሌ ለሽብር ፈጣሪዎቹ ድንበር እየጣሱ በእንዴት ወደ ሰፈሩ በአቅራቢያ ወደሚገኙ እስራኤላውያን ሰፈሮች ገብተው ያን የመሰለ ከባድ ጭፍጨፋ ፈጸሙ? በማን ነው በኃላፊነት ተጠያቂ? ወዘተርፈ የመሳሰሉ ጥያቄዎች የሚመረመር በጥልቀት መመርመር አለበት የሚል ጥሪ አስተላልፈዋልና በሰጠኝ በጥያቄ ምላሽ የሰጠው ነውና ድክመት ውድቀት ተከስቷል። ያን ያህል እስራኤል ባሳለፈችው ታሪክ ይህን ያህል ከባድ የሽብር ጥቃት አልደረሰባትም። ይህን በተመለከተም መንግስት እንግዲህ በቀጣይነት እስካሁን የሚያጣራ የሚመረምር ኮሚቴም ወይም ገለልተኛ አቋም ያለው ኮሚቴ እንዲቋቋም የሚል ቀርቦ በዚህ ዙሪያ በህዝቡ በጣም ክርክር ሰንብቷል። በዚህ ዙሪያ እንግዲህ አሁን አዲስ መንግስት አዲስ ምርጫ ከተካሄደ በኋላ ደግሞ የሚቋቋሙ አዲስ መንግስት ይህን ሁኔታ አስቀድሞ ይመለከተዋልና ከዚህ ጋር በተያያዘ በዛሬ ማምሻውን የካን ሀደስሬ የቴሌቪዥን ጣቢያ በዝማን ኢሜት በእውነተኛ ጊዜ የተሰኘ ፕሮግራም በዚህ ጉድጉድለ የተጎዱ የቆሰሉ ከተማረኩ በኋላ በነጻ የተለቀቁ የነሱን የሚመለከት ፕሮግራም ዛሬ ማምሻውን ካን ሀደስሬ ያሰራጫል ተብሎ ይጠበቃል።
0: ይህ ቀላል አይደለም። 3 ዓመት ግን ደግሞ የተፈጸሙ የነበሩትን ክፍተቶች ማስተካከል የሚገባበት ጊዜ ነው። መመርመር ያስፈልጋል። ይህ ትልቅ ጉዳይ ጥያቄው እንደ አልከው ሻያው፣ ምናልባት እንግዲህ በሚቀጥለው ምርጫ ከተካሄደው በኋላ በአዲሱ መንግስት ይታሰብበታል ብለን እናስባለን። ሌላው ሻያው የሐማስ ድርጅት ሐማስ ብቻ ሳይሆን እዛ አካባቢ እስላም ጃድም አለ እና በዛ የሚንቀሳቀሱ ሽብርተኛ ድርጅቶች የፈጸሙት የጾታ ጥቃቶችን በተመለከተ እንደው በዓለም አቀፍ ደረጃ ግንዛቤ እንዲሆን እስራኤል ምን እያደረገች ነው?
2: በዚያው በቅዳሜ ቀን ቅዳሜ ሰንበት አሸባሪዎቹ ወደ እስራኤላውያን ሰፈሮች ገብተው ከሰው ልጅ የማይጠበቅ ከባድ ኢሰብአዊ የሆነ ጭካኔ የበዛበት ግድያ፣ ከዛም በመቀጠል ደግሞ ሴቶችን በመድፈር ይህ ሁኔታ ሁሉ ደግሞ ካሜራ ፊልም እየተነሳ በብዙሃን መገናኛ አውታር በቴሌቪዥን ተሰራጭቷልና ከሰው ልጅ የማይጠበቅ ጥቃት፣ ጾታዊ ጥቃት ይፈጽመዋልና ይህን በተመለከተ የእስራኤል ህዝብ የዓለምን ህብረተሰብ እስራኤል ህዝብ ብቻውን አይደለም ቢኖረው ከዓለም ህብረተሰብ ጋር ስለሚኖር ዓለም አቀፍ ህብረተሰብ ጋር ስለሚኖር በዚህ ላይ ያው ግንዛቤ የደረሰውን በደል የጭካኔ ጾታዊ ጥቃቶችን ደግሞ ለማሳየት እና በዚህ ዙሪያ አንድ አዲስ የተቋቋመ ብሔራዊ ቡድን እንዳለና ይህ ደግሞ ከፍተኛ ትግል እንግዲህ የዓለምን ህብረተሰብ ማሳየት አለ ማስተማር መግለጽ አለበት እና በዚህ ዙሪያ ብዙ ብዙ እንቅስቃሴ የማስታወቅ ገለጻ የማድረግ መረጃዎችን በማቅረብ ረገድ ለዓለም ሀገራት እስራኤል እንድታስታውቅ ግድ ይላል። ቀላል አይደለም። በቴሌቪዥን ላይ ለመመልከት ለተመልካች የተፈጸመው ሰቃይ፣ የሰው ልጅ መድፈር የጾታዊ ጥቃትም ሳይሆን በሳት በማቃጠል ሰውን መግደል ይህን የመሰለ ድርጊት ተፈጸመና በጣም ቀላል አይደለም እና ብዙዎቹ የተጎዱ ዜጎች ውስጣቸው እስከመቼው የማይረሱት ነው። ፖስት ትራውማ ላይ ነው ሆኖ አሁን ደግሞ በዚህ ቀናት የመታሰቢያ ስነ ስርዓት ሙታን ሲታሰቡ በሀዘንተኛ ቤተሰቦች ዘመድ አዝማጆች በየመቃብር ቤተ መቃብሩ እየሄዱ ነው ሙታንን የሚያስቡትና እዚህ ሰፊ የማስታወቂያ ስራዎችም ይጠበቃል ከእስራኤል።
0: አሁን እንዳልከው ሻያው በዚህ በጾታዊ ጥቃቱ ብቻ ሳይሆን እስራኤል ስለደረሰባት ጥፋት ጉዳት የሽብር ጥቃት እንደው በበቂ ሁኔታ ላለማስታወቃለች ይወርግነሽ
1: እስራኤል ስለደረሰባት ጥቃት በበቂ ሁኔታ አስተውቀች ማለት አይቻልም። በርግጥ በእስራኤል ላይ ጥቃት ከደረሰ በኋላ እንደው በመጀመሪያዎቹ ቀናት ካልሆነ በስተቀር ከዛ በኋላ እንደምናውቀው እስራኤል የፍልስጤማውያንን ህዝብ ጨፈጨፈች። በዘር ማጥፋት ወንጀል ደቡብ አፍሪካ ሁሉ ክስ ተመሰረተባት ባለም አቀፍ ወንጀለኞች ፍርድ ቤት። መሪዎቹ ወደ ውጭ ሀገር እንዳይሄዱ ቢሄዱ እንዲታሰሩ የሚል ትእዛዝ ሲወጣ እናስታውሳለን። ከዛ በፊት ነው ችግሩ አሁን እስራኤል። ከዛ በፊት በቂ የዲፕሎማሲ ስራ አልሰራችም ባለም ላይ ነው የሚባለው። የሃማስ ድርጅትና ሌሎች መሰል አሸባሪ ድርጅቶች በእስራኤል ህልውና ለማመናቸው በአገኙት አጋጣሚ ሁሉ እስራኤልን ከምድረ ገጽ ለማጥፋት የነበራቸው አላማ ጥረት የሚያደርሱ ጥቃት ያን ዓለም አቀፍ ማህበረሰብ ያወቀ አይመስልም። ይሄ ጥቃት ከደረሰ በኋላ በመጀመሪያዎቹ ቀናት ሐማስ ራሱ የቀረጸው የቪዲዮ ፊልም እና የጾታዊ ጥቃትን ጨምሮ አሁን ያው በርሳችን እንዳነሳ ነው ታየ። ከዛ በኋላ ግን አሁንም ድረስ እስራኤል ለምትወገዝ እንደምናውቀው በተለያዩ የዓለማችን ክፍሎች እንግዲህ የእስልምና እምነት ተከታይ በተለይ ደግሞ መካከለኛው ምስራቅ የጋዛ ሰርጥ ነዋሪዎች የሚደግፉ የተለያዩ ሀገራት ወደ ውጭ ወደ አውሮፓ ወደ አሜሪካ የተሰደዱ ፍልስጤማውያን የሚያደርጉት የተቃውሞ ሰልፍ እንዲያውም በጣም ገኖ የወጣበት ጊዜ ነው። እንኳን እስራኤል ልትሰማ እስራኤል እጅግ የተወገዘችበት ጊዜ ነው ማለት እንችላለን። ይሄ ጦርነት ወቅትና እስራኤል በቂ የዲፕሎማሲ ስራ አልሰራችም ለዓለም አቀፉ ማህበረሰብ በእስራኤል ላይ እየደረሰ ያለውን ጫና አሁን በጦርነቱ ሂደትም አላስታወቀችም። አሁን የደረሰውን ጥቃት ለማስታወቅ ሲሞከር ይሄ ጥቃት ሐማስ እኮ ዝም ብሎ ባዶ ሜዳ ላይ አይደለም ይህን ጥቃት የፈጸመው የዘላለም የስንት ዓመታት በደል ነው ብቀላ ነው የሚሉ ዓለም አቀፍ አካላት ሁሉ ነበሩ። የተባበሩት መንግስታት ድርጅት ጉተሬሽ እንደዛ ነው ያለው። ዝም ብሎ ባዶ ሜዳ ላይ አልተፈጸመም ይህ ጥቃት ነው ያለውና በፊትም አልሰራችም እስራኤል አሁንም በቂ ስራ እየሰራች ነው ለማለት ይከብዳል። ጾታዊ ጥቃቱ እንደተባለው ከባድ ነው። የተጠለፉ ዜጎች ተጠልፈው ወደ ጋዛ ሰርጥ ከሄዱ በኋላ 251 ዜጎች ነው መጀመሪያ ቀን እንግዲህ ተጠልፈው እንደሄዱ የምናውቀው። በሂደት ያው በህይወትም ህይወታቸው አልፎ ማስከሬናቸው ተመልሷል ወደ እስራኤል። በዛ ጋዛ ሰርጥ በቆዩበት ጊዜም ጾታዊ ጥቃት ይደርስባቸው ነበር። ሐማስ የጾታዊ ጥቃት ያደርስባቸው ነበር። ጥቅምት 7 የደረሰውን የጾታዊ ጥቃት የሐማስ አሸባሪ ድርጅት ራሱ ሳያፍር ነው ልክ እንደ አሸናፊ ወታደር መስሎ ያደረሰውን የጾታዊ ጥቃት ቀርጾ ለዓለማይን ያበቀውና ከባድ ነው በጣም። እንግዲህ ለወደፊቱ እስራኤል እንደውም ትልቅ ስራ መስራት አለባት የሚባል በዚህ ዘርፍ ነው፣ ዲፕሎማሲው ላይ መስራት አለባት።
0: አዎ በወቅቱ ከባድ የሽብር ጥቃት ሲደርስ የሶስት ቀን የሐዘን ቀናት ቢታወጅ ኖሮ ዓለም ትኩረት እንዲሰጠው ይደረግ ነበር እና በወቅቱ የተወሰነ ዓለም እስራኤልን የደገፈበት የተቃወመበት ሁኔታ ነበር። ቀስ በቀስ ግን አሁን ወርቅነሽ እንዳልሽው ዞሮ ዞሮ እንዲያውም ሐማሶች ተበድለው ነው እያሉ እስራኤልን እያወቀሱ ያሉበት ሁኔታ አለና ብዙ መሰራት አለበት። ሌላው ብሪታንያ እንግዲህ የእስራኤል ብዙ ወዳጅ እንደነበረች ለብዙ ጊዜያት ይታወቃል። አሁን ደግሞ የአቋም ለውጥ እያሳየች ነው ይባላልና የብሪታንያ አረንጓዴ ፓርቲ ጽዮናዊነት ዘረኝነት ነው የሚል የውሳኔ ሀሳብ ማጽደቁ መዘዙ ምን ያስከትል ይሆን? ምንድን ነው ይህን ማጽደቅ የገፋፋቸው?
1: ብሪታንያ ምናልባት እንግዲህ እስራኤል ወዳጅ ነበረች፣ ጥሩ ደጋፊ ነበረች የሚለው ለወደፊቱ ጭራሽ ታሪክ ሳይሆን አይቀርም። ምክንያቱም እንዳለው አሁን በአውሮፓ ሀገራት የመንግስት ሚኒስተሮች፣ የተለያዩ ታላላቅ ከተማ ከንቲባዎች ስናይ የእስልምና እምነት ተከታዮች በተለይ ደግሞ ታሪካቸው ከመካከለኛው ምስራቅ በስደት በተለያየ መንገድ ይሄዱ እየሆኑ እያየን ነው። የለንደን ከተማ ከንቲባ መሰሉኝ የእስልምና እምነት ተከታይ መሰሉኝ፣ እንዲያውም አክራሪ ናቸው ይባላል። እና ብሪታንያ ውስጥ አሁን እንዳልከው አንድ አረንጓዴ የተባለ ፓርቲ ነው እንግዲህ ፓርቲ ፓርቲ መሪው ታሪካቸው ዛክ ባሎንስኪ ይባላሉ። ታሪካቸውን እንግዲህ ከእንትናችን በፊት ቀደም ብያላየሁ ምን እንደሆነ ማየት ያስፈልጋል። ጽዮናዊነትን ከዘረኝነት ጋር በማመሳሰል ነው እንግዲህ ጽዮናዊነት እንደምናውቀው ሌላ ጉዳይ ነው። እስራኤልን መውደድ ለእስራኤል ስትል ሁሉ ነገር ማድረግ ጥሩ ስራ መስራት ነው። ዘረኝነት ደግሞ ሌላ ነው። ከዚህ በእጅጉ የተለየ ነው እና ጽዮናዊነትን እንደ ዘረኝነት በማየት ጭራሽ አውግዘዋል። ይሄ ፍልስጤማውያን ደጋፊዎችና ፍልስጤማውያን የሚሉት የተለመደ መፈክር አለ። ከባህር እስከ ወንዙ እንግዲህ ይሄ በሲተረጎም ከዮርዳኖስ እስከ ሜዲትራኒያን ባህር መሰል እንደዛ ነው ይባላል። የእስራኤልን ህልውና መካድ ነው። እስራኤል እንግዲህ እዚህ አካባቢ መካከለኛው ምስራቅ እንዳትኖር የሚል መፈክር ነው። ይሄን መፈክር በማሰማት እስራኤልን አውግዘዋል። በእስራኤል የውጭ ጉዳይ ሚኒስትር በኩል ምላሽ ተሰጥቷል። የውጭ ጉዳይ ሚኒስትር ጊዶን ሳር የፓርቲው መሪ ዛክ ፓሎንስኪ ወደ እስራኤል እንዳይገቡ ከልክለዋል። እንግዲህ ጽዮናዊነት ዘረኝነት ከሆነ በጣም አስቸጋሪ ነው። ጽዮናዊ ነኝ ለማለትም እንግዲህ ሰው እንዲሸማቀቅ ነው፣ ደፍሮ ነው ጽዮናዊ ነኝ ብሎ አፉን ሞልቶ እንዳይናገር የሚያደርግ አመለካከት ነው። እናያለን እንግዲህ በሂደት እስራኤል ጠላቶቿ ብዙ ናቸው፣ ግን አለች መኖር ብቻ ሳይሆን ከፍ እያለች እንደሆነ ነው የምናየው። እንግዲህ ከፍ ትላለች ብለን ነው ተስፋ የምናደርገው።
0: ግን አካሄዱ በጣም አደገኛ ነው። የቀኝ አክራሪ ፓርቲዎች በአውሮፓ ምድር እየተስፋፉ መምጣታቸውና ጸረ ዩዳያን ጸረ እስራኤል እንቅስቃሴያቸው መጨመሩ ምን ያስከትል ይሆን? ይሻየው
2: እዚህ በእንግሊዝ ሀገር አሁን ያለው አዲስ ፓርቲ የእንግሊዝ አረንጓዴ ፓርቲ ግሪን ፓርቲ አባላት ጽዮናዊነትን እንደ ዘረኝነት ለመወሰን ውሳኔ ማስተላለፋቸው በጠንካራና ጽንፈኛ የግራ ፖለቲካዊ የሮተ ዓለም አመለካከት ያላቸው ናቸው። የግራ ክንፍ ናቸውና ከውሳኔው በስተጀርባ ያሉት ዋና ዋና ምክንያቶች ደግሞ ጽዮናዊነት እንደ ብሔርተኝነት መረዳት፣ አንድ እንደ ውሳኔ እንደሚለው ከሆነ ጽዮናዊነት አንድ የይሁዲ ሀገር ብሔርን የሚደግፍ ርዕዮተ ዓለም ተብሎ ተገልጿል። ይህም ሌሎች ህዝቦች ፍልስጤማውያን ማፈናቀል፣ ማባረር ወይም ባርነት አስተዋጽኦ እያደረገ ለአንድ ብሔረሰብ ብቻ ልዩ መብቶች ይሰጣል፣ ለይሁዲዎች ብቻ ነው በሚል ውንጀላ ታሪኩ ይህንን ርዕዮተ ዓለም እንደ አንድ የዘረኝነት መልክ ለመመልከት መርጧልና ይህ ደግሞ በጣም በታሪክ የአንድ የፖለቲካ መፍትሄ መደገፍ አንዱን አካል አንዱን ህዝብ ብቻ መወከን በአንድ ሀገር ጎጂ ነው በማለት ጽዮናዊ የሚለው ምንድን ትርጉሙ እና ጽዮናዊነት የሚለው ትርጉሙ ምንድን ነው ብለን ስንጠይቅ በስደት የሚገኙ ይሁዳውያን ለዘመናት በስቃይ በጭፍጨፋ ላይ ቆይታ ይሁዳውያን በስደት የሚገኙትን ለወገኖች ይሁዳውያንን ከአያት ቅድሚያቶቻቸው ይሁዲዎችን መሰብሰብና በዚች አዲስ ሀገር የማቋቋም ነውና ለራሷ መልሳ ለመቋቋም ባሳለፈችው በ78 ዓመቷ ህዝብ ብላ ነው ሀገር ያቋቋመችውና የእንግሊዙ አረንጓዴ ፓርቲ ግን ይህን በመቃወም ጽዮናዊነት ማለት ዘረኝነት ነው ብሎ በፍልስጤም ህዝብ ድጋፍ የሚገልጽ ነው።
0: በጣም አሳሳቢ ጉዳይ ነው። ለወደፊት እንግዲህ ለውጦች ይኖራሉ ብለን ተስፋ እናደርግ። ለማንኛውም ግን ቀላል አይደለም። አሁንም እንግዲህ ወደ ቀጣይ ዝግጅት እናልፋለን። ያው ሀዘንተኛ ቤተሰቦችን ነው የምንጠይቀው መተላለፊያ

0: መንግስታዊ ሁሉም ያስባል። ከሶስት አመት በፊት ጥቅምት 7 የደረሰው የሽብር ጥቃት ብዙ ዜጎቻችን መስዋዕትነት ከፍለዋል። ነፍሳቸውን ይማር። አሁን ከሀዘንተኛ ቤተሰቦች መካከል ወይዘሮ አያልነሽ መስመር ላይ ናቸው። ወይዘሮ አያልነሽ ጤና ይስጥልኝ፣ እንደምን አሉ?
1: ጤና ይስጥልኝ።
0: ደህና መቼም ደህና ናችሁ? እንዴት ዋላችሁ ለመባባል ቀላል አይደለም። እንዲያው ይህንን የቁስል ትዝታው በሀዘንተኛ ቤተሰብ በቀላል ወቅት አይደለም፣ ከበድ ያለ ነው እና እስኪ ያላችሁ እንደ ወላጅ ቤተሰብ ያላችሁ።
2: አብርሃም ፈንታ እናት ናቸው ወይዘሮ አያልነሽ።
0: ወታደር አብርሃም ፈንታ
2: ኖቬምበር 16 ወይም ህዳር 16 2023 ዓመተ ምህረት ነው ህይወት መስዋዕትነት የከፈለው። በፒጓ ነው፣ በኢየሩሳሌም አካባቢ በሚገኝ ኬላ እንግዲህ አሸባሪዎችን አወቃቸው። ለማለፍ ሲሞክሩ ተኩስ ከፈቱ። እሱ እዛ ኬላው ላይ ጥበቃ ላይ ነበር፣ ያው ብሔራዊ ግዴታውን እየተወጣ በከፈቱት ተኩስ የህይወት መስዋዕትነት ከፈለ። ነፍስ ይማር። እንዴት ነው ወይዘሮ አያልነሽ፣ እስኪ ስለ አብርሃም እንደው እያስታወሱ መቼስ ጀግና ይታሰባል፣ ዛሬ መታሰቢያቸው ቀን ስለሆነ ይንገሩን። እንዴት ነበር? እንዴት ያስታውሱታል ልጆትን አብርሃምን?
1: ልጄ የሚረሳ ነገር አይደለም። ለሁልጊዜ ጠጣት ነው ጊዜ ነው ልጄን የምትምረው ማስበው እና የማይመለስ ነገር ስለሆነ ከባዱን ነገር እየተወጣው እያሳለፉት ነው ያለው። በጣም ከባድ ነው። ጎበዝ ልጅ ነው የነበረ። በጣም የሚያዝንልኝ ነበር። ብዙ ነገር ነው የሚያስብልኝ ነበረ። የነበረ
2: የስንተኛ ልጆት ነው? የመጀመሪያ ልጅ ነው ለእርሶ?
1: አዎ
2: የመጀመሪያ ልጅ። እንግዲህ ያው ቀላል አይደለም። እውነትም የመጀመሪያ ልጅ ጓደኛ ነው ያስባል። እህቶቹ ወንድሞቹ እንዴት ናቸው? ከዛ በጣም አሉት እህት ወንድሞች?
1: አዎ አንድ ወንድም አለው የእሱ ትንሽ የ22 ዓመት ነት አላሆነት ትንሽ ነው ይንበላለጡ የነበረ። አሁን ትንሾች ደግሞ አሉ የ9 ዓመት እና የ7 ዓመት አለች። እና እነሱ በጣም አይረሱት የሚያደርግላቸው የነበረውን ነገር ሁላ ሁሉን ነገር አይረሱትም።
0: አሁን
1: በጣም ከባድ ነው ለእነሱም ለእኔም። እኔ እነሱን ይከፋቸዋል ያልኩኝ እንትን እላለሁ፣ እነሱ ደግሞ እኔ እንዳይከፋኝ በጣም ብሶት ላይ ነው ያሉት።
0: አዎ ወይዘሮ አያልነሽ የት ቤት አካባቢ ብትኖሩ ብለን ብንጠይቅ የምትኖሩበት አካባቢ ሀይፋ አካባቢ? አዎ ትክክል ነው።
2: እሱ እዚህ ነበር የሚያገለግል ኢየሩሳሌም።
0: አዎ እዚህ በዚህ
2: በሚሸሚናሮት
0: አካባቢ አውቀዋለሁ፣ ሁሌ የማልፍበት ነው በዛ አካባቢ። ያው ነፍስ ይማርና ይህን የሀዘን መቼም አይረሳም፣ ቀላል ነገር አይደለም። እንዲያው ይህን ለመቋቋም እንዲያው ምን አይነት እናንተን ለማጽናናት ምን አይነት ድጋፍ እናንተን እንዲያው የጥናት ይሁንላችሁ እየተባለ ምን አይነት ገለጻ ይደረግላቸዋል?
1: የለም ባለፈው ተተናገርኩ ወዲህ ያው እንትን ትንሽ ተየረው ትናንትና ጠርተውና ሄደን አምስተናል በታቂ በንትን በዚህ በማስታወሻው በዚህ በሊባኖ ምትባለው ምናምን ተብሎ ከዛ ሄደን አምስተናለኝ። እነዛ ላይ ደግሞ እንግዲህ በዚህ በእኔ ባለሁበት በኩል ምንም አልተደረገም።
0: ወይዘሮ አያልነሽ
1: እንደገና በምሸት ናታንያም አለ። ናታንያ ያው መታወቂያው ባለበት ባባቦ አላገኘ ነውም ስልኩንም እንደዛ ብለው እኔ ነው ደውለው የምትፈቅጂ እንደሆነ በዚህ ስለሆነ መታወቂያው ደግሞ

0: زيادة زيادة سنة تمارا بلو كذا أول تاسر طلتني كذا نيجو بلونيان ني تبزا كلاي من ورندنا على بني نبرة نبنت بعدين يتعلم نبرة نيم ينبرة قلنا ترونا قرص لوانا ني هذا لهم هذا نوزارة بس بيستقبل بلوالي عندنا دمو ب አይፋ ደግሞ ጠርተውኛል እንደገና የነበረበት ማለት ነው በአካባቢዬ
1: ይሄ ለመታሰቢያው ነው የጠሮት ለዝግጅቱ እንደው ግን በድጋፍ የመጀመሪያ ልጅ ነው ድጋፍ አድርጎላችኋል መከላከያ ሰራዊቱም ሆነ ሌላ አካል ድጋፍ አድርጎሎት ከሆነ እንደው እሱ ያው ከህይወት መስዋዕትነት ከከፈለን ስቶስ ካሁን እንዶ የመጣስ ሚጠይቅ ሚጠይቅም ሰው ቆጥሮ ነው ሚጠይቅ ስንል በመከላከያ ሰራዊት የተበደበ ሰው
0: ወታደሮች መፋከሎችም ይመጣሉ ይመጣሉ መፋከሎች ይመጣሉ ከዚህንም አጭ ይመጣሉ ለቆላሃይም ነው አንለቃቸው ምናምን ይያሉ ያዝናኑ ይሄዳሉ መከላከያዎች በጣም ጥሩ ነው እንደገና ስራዳ ብታሆንም አይዟችሁ ብሎ የሚያዱ አሉ በዚህ ያው ግን ተጠገብ ያለፈው እንደተናገርኩትኝ ለሱ ማስታወሻ መሆን አለበት የተጠገብ ደግሞ ታለውበትኝ ማን ለምን እንደተጎደው አውቀው አልተቀበሉኝም ይሄ ነው ታለፈው እንደተናገርኩት ነው እንጂ የለው ይገድፈኛለኝ ይጠይቁኛለኝ
2: እሺ ወዘወያን ነሽ ነውሱን ይማረው አብርሃም ፈንታ ለሁላችን በዛ ነው ሆነው ነውሱን ይማረውና እንደው የንድ ባንድ በኩል ልጃችሁ በቁም ነገር ላይ መሰዋቱ በውስጣችሁ በርግጥ ሀዘን ሀዘን ላይ ሆኖ በቁም ነገር ላይ በዳር ድንበር ጥበቃ ላይ ሆኖ መሰዋቱ እንደው ትንሽ ያጽናናች ይሆን
0: እውነት ነው በጣም በጣም ያዝናናኝ እኔ ብዙ ሺ ነው ወልዶ የማታ ሳይወልድ ላለው አንድ ልጅ ባይሆን ወልድ ላለው አንዳንድ ጊዜ ግን ብዙ ሺ ነው ወልዶ የማታ ልጅ በጠንከርናው እንዲሆኖ ማለፎ እንደው ዝም ብሎ በአንድ እንቅፋት ቢወድቅ ምን ይበጃ ነበረ ወይ ታርኮነ ቦታስ ቢሆን ምን ይበጃ ነበረ ግን አይገመጠው አይዞሽ አብርሃም እኮ አለ የጠበቀን ነው ብለው ያጥናኑ ሲሄዱ ለእነት እያለ ነው ቋጥረው ታለ ና በጣም ያኮራ ልጅ ነው ከልጅነቱ ጀምሮ አንድ አመል የሌለው ማለት
1: ጀግና እንግዲህ ለሀገሩ ለወገኑ ሲል ነው ወደቀ ጀግኖች ሲወድቁ በዚህ ሁኔታ እንግዲህ ህይወት መስዋዕትነት ሲከፍሉ የብዙ ነፍስ ያተረፉ ነው ለማትረፍ ነው በእነሱ መውደቅ በእነሱ ማለፍ ብዙዎች ይተርፋሉ አሁን እንኖራለን ሀገር ህዝቡን እንቀጥላለንና የጀግና እናት ኖት እንግዲህ ስላነጋገሩን በጣም እናመሰግናለን ነፍስ ይማር አብርሃም
0: አሜን እኔ ማመሰግናቸዋለሁ ወይዘሮ አርቀነሽ አቶ ሻያ አመሰግናለሁ ሰጠኝ ዘመነ ደውሎ በዚህ ሰዓት እንድትቀርብ ይያለ ነግረኛ እና በሁሉም ሁላችሁንም አመሰግናለሁ
1: እሺ እናመሰግናለን ሰላም ይዋሉ እግዚአብሔር ያጽናው
0: አሜን አሜን
1: ሌላ እናት ስልክ መስመር ላይ አለች ልጅዋ የሃምሳ አለቃ አማሩ ዓለም ጥቅምት 7 ቀን የሃማስ አሸባሪ ድርጅት ድንበር ጥሶ ሲገባ ከነጋቱ ላይ ነው ወታደሮቹን ይዞ ያምሳለቃ ማሩ ዓለም በዛው በጋዛ ሰርጥ ድንበር ጉብኝት ያካሄድ ነበር አሸባሪዎችን ለመጀመሪያ ጊዜ ያገኘ እንግዲህ ፊት ለፊት ወታደር ነው ከአሸባሪዎች ጋር ሲታኮስ ወታደሮቹ ተመቱ እሱም ተመታ ቆሰለ ወታደሮችን ለማዳን ሙከራ አደረገ ያው መጨረሻ አሸባሪዎችን ከጣለ በኋላ የሱ የህይወት መስዋዕትነት ከፍሏል በዚህ ቀን ልክ የሃማስ አሸባሪ ድርጅት ድንበር ጥሶ እንደገባ ከተፋለሙ ጀግኖች መካከል አንዱ ነው ያምሳለቃ ማሩ ዓለም ነፍስ ይማር እናቱ ወይዘሮ ይገባል ዓለም ስልክ መስመራችን ላይ ናት ያሽቀሎን ከተማ ነዋሪዎች ናቸው ማሩም ነፍስ ይማር ወይዘሮ ይገባል ካሽቀሎን ከተማ ጤና ይስጥልን ወይዘሮ ይገባል እንደምን ዋልሽ
3: ያው ይስጥልን እንደምን አድማጮች እንደምን ለሰማካቶች ለእናንተ
1: እናመሰግናለን። እንዴት ነሽ? እንግዲህ ዛሬ መታሰቢያ ቀን ነው፣ ጀግኖችን ያው ማሰብ ያስፈልጋል። በዚህ ጥቅምት 7 ቀን ነው በዚህ ሐማስ ድርጅት በከፈተው ጥቃት ማርዋ አለምም ከሐማስ ጋር በሲዋጋ ህይወት መስዋዕትነት የከፈለው። እንዴት ነው? እንዴት ታስታውሻለሽ? እንደው ቀኑን ያን ቀን መተው እንዴት ነገሩሽ? እንዴት ሰማሽ የማሩን ህይወት መስዋዕትነት መከፈል?
3: አሁን እንደምጀምረው እንደው ከባድ ነው ዘመናችን። በየት እንደምጀምረው በየት አርጄ?
2: ነው ይከብዳል፣ ከበድ ይላል። እና እንዲያው መቼም በዚህ መልኩ ነው እንግዲህ ሙታን የምናት የሚታሰብበት። ያው ውስጡ እስከ መቼም የማይረሳ ነው ሀዘኑ ውስጡ። እንደና
1: እንዴት ሰማሽ? አዎ መጣው።
2: እንዴት ይሰማል?
1: ታገኙሽ? እንዴት ነገሯችሁ?
3: እንዴት ሰማሽማ? ያው እኔ ቤት ኮሪ እንሰራለሁ ማልዳ፣ ያው አዛካው እንደሰማው ስደውልለት ታጤ ዛሬ እኮ ምን ፋማለ ስራ እንዳተጃለ እንዴ ስለው አንቺን እኮ እነሱ ደንበር እኮ ነው ያለሁኝ ሁሌ እንደዚህ አይደለም ልሻለ እና ሳዛዲያ አይዞ ልጅ ራስን ጠብቅ አይዞ ስለው የሱ ትንሽ ደሞ ወጣለች የምለት የት ነበራት የራሷን ማክበር ብላ ወጣ አይ እሷም ወጣለች እኮ ልጅ ስለው አረ ራስን ጠብቂ በያት ራስን ጠብቂ በያት እናቴ አንቺ ስራ እንዳተጃለ አረ ልጅ አንተ ራስን ጠብቅ እንድን የማል ሄድም ስለው እዚያ ጠጣለ ቢቴሌፎን ሰጠጤ ሳድረሳለ ቴሌፎኑ ይጫዋል ጠምጤም ከዚያ አጣሁት። ይመቃ አጣሁት። ገና ከጠዋት ጀምሬ ነው ገና ያው ልጅ እንደተሰዋ ያወቅኩ ገና ከጠዋት ጀምሬ ነው።
1: ስልኩን አላነሳልሽ አለ።
3: አዎ ስልኩን አላነሳልሽ አለ። ተነስቼ ከምሰራው ውጭ አይ ልጄን እኮ አጣሁትኝ። ከየት ነው የማገኘው? ማርጄ እንደሌለ ነው በዚህ ሰዓት አውርቶ የነበረ። እዚያ በኋላ ገና ያው ስልኩ ተጣለብኝ ስላቸው ያው እነሱም አፈራፈሩ ያው እንደሌለ ይሆቱ አወቁ። አዛ ይቀርምና ተለስተን የምሩሾን ደግሞ ብርሻባ ተለስተን ብርሻባ ብለዳለ ተብሎ የለም ተባለ። ወርሶን ከሚባል አሁን መርለን የለም ተባለ።
1: ሐኪም ቤት ሆስፒታሉ
3: ሐኪም ቤት ሆስፒታሉ የለም ተባለ። አዛ እንደገና ሰኞ ለታ ተነስቼ የዲኤንኤ ምርመራ አደረኩ። እጀ አሁን ካለ አዛ ካልወሰዱት ያው ይቆያሉ። አዛ ካልወሰዱት ገና ያው ጉጉ ከዚህ ካለ ማታ ይመጣሉ አሉ። ሰኞ ያደረኩት ማክሰኞ ዕለት መጡ። ሶስት ሰዓት መጣ። ቆፈቆፈ ያልተባለ ወታደር መጣ። እንደተማሩ ወደ ስናወራው እግዚአብሔር ይመስገን ከቴውም እንደዚህ አድርጌ ወራሁት ስለሱ።
1: አዎ መጀመሪያው ጀምሮ እያነጋገርንሽ እናነጋግርሻለን አስታውሳለሁ። ከባድ ነው በጣም ለማውራት ይከብድሻል።
3: መጡ ሲመጡ መጣው ሲነግሩኝ እኔ ልጄ ያው ጉፉ አለይማ ድለኛ ነሽ ጉፉን አግኝተ ነው አናሉ። አይ ልጄ ማርጌማ አልሞተም እኔ ሞተ ኢትዮጵያ ያለው ልጄ ነው እንጂ ልጄማ ማርጌማ ሞቷ እንዳትሉ ስራቸው። አይ ሱማ እንግዲህ የለም ተሰውቷል። ምን ጓድ ለም የሞተ ልጅ ታግሎ ነው እኛ እናውቃለን። ጥይቱ አልቆበት ነው እንጂ ልጅ ሳይሞትም የነበረ ይተርፍ ነበረ እና ግን ይደርስለት አልተገኘም አሉ እነሱማ አቅናኑኝ። አዚያ ልጄ አይ እሱን ማናመጣልሻለን እሱ ገና ያው አለ ጉፉ እንዳላሳይሽ አንቺ ከባድ ነው ምንም ማሳየት ማንችልም ምኑን እናሳይሻለን አሉ። ያሳዩ ብዬ ብላቸው ልጄን ኢትዮጵያ ያለውን የዋቱን አታሳድገው ነበር ባለፈውም ሰወራችሁ ነበረ ማክሰኞ እንዲህ አልዋቸውን ሐሙስ አምጦ አገቡል ሐሙስ ማልዳ አምጦ
1: ለቀብር እንዲደርስ
3: አዎ አመጡ።
2: ኢትዮጵያ የመጣው ወንድሙ መጥቷል። እስራኤል ሀገር ነው ያለ አሁን
3: ወንድሙ ትልቅ ወንድሙ እስራኤል ሀገር ነው አሁን ያለ። አዎ
1: ያው ለወንድሙ ቀብር ነው የመጣ
3: እዚያ እግዚአብሔር ይመስገን አገዘ ያገዘው ጣባው ያገዘኝ ሰው አብሮ ከኔ ልጅ ጋር አብሮ የወደቀ አባቱ አለ ነጭ ነው እሱ ያስቀረልኝ በቃ ያው የልጄን ህይወት የማሩን ህይወት መልሶ የሰጠኝ እንጂ ያው ይመለስ ነው ተብሎ የነበር ወንድሙን ተቀበረ ከሶስት ወር በኋላ የሚመለስ ነው ብለዋል። እዚያ እሱ ግን እግዚአብሔር ይስጠውና ጣባው ማገዘኝ ያው እንደዚህ አድርገው ልጄን አስቀሩት። ያው ማርጌ ልጅም አይሞትም የነበረ ልጅ እንደሚነግሩኝ ልጅ ማርጌ አይሞትም የነበረ አሁን በሰሞን መጡ ሲናገር አስካራው ነበረ በዮም ሽሽ በፋኪሩ ሲናገር ሰው አጦ ነው እንጂ ልጅ አይሞትም የነበረ። በዚያን ሰዓት ደርሶ ለጠዋት
2: ወታደር ማሩ አለም የስንት እድሜው ስንት አመት ነበረ?
3: 21 አመቱ
1: እየጨረሰ ነበር ግዳጁን።
3: አራት ወር ነው ቀርቶት የነበር ልጅ ለሶስት አመት ነው ግን የፈረመ አራት ወር ነው ቀርቶት የነበር ግን እኔ እናቴ አዚያው ነው ቢንስ ያስተም ወጣ መቀጠል እንጂ አልመለስም ነው የሚለኝ።
2: ወታደር ማሩ ጀግናን በእውነት ነው ስለ ማረው ለሱ መታሰቢያ ሲባል ያሽከሩን ከተማ ወይዘሮ ይገባል አለም የያሽከሩን ከተማ ነዋሪ ነውት ለሱስ እንዲያው በሰብ ለማዝናናት ደሙታን መታሰቢያ የተቋቋመ ነገር አለ ወይ?
3: ስካውን ምንም ነገር የተቋቋመ የለም ግን እግዚአብሔር ይመስገን ያው ነው ግን በእያመቱ ያው አመቱ ያው አስካራ አድርግለታለሁ ምን ያለ ነገር የለም።
2: አሁን እናንተ ይቅርታ ወዘሮ ይገባል ከዚያ አንድ መሰናከል አጋጠመኝ ይቅርታ
3: ችግር የለም ያንተ ማለት ስለማውቀ አንተ ነው ማለት።
2: አሁን ይሄንን የውስጡን ሀዘን ቀላል አይደለምና እናንተ ለማበረታታት ለማጽናናት የሚሰሩ ስራዎች አሉ የሚመለከታቸው መንግስታዊ መስሪያ ቤቶችም ወይም ደግሞ በአቅራቢያ ጎረቤት የሚቀርበው ምን ያህል እንደው ድጋፍ ለእናንተ ለማጽናናት ያህል የሚሰራው ነገር አለ ወይ?
3: አረ እኛ እግዚአብሔር ይመስገን ምንም ልጅ አጣሁት እኔ ምንም ግዳፍ አልፈልግም ያው እንደማንኛውም ሰው ያው እንትላለሁ ያ እንደማንኛውም ወላጅ እንደማንኛውም ሰው ግን እግዚአብሔር ይመስገን ብቻ ልጅን በማጣቴ ነው እንጂ እና ያው ቤተሰቦቼ ኢትዮጵያ በበረታቸው ነው እንጂ ምንም ከማንም ላይ ይዝራን ፈልገው ነገር የለኝ ልጅን ብቻ ማጣቴ ብቻ ነው ይብቻ የሚያመኝ ምንም ጠንቁም አይወጣልኝ በይሰሞን ማውን መጥቶ ሲናገር መፋቸሩ ልጅም አይሞተው መሞቱ በቃ አይሞትም የነበር ልጅ ባረጀ ወይም ግሩ ወይም እጅ ተቆምጦ አገኘው ነበር ሙሉ በሙሉ አላጣውም የነበር ግን በዚያን ሰዓት ማንም ሰው የደረሰላቸው የለም በነጠላ ጫማ መጣው ተጫጎቱባቸው ምንም ማረጋ ይቻል ምን እንወራለን ከባድ ነው መሙ ጠንቁ ከባድ ነው ቁስሉ ከባድ ነው ልጅን መሙን አላጀውትም ቁስሉን አላጀውትም ምንነቱን እንኳን አላጀውትም ልጅ እንኳን 3 አመት አንድ ቀን ያደረ አይመስልም ልጆችን ይመጣል እኮ ማርጄ ነው ማለት ግን እዚያ ቤት አለኝ ምናምን ሰርገና መኖር ያስጠላኛል
2: ካዘንተኛ ወላጅ ቀላል አይደለም ተመሳሳይ ውስጣዊ ሀዘን ሲታሰባል እንደወላጅ እነሱ ጋር እንደው በቅርብቀት በከተማዋ ያላነሱ ሰዎች ደግሞ ሀዘንተኛ ሆነዋል ልጆቻቸው ቅርብ እህት ወንድም ባሎቻቸው ሳይቀርብ በዚህ ጥቅምት 7 ጦርነት ብዙ ሰዎች ነው የሞቱ ከነሱ ጋርስ እንደው መለዋወጥ ከሀዘንተኞች ጋር የምታደርጉት ግንኙነት አለ ወይ?
3: አንዴ የተቦታ ነው እሱ ፍቲብራ ነው ምናምን ቲውል ወስደው አገራይተውናል አንዴ ሄደናል ማለት ነው አንዴ ደሞ ሁለት ሄደናል ቲውሉና ወደናል አንዴ እነሱ ጋር ተገናኝተን ያው ተወያይተን እንደዚህ መማችን ቁስላችን አልቅሰንም እንዲያብለንም ተለያይተናል ሁለት ተገናኝቻለሁ እኔ ከነሱ ጋር ማለት ነው
2: ተርዞችም ለተዘወችን ተገናኝቶ መወያየቱ
3: አዎ
2: ጥሩ ነው መተሳሰብ ሀዘንተኛ ለሀዘንተኛ ጋር ተሳስባል ይሄን አልማ ከተለ ያስፈልጋል
1: ምን መልእክት ታስተላልፈ ያለሽ አሁን ብዙዎች አሉ እንግዲህ የጀግና ናቶሽ ናችሁ አንቺም በእኛ ማህበረሰብ ብዙ ነው ይሄን አማርኛ ለሚሰሙን ነው ብዙ ጀግና እስራኤሎች ወድቀዋል እንግዲህ የጀግና ናቶች ብዙ ጊዜ ያለፈውን ያስታወሱ በድፍረት ይናገራሉ በተለያየ ዝግጅት አንዳንድ ናቶች አንዳንዶች ደግሞ ይከብዳቸዋል ይሄን ሐሳብ ለማንሳት ለማውጣት እንዳንቺ ጸበርግጣንቺ አሁን ደና ነሽ ወደም እየተናገርሽ ነውና እንደው ምን መልእክት ነው የምታስተላልፊ ያው ህይወታቸው ቢያልፍም ደህያው ሆኖ ነው መታሰብ ያለባቸው እነዚህ ጀግኖች ምክንያቱም ለእስራኤል ህልውና ሲሉ ነው የነሱ ህይወት መስዋዕትነት የከፈሉትና ምን መልእክት ነው የምታስተላልፊ ይገባል
3: እኔ ባስተላልፈው ለወላጆች እንደኔ ያው እንደኔ እንደ ወላጅነት የስመትነት የኔ የሚሰማኝ ጥሩ ስሜት ነው ልጅ በአንድ አመቱ ይሄን ያህል ትግል ይሄን ያህል ጉልበት የት እንደመጣው አላውቅም እንድመጣው ሲናገሩ ነጮች ናቸው በሙሉ ጓደኞቹ እንጂ አበሻ እንኳን የለውም ባሲስ ያሉ አብረው ነጭ ናቸው ባሲሱን ማየውትኝ ያለበትን ሁሉ ላየውት ሁሉ ነጭ ናቸው ጓደኞቹ እነሱ ሲናገሩ እኔ እንዴት ልጅ በቃ ጥሩ ነገር ይስማኛል ግን በአንዳንድ በበኩል ደግሞ በጣም የሚያመኝ ነገር አለ ውስጤ ያምኝ ምጥጥዘይ ማይወጣ
1: የመጀመሪያ ልጅ ነው ማሩ ያው ትልቁ መጥቷል ብለሽ ያለ
3: ሁለተኛዬ ነው
1: ትንሾቹ አሁን እንዴት ነው ምን እንዴት ያገለግሉ ነው መከላከያ ሰራዊት ውስጥ እሱ ታናናሾች
3: አሁን ያ 19 አመት አለ እሱ ነው መሳይት ናግ መሳይት ሞኔ ይብሏል እንዴ ብሏል እሱ ስሙ ነው ይብሏል
2: ያለው
3: እሱ አዎ
2: ወዘሮ ይገባል አለም
3: አቤት
2: አሁን ጥቅምት 7 ቅዳሜ ሰንበት ነበር ሁላችን እናስተዋውሰው በዛን ጊዜ ማናንተ አሽከሎን በጣም ዳዛ ቅርብር ከስለምትገኙ የት ነበራችሁ በዛን ቀን ሰርጎ ከቁበት
3: ካቤቴ
2: ወደ እናንተ ሰፈር ድረስ አሸባሪዎች እንደደረሱ ነው የተነገረው?
3: ከቤታችን ላይ ያለን የባለቤቴ ልጆች ትላልቅ ራስ ይቻላሉ እንዳትወጭ ታታ እንዳትወጭ በላት ቢሉ እንኳን ያው ያርጀዚያ ስላለ ቤት አትቀመጥም ቢሉ እኔ በቃ ብሞት እጄ ተነስቼ

0: ስሩ ያንን የዚያ በዚያን ሰዓት ሳጣው ልጅን ተነስቼ ቢሆን ከዱ ከቤታችን ያለን ጨነቀኝ። በቃ ማገኘው መሰለኝ የዚያ ሰማ ከደርኒቷ ውስጥ ነው መሰራ። አሁን እኔ አልወታደር እየገበየ እንትን እያለ ነውና እየገባ ነውና ነይ እያለች አራይቴን ታርጫ የዚያ በኋላ ምን ይልጅም አሁን ያለ ከዚያው ቦታ ነው ብዬ መጥቼ ከዱ ስደርስ ከዚያ ላይ ያየሁት ገና ከደንበር ስደርስ ያየሁት ነገር መቼም ከጭንቅላቴ አይወርድም። ግን ያን ድራግን ጆቦኔ ደስተኛ ነበርኩ። በጣም ከባድ ነው። አይወጣም። መሙን አውጣ ቢሉትም አይወጣም። ግን ምን መኖር የሚባል ነገር አለ? እንኖራለን። ምንም ማድረግ አይቻልም። እንኖራ።
1: አዎ አይዞሽ። እንግዲህ መጽናናት ነው። ጀግና በጀግንነታቸው ማሰብ መዘከር ማስታወስ ነው እንጂ ይከብዳል። አይለመድም። ሁልጊዜ አዲስ ነው። መጽናናት አለብሽ። ይገባል። እንግዲህ ስላነጋገርሽን በጣም እናመሰግናለን። ይማሩንም ነፍሱን ይማር። እግዚአብሔር ያጽናሽ።
0: አሜን። እናንተን አመሰግናለሁ። አድማጮችን ወደ አባባ በዚህ ያቋጠራችሁ የምትጠይቁንም እናመሰግናለን። እንግዲህ ምንም የሚቀየር ነገር ባይኖረው እናመሰግናለን።
2: ይገባል። አለም፣ አንቺም እንደመሳሰሉ ሀዘንተኛ ቤተሰቦች እንደ እውነቱ የሀዘን የጀግና ጀግናዎች ናቸው። በእውነት እናቶች በሀዘን ላይ የሚገኙ በውስጣቸው ለዚች ሀገር ዳር ድንበር መስዋዕት ልጆቻቸውን የሰዉ በእውነት እነሱም ጀግናዎች ናቸው። ጥናቱን ይስጣቸው።
0: አሜን።
2: ደህና ቆይታ።
0: እናመሰግናለን። ሰላም።
2: እናመሰግናለን። እንግዲህ ነፍስ ይማር። ወደ ቀጣዩ ደግሞ ወደ አሽከሮን ከተማ ነዋ ማዘጋጃ ቤት የከንቲባ አማካሪ ከሆነው ከአቶ ገብርኤል ቀጣዩን ቃለ ምልልስ እናደርጋለን።
1: ገብርኤል አሁን ማጻ ተመርጧል እኮ ከተመረጠ ቆይ አይደል?
2: ወደ እንዳማካሪነት
1: ቤት ሽንጎ
2: አቤር ማጻ የማዘጋጃ ቤት ምክር ቤት አባል ሆነ።
1: ቆያው ገብርኤል፣ ጤና ይስጥልን። እንደምን አለ?
3: ጤና ይስጥልኝ። ደጉለውላችሁም ምስጋናዬን አቀርባለሁ። ተዳራባ
1: እናመሰግናለን። ጥቅምት ሰባት እንዴት ታስታውሰዋለ? እስኪ እናንተ አሽቀሎን ያን ጊዜ በጣም ያው ቅርብ ነበራችሁ ለጋዛ ሰርጥ። ስጋት ነበር፣ እንደውም አሸባሪዎች ይደርሳሉ የሚል ስጋት ነበር። ያን ቀን ሰንበትን እጠብቃለሁ፣ ግን እዚህ የበለጠ ምን ችግር ሌላ ምን መከራ ይመጣብናል ብለህ ስታነጋግረን ነበር በሬዲዮ።
3: አዎ መቼም ያን ሁላ መከራ በመጀመሪያ የማስታወሻ እንደመሆኑ በመላ እስራኤል ያው ያን ሁላ ህዝብና ሰራዊት መቼም ጦሩ ወጥቶ ብዙ ተዋጉና ህይወታቸውን የሰወቱት በእነሱ ነፍስ ይማር እያልኩኝ እውነች ነው ወይዘሮ ወርቅነች እንደዛ ብለሽ የጠየቅሽኝ የዛውን ጊዜ አዎ ያው የነፍስ አድኝ ጊዜ ስለነበረ እና ጦርነት ስለነበረ አዎ ብሽ አባቱን ስልኩን ከፍቼ እንግዲህ ሻባት ያው 18 ዓመት የሚሆን ነው ሰንበትን መቼም ሻባት እናከብራለን እያንዳንዱ እንግዲህ እና ስለዚህ
1: የነፍስ አድን ስለነበረ አልገባንም ነበረ ራሱ የጥቃቱ በዚህ ደረጃ መሆኑ ያን ቀን አልገባንም ነበር። በኋላ እየቆየ ወደ ማታ አካባቢ እሁድ ጧት ነው ሁኔታው በደንብ ግልጽ የሆነልን እንጂ ዝም ብሎ እንደው ሐማስ ሁሌ ዝም ብሎ እንደሚተኩሰው መስሎን ነበር። እና ያው በጧትም ቀንም ስናነጋግረህ አስታውሳለሁ ከባድ ነበር። ያው እንግዲህ እንኳን እስራኤል አሁን ያው በድል ሆኖ ለማውራት ብንመቃም የነበረው ሁኔታ ቀላል አልነበረም። እኔ ትናንት እንደሆነ ነው ማስታውሰው።
3: በጣም በጣም ከባድ ነው የነበረ። እንደውም ይገርማቸዋል እንደው ጊዜው በጣም ጊዜው ለመሻማት ነው እንጂ አለመሻማት የልጅን ልደት ቀን ነው አድርገ ነው የነበረ የዛውን ጊዜ አርብ ማታ ማለት ነው። ያው እንግዲህ ቅዳሜ እንደዛ ሊሆን እስከ 3-4 ሰዓት ከሌሊቱ ማለት ነው ቆይተን እዛም በኋላ ለእንቅልፍ እንኳን አልበቃንም። ወደ ሚቅላጥና እንዲሁም ወደ ብዙ ቦታ ስንራወጥ የነበረ ብዙ ሮኬቶች ነው ደግሞ ወደ አሽክሎንም የተተኮሱት። በጣም በጣም በጣም ከባድ ነው የነበር። ያንን ደግሞ አልፎ ደግሞ ያው ወደዚህ ደርሰናል። እንግዲህ የሞቱን ነፍስ ይማር። እንግዲህ ያው ለዛው ነው የጠፋሁት። ምንድነው አንዳንድ ሰዎች አሁን ሰው ሲጠፋ ለምን ጠፋ ሲባል ጠፍተሃል ሲባል አይ ተመችቶታል ይባላል። አሁን ደግሞ ያለንበት ጊዜ እግዚአብሔር እየመለሰው ያው የጥሩ ጊዜ እየሆነ ነው። ግን ለሞት ነፍስ ይማር እያልኩኝ በዚህ አጋጣሚ እንደውም ይፈቀድልኝ ከሆነ ያው ዛሬም ከዚህ ከአሽክሎን ያሉትን ህብረተሰብ በተመለከተ ያው ምስጋና ስለምንሰጥ ምስጋና ሁላችን ባዘን ነው መከራና ደስታ አብሮ ነው የሚኖር። ግን የዛሬ ደግሞ ያው ለህዝቡ ለህብረተሰቡ የሰሩተኝ ቀድሞ በምርጫ እንደዚህ ገቶ ተሳትፎ ላደረጉተኝ እንዲሁም በፖሊስ ባሉ ጦር እዚህ ፖሊስ አዛዞች ለእነሱ ለህብረተሰቡ ለእኛ ህብረተሰብ ለሰሩት እንዲህም የሮሻይሩ ወይም የራ ሰራተኞች ከእኛ ህብረተሰብም የቆሙ የሚያሳልፉ ለህብረተሰቡ የሚሰሩ ለእነሱ ደግሞ የምስክር ወረቀት ስለሚሰጣቸው ዛሬ በ6:30 ያው ከዚህ ከኛው አዲሱ አዳራሽ ሚደል ከሚባለው ለእነሱም ያውን ስጦታ እንሰጣለን። መቼም ቅድም እንዳልኩት መከራና ደስታ አብሮ ነው የሚኖሩ።
2: አቶ ገብርኤል

0: የመዘጋጃ ቤቱ ምክር ቤት አባል ሀቢር ሙአጻ መሆንና አሁን ማምሻውን ያው በጎ ስራ የምስኩን ሽልማት እናደርጋለን ስነስርዓት ብላችኋል። የእናንተ ውሳኔ ሆንና ይህን ብሔራዊ የሙታን መታሰቢያ ስነስርዓት ጀመረ እንግዲህ ከትናንት ወዲያ ጀምሮ እስከ ቀጣዩ እስከ ሮብ ድረስ በብሔራዊ ደረጃ ሆኖ እንደዚህ አይነት ዝግጅት ሲሆን ደግሞ ጭብጨባ፣ ደስታ፣ ሙዚቃ ይኖርበታል። ስለዚህ አላሳባችሁም ወይ?
1: ያው የታሰበ ነው። ቀደም ብሎ ነበር እንደሚሆን በሮሻሻና ነበር የሚሆን ያው የትንሽ ብዙ ነገሮች ያልተስተካከሉ ስለነበረ ለዛው ነው ሁለት ጊዜ ሶስት ጊዜ እንደዚህ ስለተሰረዘ አሁን አንሰርዝም ብለን እና ደግሞ የጾታ ደግሞ 30 አመት 40 አመት የነበሩ የሰሩ ስለነበሩ እና ስለዛው ነው እንጂ ቀደም ብሎ ነበር የታሰበ እንደውም በሮሻሻና ማለትም በአዲሱ አመት አብሮሽ ልማት መስጠት ነበር። ግን ያው
2: ምናልባት ቀኑን ማላወቃችሁ ይሆናል ዛሬ እንደሚሆን ብሔራዊ መታሰቢያ።
1: አዎ እውነት እንትን ለማድረግ በጣም እንትን አላደረግ ነው በዚሁ አሁን የራሴ ፍርሻ ተነው ፍልም ይባላል ሜዳ አለ ለሞቱት ከዚህ ስላስጥሎም ብዙ ወታደሮችም እንዲህ የኛ ማራት ወታደሮች የሞቱ አሉ ምንም ነፍሳቸውን ይማረው። ባለፈው ሳምንትም ለነሱ የእግር ኳስ እንደዚሁ ማስታወሻ ምሽትም እንደዚህ አካሄደን ነበር በሱቆት እና ስለዚህ ከልባችን ቁስላችን ናቸው ልባችን ነው አሉ።
0: በጣም ግሩም ነው። በጣም ከውነት ነው። ሀዘን ቦታችን ሀዘን ያውል ገብርኤል ጊዜያችን በሀዘንና ደስታ የተፈራረቀበት ስለሆነ በምሽት በምታደርጉት ዝግጅት አዎ ለስለስ ባለ እዚህ ሙዚቃም በመጠቀም እንግዲህ መስራት ማድረጉ በእርግጥ የሚቻል ነገር ነውና ለማንኛውም አሁን ካንተ በፊት የአሽከሩን ከተማ ነዋሪ የሆኑትን ወይዘሮ ይግባኝ ይገባል ዓለም የወታደር የማሩ ዓለም ሙስሊማር የሱናትን ጠየቀን እንደነሱ የመሳሰሉ ቤተሰቦች ለማበረታታት እንደው አስተዳደሩ ማዘጋጃ ቤቱ
2: ያለን ጊዜ እንደው አጭር ነው ማለት ነው ለጊዜና ነጋግረው። አዎ ገብርኤል መልእክቱ
1: ለዚህ ጊዜ ብሰጡኝ ችግር
2: ሰዓቱ ተጠናቀቀ ለሌላ ለተረኛ መልቀቅ አለብን።
1: እሺ ይቅርታ ደግሞ ጠይቃለሁ ስለጠፋሁ ለወደፊቱ የበለጠ
2: ያው ተገንተሃል ችግር የለውም እዚህ በኋላ ተገንተሃል። እናመሰግናለን። መልካም ቀን። የቴክኒክ ባለሙያችን
0: የአየር
2: ኒውማን ነበር። እናመሰግናለን። እንግዲህ መልካም ቀን። ምሽት ላይ እንገናኛለን።
0: ጠይ ዘመነ እንዲያው ቆም ብሎ እነዚህ ስልኮችን በተራ በተራ በማስገባት እና ያስተናገድን እናንቺ ወርቅነሽ እና ይሻያው ደግሞ ስቱዲዮ ላይ ሆነን አነጋገርን። እንግዲህ ለአዘንተኛ ቤተሰቦች በሙሉ ጽናቱን ይስጥ። ማታ 7 ሰዓት ላይ ያገናኘን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ እንደምን ዋላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍ ዳሌት በትሽሬ ታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 5 ቀን 2026 ዓ ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 25 ቀን 2019 ዓ ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢታይ ቶማሮፍ ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ወርቅነሽ ሸቴንን ያለውን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ከተለያዩ የሀዘንተኛ ቤተሰቦች ጋር ቃለ መጠይቅ እናደርጋለን። ዝግጅታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አድማጮች አብራችሁን ቆዩ። አሁን የምሽቱ ዜና በሻየው ደጉ ተዘጋጅቶ ይቀርባል።
1: ወርቅነሽ አመሰግናለሁ። አርስተ ዜና፣ በኢየሩሳሌም ከተማ በሚገኘው ሃር ሄርጼል በጥቅምት 7 የሽብር ጥቃት እልቂት ዜጎችና የመከላከያ ኃይል ጀግና ሰማዕታት የመንግሥት የመታሰቢያ ሥነ ሥርዓት ተካሂዷል። የተቃዋሚዎች ፓርቲዎች መሪ ያይር ላፒድ ዛሬ በመንግሥት የመታሰቢያ ሥነ ሥርዓት ላይ አልተገኙም። ከሶስት ዓመት በፊት በነሃል ኦዝ ቂቡጽ በደረሰ እልቂት ያኒብ ዞሃር ሚስቱ ያስሚን እና ሁለት ሴት ልጆቻቸው የ20 ዓመቷም ከሼትና የ18 ዓመቷም ትኼሌት በቤታቸው ተገድለዋል። የብሪታንያ ፍርድ ቤት በእንግሊዝ በሚገኘው እስራኤል ኤምባሲ ላይ የሽብር ጥቃት ለመፈጸም ሞክሮ በነበረው የኩዌት ዜጋ ላይ የዕድሜ ልክ እስራት ፈረደበት። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በኢየሩሳሌም ከተማ በሚገኘው ሃር ሄርጼል በጥቅምት 7 የሽብር ጥቃት እልቂት ዜጎችና የመከላከያ ኃይል ጀግኖች ሰማዕታት የመንግሥት የመታሰቢያ ሥነ ሥርዓት ተካሂዷል። ፕሬዚዳንት ሄርጾግ በንግግራቸው የምርጫ ዘመቻም ማዕበል ውስጥ ቢሆንም ሰፊው ሕዝብ አንድነትና የጋራ ዋስትና እንዲጠብቅ እንዲህ ሲሉ ጥሪ አስተላልፈዋል።
2: בעוד שבועות אחדים נלך לבחירות. סוגיות רבות עומדות על הפרק, ואני קורא ומפציר באזרחי ישראל כולם לממש את זכותם וחובתם הדמוקרטית ביום הבוחר. ובדרך אל הקלפי אנחנו נפגוש מחלוקות וויכוחים, אך לצידם אני מבקש שנזכור את הברית הפשוטה בינינו, הברית שהפציעה במלוא עוצמתה באותו בוקר נורא, הברית שאומרת ישראלים לא משאירים איש מאחור, לא בשדה הקרב ולא בשכול. לא בשיקום ולא בבית החולים.
1: פרזדנטו נתנגרת כתקית סמנטת בועלם ודה מרצ'ם እንሄዳለን። በርካታ ጉዳዮች ከፊት ለፊታችን ተደንቀዋል። የእስራኤል ዜጎች በሙሉ የዲሞክራሲ መብታቸውና ግዴታቸው እንዲወጡም እጠይቃለሁ፣ አጥብቄም እለምናለሁ። በምርጫ ሳጥኑ መድረክ ላይ ስንጓዝ አለመግባባቶችና ክርክሮችን ያጋጥመናል። ነገር ግን ከነሱ ጎን ለጎን በሁላችን መካከል ያለውን ቀላል ያለ ቃል ኪዳን አንድነታችን መጠበቅም በጣም አስፈላጊ ነው ብለዋል። ጠቅላይ ሚኒስትር ናታንያሁ ባህር ሄርጼል መንግስታዊ መታሰቢያ ሥነ ሥርዓት በንግግራቸው እኛን ለማጥቃት የተነሳብን ሁሉ ላይ በብረት ኃይላችን እንደመሰዋለን፣ ራሳችን ብቻ ሳይሆን ነፃውን ዓለም ጨምሮ እንጠብቃለን ሲሉ እንዲህ ተናግረዋል።
3: כי כשהר הגעש של הטרור והשנאה הפונדמנטליסטית הזאת מתפרץ, ללבה הרסנית אין מעצור, לטרור אין גבולות. הוא לא פוסח על בריטניה, הוא לא פוסח על צרפת, הוא לא פוסח על הולנד, הוא לא פוסח על הרבה מדינות.
1: ጠቅላይ ሚኒስትሩን ሲናገሩ የዚህ አክራሪ ሽብርተኝነትና ጥላቻም እሳተ ጎመራ ሲፈነዳም ለሚያወድመው ነበልባል ምንም ገደብ የለውም፣ ሽብርተኝነት ድንበር የለውም፣ ብሪታንያን አልፍም፣ ፈረንሳይም አልፍም፣ ሆላንድ አልፍም፣ ብዙ ነገሮችን አልፍም። ቃል አቀባያችን ዲክላ አህሮን እንደገለጸችው ልጁቶም ይቅርታ አዎ በዚሁ በጠቅላይ ሚኒስትሩ ንግግር በማድረግ ላይ እንዳሉ ልጁቶም የተገደለበት ሀዘንተኛ አባት ያዕቆብ ጉርጎዶ በጥቅምቱ ሰባት ልጄን አላዳንክም 1200 የተገደሉ ሰዎችም አላዳንክም ብሎ በሚጮህበት ጊዜ የናታንያው ንግግር ለአጭር ጊዜ ተቋርጦ ነበረ። የተቃዋሚዎች ፓርቲዎች መሪ ያይር ላፒድ ዛሬ በመንግስት የመታሰቢያ ስነ ስርዓት ላይ አልተገኙም። በቅርብ ከጠቅላይ ሚኒስትሩ እና ሚኒስትሮቻቸው በመተቸት ላፒድ ኃላፊነት ለሚወስድ ፍቃደኛ ያልሆኑ የጦር ሰራዊትን አዛዥ የወነጀሉ እና የሀገር ውስጥ ምርመራ ኮሚቴ ማቋቋም የሻሩ ሰዎችን በሚገኙባቸው ስነ ስርዓቶች ላይ እንደማይገኙ ተናግረዋል። የሻቲድ ፓርቲ ሊቀመንበር ከተገደሉት እና ከታገቱት ቤተሰቦቻቸው ጋር በመሆን ከነገ ወዲያ ሮብ በሚያዘጋጁት የመታሰቢያ ስነ ስርዓት ላይ እንደሚገኙ ገልጸዋል። በነሃል ኦዝ ቂቡስ በደረሰ እልቂት ያኒብ ዞሃር ሚስቱ ያስሚን እና ሁለቱ ሴት ልጆቻቸው የ20 ዓመቷም ከሸት እና የ18 ዓመቷ ተኸሌት በቤታቸው ተገለዋል። በህይወት የተረፈም ብቸኛው ሰው ታናሹ ልጃቸውም የ13 ዓመቱ አሬል ሲሆን በዛን ጠዋት ወደ ሜዳዎች ለመሮጥ ወጥቶ ነበረ። ከዛን ጊዜ ወዲህ በያኒብ እህትም በአክስቱ አየሌት ኮሄን ዞር ተቀብሎ በልጅነት አድጓል። ከካን ሬዲዮ ጋዜጠኛ ራኒ ቤን ቢንያሚን እና ከይጋልጎ ታጋ ባደረጉት ቃለ መጠየቅ ኮሄን ዞር አሬል በጨለማ ውስጥ ያለው ታላቅ ብርሃን መሆኑን ተናግራለች። አሁንም የመንግስት አባላት መጥተው እንዲጎበኙ እንጠብቃለን ስትል እንዲህ ተናግራለች።
4: היחידי שהגיע אלינו היה יואב קיש בשבעה. לא הגיעו, לא התקשרו, לא התעניינו. משני המטוסים, אני לא בן אדם פוליטי, מעולם לא הייתי, זה לעולם לא יהיה. והלוואי והיו מגיעים, הייתי משיטה את היד לכולם, ומבקשים דבר הכי בסיסי מאריאל. מבקשים לנו סליחה ומבטיחים לו שלא יהיו עוד ילדים כמוהו.
1: וזרוע ילד כהן זוהר, זאת אמנה גרניה זנד, עוד אלמתום, ימייסס נאום. እኛ ዘንድ የመጣ ብቸኛ ሰው በሐዘን ወቅት ሰዓት ዮአብ ኪሽ ነበሩ። ሌሎችም ከፍተኛ መንግስት ማረስልጣኖች አልመጡም፣ አልደወሉልንም፣ አልጠየቁንም። ከሁለቱም ወገኖች ከፖለቲካዊ ክንፎች መጡም። እኔ የፖለቲካ ሰው አይደለሁም፣ ወደፊትም ፈጽሞ አልሆንም። ቢመጡ ምኞቴ ነበረ። ለእኛም እጄን ዘረጋለሁ፣ መጥተው እንዲጠይቁን ልቀበላቸው። እናም ለአርኤል በጣም መሰረታዊ የሆነው ነገር እንጠይቃለን፣ ይቅርታ እንጠይቀዋለን። እናም እንደ እርሱ ያሉ ሌሎች ልጆች ፈጽሞ ከክፉ ላይ እንዳይወድቁ እናስባለን። የቀድሞው የጠቅላይ ሚኒስትር ጽህፈት ቤት ቢሮ ዋና ስራ አስፈጻሚ የነበሩት ኤሊ ግሮነር ለካናዳ ሾው ትረሽት በሬዲዮ እንደተናገሩት ጠቅላይ ሚኒስትር ናታንያሁ በጥቅምት ሰባት እልቂት ላይ ኃላፊነት ባለመውሰዳቸው አይደነቅም ግልጽ ሲል እንዲህ ተናግረዋል።
5: אתה מכיר את ראש הממשלה יש לך הרבה מאוד שעות איתו.
6: נכון.
5: אתה חשבת שהוא ייקח אחריות?
6: לא.
5: מדוע?
6: אני חושב שהוא לא חושב שהוא אחראי.
5: בשום דבר?
6: תראי, זה לא, הוא פוליטיקאי. הוא בבחירות. אני די בטוח שהוא משוכנע, באמת, אם תשימי אותו על פוליגרף, הוא משוכנע שהצלת העם היהודי, המדינה היהודית, תלויה בו, וכל דבר שצריך לעשות כדי שיהיה ראש ממשלה, הוא מצדיק את המטרה.
1: אותו אלי גרונר נתמגרו תקלי מיניסטר תאוק עלה למילום כסעצ'ו גר בזו סעת עתנה סלפי עלום ונתנום הלפינת יוסדלו בלה אסבה נבר למילות אייקי איידלם הלפינת נאוסדום למין ለሚለው ጋዜጠኛዋ ጥያቄ እሳቸው ሐላፊ ናቸው ብለው እንደሚያስቡ አስባለሁ። በምንም ነገር ላይ ተመልከት፣ እሳቸው ፖለቲከኛ ናቸው፣ በምርጫ ላይ አሉ። በውሸት የእውነት መጋለጫ መሳሪያ ፖሊግራፍ ላይ ብታስቀምጧቸው እንኳን የይሁዲ ሕዝብን ማዳን መሆናቸው ነው የሚናገሩት ሲል ተችቷል። የእስራኤል መከላከያ ሰራዊት በቢንያሚን ክልል በሃባት የእርሻ አቅራቢያ ከተፈጸመ የሽብር ጥቃት ሙከራ ቦታ ያመለጡት አሸባሪን ለመያዝ እየተከታተሉ ነው። በቦታው ላይ ሁለት አሸባሪዎች እንደነበሩ፣ አንደኛው ጩቤ የታጠቀ ነበረ፣ ለሰራዊቱ መረጃም ደርሷል። ዜጎች በጩቤ የታጠቀውን አሸባሪ በጭነት መኪና ለመግጨት ሞክሮ ነበረ። አንደኛው በመከላከያ ሰራዊት ቁጥጥር ስር ውሏል። ሌላኛው ጓደኛው ግን አምልጧል። የብሪታንያ ፍርድ ቤት በእንግሊዝ በሚገኘው የእስራኤል ኤምባሲ ላይ የሽብር ጥቃት ለመፈጸም ሞክሮ በነበረ የኩዌት ዜጋ ላይ የእድሜ ልክ እስራት ፈረደበት። የተያዘው ግለሰብ አብደላህ አልባድሪ የ34 ዓመት ዕድሜ ያለው ከአንድ ዓመት ተኩል በፊት ሁለት ጩቤዎችን ይዞና ወደ ሰማዕታትም ሻሂድ ሆኖ ለመሞት ያንጸባረቀን ደብዳቤ ይዞ ወደ ኤምባሲው ግቢ መጥቶ ነበረ። ጋዜጠኞች ዮአብ ዛሃቢ እንደገለጸው አጥሩ ለመውጣት ሞክሮ ነበረ፣ ነገር ግን የታጣቂ ፖሊሶች በሰከንድ ውስጥ በቁጥጥር ስር አውለውታል። የአየር ጸባይ ትንበያ ነገ በሙቀቱ መጠን አነስተኛ ቀዝቀዝ፣ ከዛሬው ነገ ቀዝቃዛማ ይሆናል። በደቡብና በምስራቅ አቅጣጫዎች እንዲሁም በሰሜንና በባህር ዳርቻ ቅዝቃዜም ይከሰታል። በአንዳንድ ቦታዎች ደግሞ በትንሹ ይዘንባል ተብሎ ይጠበቃል። ሮቭ የአየር ሙቀት መጠን አነስተኛ ቀዝቃዛማ ይሆናል ተብሎ ይጠበቃል። የምሽቱ ዜና እስከዚሁ ነው። ከብዙ በጥቂቱ
0: አመሰግናለሁ ሻያው። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ

0: ከዚህ በመቀጠል ወርቅነሽ፣ እንግዲህ በዛሬው ዕለት የመንግስታዊ የብሔራዊ መታሰቢያ ስነ ስርዓት ኢየሩሳሌም በሃር ሄርጼል ከፍተኛ በፕሬዝዳንቱ ጠቅላይ ሚኒስትሩም በተገኙበት የመታሰቢያ ስነ ስርዓትና ንግግርም አድርገዋልና ይህን በተመለከተ ዝግጅቱ ብሔራዊ የመታሰቢያ ዝግጅቱ ሂደቱ ምን ይመስላል?
1: አውሻየው እንግዲህ ዛሬ ጥቅምት 7 ከ3 አመት በፊት ጥቅምት 7 ቀን 2023 ዓመተ ምህረት የደረሰው ጥቃት ታስቦ ውሏል። በመንግስታዊ ደረጃ ጥቃቱ እንደምናስተውሰው ቀዳሜ ቀን 6 ሰዓት ከ29 ነበር ሐማስ ጥቃቱን የጀመረው ጋዛ ሰርጥን በሚያዋስ ነው የእስራኤል ድንበር ጥሶ በመግባት ልክ በዚህ ሰዓት 6 ሰዓት ከ29 ጀምሮ ዛሬ በፕሬዝዳንታዊ ቢሮና በሌሎች መንግስታዊ መስሪያ ቤቶች እስራኤል ሰንደቅ ዓላማ ዝቅ ብሎ መውለብለብ ጀመረ። ከዛ ሰዓት ጀምሮ ነው እንግዲህ መታሰቢያው የጀመረው። በጣም ከባድ ቀን ነበር። የጥቃቱ ሰለባ የሆኑ ቤተሰቦች፣ የጥቃቱ ሰለባ የሆኑ ዜጎች፣ የመከላከያ ሰራዊቱ አባላት፣ ጀግኖች ተዋግተው አሸባሪውን ኃይል ሐማስን የመለሱት የሐማስን ጥቃት የመለሱ ጀግኖች ድምጽ ሲሰማ ውሏል። 11 ሰዓት ላይ በሃር ሄርጼል በኢየሩሳሌም በሚገኘው ብሔራዊ ወታደራዊ መካነ መቃብር መንግስታዊ ስነ ስርዓቱ ዋናው ጀመረ። ፕሬዝዳንቱ፣ ጠቅላይ ሚኒስትሩና ሌሎች የሚመለከታቸው ወታደራዊና መንግስታዊ ባለስልጣናት ንግግር አድርገዋል። እንዲሁም የሐዘንተኛ ቤተሰቦች ንግግር አድርገዋል። ይህን ቀን ይህን ጥቃት በተመለከተ ከዛም 2 ላይ በዛው በሃር ሄርጼል በሽብር ጥቃት ሰለባ የሆኑ ቤተሰቦች በሽብር ጥቃት የተገደሉ ሐዘንተኛ ቤተሰቦች በተገኙበት ያው እነሱን የሚመለከት መታሰቢያ ስነ ስርዓት ተካሂዷል። ከዛ እንግዲህ አሁን ምሽት 7 ላይ ነው በሻራ ነገብ ደግሞ ዝግጅት ይደረጋል ተብሎ የሚጠበቀው የመጨረሻው። እንዲህ ያለ እንግዲህ እስከ ሮብ ድረስ ይቀጥላል። በሻራ ነገብ እንደምናስታውሰው ሐማስ ጥቃቱን ሲጀምር በዛ አካባቢ ለመጀመሪያ ጊዜ የአካባቢው በየደረጃው የሚገኙ የአስተዳደር አባላት፣ የደህንነት፣ የእስራኤል ጸጥታ ጥበቃ አባላት ወጥተው ሐማስን በመዋጋት እንግዲህ ህይወት መስዋዕትነት የከፈሉም አሉ። ሻራ ነገብ ሲታወስ እንግዲህ ብዙ ጀግኖች ይታወሳሉ። በዛ አካባቢ መታሰቢያው ይካሄዳል። አሁን 7:30 ላይ የዛሬው ቀን መጨረሻ፣ ነገና ነገ ወዲያም እንደሚቀጥል የሚታወቀው። ሌላው ሻያው ዛሬ ያው በሀገራችን ይህ መታሰቢያ ላይ ትኩረት አደረግን እንጂ በሀገራችን ያው የታሰበውና ብሔራዊ መታሰቢያ ስለሆነ ሳውዲ አረቢያ በሁቲ አማጺ ቡድን ላይ በየመን ዋና ከተማ የሀገሪቱ ዋና ከተማ ሰናን ተቆጣጥሮ እንደሚገኝ ይታወቃል። የሁቲ አማጺ ቡድን በሰና ላይ በመቶ የአውሮፕላን ጀቶች ጥቃት በማድረስ ጥቃት ከፍታለች ሳውዲ አረቢያ። በዚህ በሁቲ አማጺ ቡድን ላይ በርካታ ኢላማዎችን ድል በማድረግ እንደተቆጣጠረች ነው ሳውዲ የሚነገረው። አሁን የቀይ ባህር ባብል መንደብ የሚባለውን በቀይ ባህር አካባቢ የሚገኘውን የንግድ መርከብ መተላለፊያ ቦታ በሁቲ አማጺ ቡድን እጅ እንደወደቀ ይታወሳል። ከሳምንታት በፊት ሳውዲ አረቢያ መልሳ መቆጣጠሯ እየተነገረ ነው። ሌላው ዱብ ባብ የተባለ ከተማ በሁቲ አማጺ ቡድን ቁጥጥር የዋለ ከተማ ነው። እሱንም ሳውዲ መልሳ እንደተቆጣጠረች እና ሌላም በሁቲ አማጺ ቡድን ስር የሚገኙ ከተሞችን ለምሳሌ እንደ አልሙኸያ እና ሌሎች የመሳሰሉ ከተሞችን ለመቆጣጠር እየተቃረበች እንደሆነ የሳውዲ ኃይል እንግዲህ የምድር ጦር አለ፣ የአየር ኃይሉ እየታገዘ ጦርነቱ እንደተፋፋመና የሁቲ አማጺ ቡድን ብዙ ድል እየተደረገ ሳውዲ ድል እያደረገች እንደሆነ እየተነገረ ነው። በዛሬው ዕለት 100 የጦር አውሮፕላን እንግዲህ በሰማይ ላይ መሰለፍ ማለት አስበው ቀላል ነገር አይደለም። ከባድ ጦርነት እንደሆነ እየተነገረ ነው። ነገና ነገ ወዲያ በሰፊው እንመለከተዋለን። እንግዲህ አሁን ባለው ዘገባ የሁቲ አማጺ ቡድን ድል እየሆነ እንደሆነ ነው የሚነገረው። ሸይ
0: በኒ እንዳለ ሁቲ አማጺያን የመን ደቡብ ምዕራብ አካባቢ ቆጣጠሩ ቆይተዋል። እስካሁን እንግዲህ የሳውዲ አረቢያ መከላከያ የአስራውት የአየር ኃይሉ እንዳልሽው ከመቶ በላይ ጦር ጀቶችም ከባድ ድብደባ ማድረጋቸውና ብዙ አካባቢዎችን ለመቆጣጠር እንደቻለች ብለሻል። ከዚሁ የሁቲም ደጋፊ ረዳት የሆነችው የኢራን ነው በሁሉም ነገር ድጋፍ እያደረገች ደግሞ አሁን ማምሻውን ከቀትር በኋላ የደረሰን መረጃ ዜና እንዳመለከተም ኢራን የኢራን ሰራዊት ወደ ሆርሙዝ የባህር ወሽመጥ አካባቢ ሚሳይሎችን ተኩሷል። ምናጠቃ በዚህ በዛ አካባቢ ለወራት በባህር እንዳይንቀሳቀሱ የቆሙ ብዙ የነዳጅ ዘይት የጫሩ መርከቦች በሆርሙዝ ባህር ላይ ይገኛሉ እና በዚህ ዙሪያ እስካሁን የአሜሪካ አስተዳደር ትራምፕ እኛን ሆርሙዝ ባህር መተላለፊያ ተቆጣጥረናል ሲሉ ነበረ። ገና የዚህ ጉዳይም ገና ነው አደለ?
1: ይህ እንግዲህ ያው ባብል መንደብ እንደምናውቀው ተለዋጭ ነው፣ ተጨማሪ ነው። ግን የሆርሙዝ የባህር መስመር ሲያዝ በባብል መንደብ አማካኝነት ነበር የንግድ መርከቦች ሲያልፉ የነበረው። የሁት አማጺ ቡድን ግን ያን አካባቢ ሲቆጣጠረው ሁኔታው አስቸጋሪ ነበር። እንግዲህ በዓለማችን በተለይ በነዳጅ ምርቱ በነዳጅ አቅርቦቱ ላይ ያው ከባድ ተጽዕኖ ፈጥሮ ነበር። በዓለማችን ኢኮኖሚ ላይ ተጽዕኖ የፈጠረ ጉዳይ ነው። እንግዲህ በሁቲ በኩል በቁጥጥር ስር የዋለና የሁቲ አማጺ ቡድን በሳውዲ ኃይል በቁጥጥር ስር እንደዋለ በአብዛኛው በተለይ የተቆጣጠራቸውን ቦታዎች መልሶ በመቆጣጠር እንደ ባብል መንደብ ያሉ መተላለፊያ የባህር መስመሮችን የሚወጡ ዘገባዎች እየተመለከቱ ነው። የሆርሙዝ ጉዳይ እንዳልከው በኢራንና በአሜሪካ መካከል ያለ ትልቅ ዓለም አቀፍ አወዛጋቢ ጉዳይ ነው። የሚቀጥል ነው የሚመስል እንግዲህ ያለው ሁኔታም እንግዲህ በቀጣይ ደግሞ በሰፊው እንመለከተዋለን። ካለን ጊዜ አንጻር ወደ ቃለ መጠይቅ ብናልፍ አዎ እንግዲህ ከተለያዩ ሀዘንተኛ ቤተሰቦች ጋር እንወያያለን። ዛሬ ቀኑን በተመለከተ ይቀጥላል ዝግጅታችን፣ ተከታተሉ። ኢሻያው ዛሬ የከባድ ቀን ነው። ከወይዘሮ መሰረት አዲሱ ጋር እንወያያለን። ወይዘሮ መሰረት አዲሱ የሻምበል ባሻ ካሳው ወይም ዳንኤል ዘገየ እናት ናቸው። የሻምበል ባሻ ካሳው ወይም ዳንኤል ዳኒ ዘገየ በ2024 ዓመተ ምህረት ጋዛ ሰርጥ አሸባሪዎች በከፈቱት ተኩስ ነው እንግዲህ አንድ ህንጻ ውስጥ እንዳሉ በዚህ ጥቃት እንደምናስታውሰው ብዙዎቻችን የምናስታውሰው ጥቃት ነው። ከባድ ነበር። እለቱ ሰኞ ቀን ነበር፣ ጥር 22 ቀን 2024 ዓ.ም። አንድ ላይ 24 ወታደሮች ነው የተገደሉት። ከነዛ መካከል አንዱ ዳንኤል ወይም ካሳው ዘገየ ነው። ነፍስ ይማር። የ38 ዓመት ጎልማሳ ነበር፣ ተጠባባቂ ወታደር ነበር። የባለትዳርና የሁለት ልጆች አባት ነው። ነፍስ ይማር። የዳንኤል እናት ወይዘሮ መሰረት ጤና ይስጥልን፣ እንደምን አሉ?
2: ጤና ይስጥልኝ።
0: ደህና ነን። በእውነትም ቀላል ወይዘሮ መሰረት በውል በጣም ከበድ ያለ ነው። በዚህ የምታሰቢያው ስነ ስርዓት ላይ ሆነን በእውነትም ማስታወስ ሙታንና ማስታወላችን ስናስታውስ ጥንክርና ጽናቱን ከሁሉ በማስቀደም ቀላል አይደለም። እናም እንግዲህ በምን ሁኔታ ነው እያሰባችሁ ያለው? 3 ዓመት ያን በአዛ ግንባር በነበረው ጦርነት 3 ዓመት አስቆጠርንና መንግስታዊ የመታሰቢያ ስነ ስርዓት ላይ ነው ያለንና እንዴት ይሰማችኋል?
2: በጣም ከባድ ነው፣ ከባድ ነው። ለእኔ ተሮሻሻና በፊት ነው የልጅነነን በጣም የከበደኝ ተሮሻሻና አካባቢ ነው። ሮሻሻና ማለፈ የውም ችቡር እንዲሁ ደግሞ የውም ችቡርም እንዲሁ አለፈ። አሁንም ይሄው ሱካ ልጄ የውም ችቡር አንድ ቀን ተቤቱ አይውልም። አሁን ኢየሩሻላይም ተሄደ ነው እንጂ ሁልጊዜ ቤትም ሄደ የትም ሄደ ተኔ ቤት ነው። ማታ ምሸት ማልዳ ከቀኑ ላይ ይመጣል ለባብሶ ብሎ ቤተ ክህነት ይሄዳል። ማታ ምሽቶ ይመጣል ያድራል። ማልዳ ተነስቶ ቤተ ክህነት ይሄዳል። በቃ የሚመጣበት እንዲያው የሚቀመጥበት ቦታ የለበሰው ልጅ የሚቀመጥበት ቦታ ማልዶ ተነስቶ ሲሄድ ወደ ቤተ ክህነት ተመልሶ ሲመጣ በቃ የሚቀመጥበት ሁሉ ነው የሚታየኝ። በጣም ነው። አሁንም በዳሱ ደግሞ እናቴ ታተይ ሱካው ተሰርቷል፣ ጥሩ አርጋችሁ ሰርታችሁታል፣ ጥሩ አርጋችሁ በደንብ ስሩት የሚለው መጦ ተሱካው ቁጭ የሚለው ያ ሁላ አብሮኝ ነው ያለ። በጣም ይህን 3 በዓላት በጣም ልጅ አብሮኝ ነው ያለ እና እኔ በእውነት እንኳን 3 ዓመት እንዲያው 2 ወር 3 ወር የሆነም አይመስለኝም። ሁልጊዜ ተኔ ጋር ነው ያለ። እህቶቹ ወንድሞቹም ልባችን ተሰብሯል። በእውነት ነው የምላችሁ።
1: እርሶ የዮክንያም ነዋሪ ኖት። ዳንኤል ኢየሩሳሌም ነበር የሚኖር፣ ያው ባለትዳር ነበር፣ የሁለት ልጆች አባት ነበር። ኢየሩሳሌም ያሉት ያው ኢየሩሳሌም ከባለቤቱ ጋር እዚህ ይኖር ነበር፣ ግን ዋና ቦታው ዮክንያም ነው። የቀብር ስነስርዓቱ የተፈጸመው እዛ ሰው ባሉበት ከተማ ነው።
2: ያደገ ዮክንያም ነው፣ ከዚህ ሆኖ ያደገ። ሁለት አመት ተምናምን ነው ሶስት አመት አይሞላም ራሱ ኢየሩሳሌም ሄዶ የተቀመጠ እናዚህ ሆነ የሚኖር ሁሉም ተዚ ነው አዎ ካቦም ተዚ ነው የሆነ እንግዲህ ደግሞ ሄዶ ተዚዋው ይሁንን እንዴት ሆኖ
0: ሻምበል ባሻ ዳንኤል ካሳው ነፍሲ ማርና በእውነትም በጋዛ ግንባር በተካሄደው ጦርነት ለእስራኤል መከላከያ ሰራዊት የምህንድስና ክፍለ ጦር ብርጌድ ጦር አባል ተዋጊ የነበረና በዚህ ከባድ የተኩስ ልውውጥ እሱን ጨምሮ 21 ተዋጊ ወታደሮች ነው መስዋዕትነት የከፈሉ ነፍሳቸውን ይማር። አሁን እነሱን ለማሰብ ሲባል ምን ተሰራ?
2: የተሰራ ያው ለማስተዋስ ለሁሉም እንግዲህ የራሱ ያውቃለኝ ለኛው ግና ለማስተዋስ ያው ሁሉ ጊዜ የምናገረው ነው በእያመቱ ካዶሮጌል ገና በልጅነቱ ሲጫወትበት የነበረው ቦታ ካዶሮጌል አሮጌ ነበር አዲስ ፈርሶ እንደገና አሮጌው ፈርሶ አዲስ ተሰራለት ካዶሮጌል ምግራሽ
0: መጫወቻ በቦታ
2: መጫወቻ ለልጆች ምግራሽ ተሰራ በሱ ስም ጥሙናውም ያው ተአለ ሆኗል ተለፍጧልኝ ያው በኢየሩሳሌም ደግሞ በሚሰራበት ቦታም ባለቤቱ በሚሰራበት ቦታም በቤተ ክህነት ያው ብዙ ነገር ተደርጎለታልኝ
1: ሴፈር ቶራ የቶራ መጻሕፍት
2: ሴፈር ቶራ ደግሞ ኢየሩሳሌም ሴፈር ቶራ ገብቷልኝ በሱ ስም ገብቶለታል ምሽቱ አሰድራ ያው እንትን ብላ አስገብታለታለች
0: አሁን በአደገባት በዮክናም ከተማ አደባባይ አድ ኦላም እስከ ዘላለሙ የሚል አደባባይም ተሰርቶለታል በዳንኤል ለሱና ለጦር ትጥቆች የመታሰቢያ አደባባይ ተመርቋል በዚች ከተማ በዚህም ብቻ ደግሞ በዳንኤል ስም መታሰቢያ ዛፍም ተተክሏል አይደል
2: አዎ አዎ
0: ይሄ አሁን ይሄ ለመታሰቢያ በእውነት ነፍሳቸው ይማር ትንሽ እናንተ አዘንተኞች እንደው በጦር ሜዳ እንዳለ ነው የተሰውት እና ትንሽ ያጽናናችሁ ይሆን
2: ምን ነው የሚያጽናናን ምን ያጽናናናል ምን ያበረታታል
0: ለማሰብ የሙታን መታሰቢያ ነፍስ ይማር በሚል እንዳይረሳ እንዳይዘነጋ በሚል ሐውልት ሲቋቋም እንዲያው በእውነት በቁም ነገር ለዚች ሀገር ዳር ድንበር በጦር ግንባር ላይ ሆኖ የወደቀ የተሰዋ ወታደርና አይ በእውነት ሀዘኑማ እንደናት እንደ ልጆች እንደምስት በጣም በጣም ያዝናሉ ጥልቅ ሀዘን ይስማል አይደል እና ግን እሱ ለማስ እንደዚህ አይነት ስነ ስርዓት እንደዚህ መታሰቢያ ስነ ስርዓት ሐውልት ሲተከል ትንሽ መቼም ያጽናና ይመስለኛል
2: አዎ ደስ ይላል በእውነት ልጆቻችን እንዲሁ ልጅን በጦር ግንባር እንደተዋጋ የሚወደው ጣባና ያው ሁልጊዜ የሚዘምትበት ነው ያው 19 አመት ነው በጣባ ያለ ሁልጊዜ የሚሉ ያው ሚሄድ ልጁ በዚህ መቼም እንደማንኛውም አልወደቀም ግን በሱ ስም ብዙ የተተከሉ ዛፎችም አሉ በዚያ በወደቁበት ሀገርም በዛ አካባቢም ያው ተተክሏልኝ ጥሙናውም ዛፎችም ተተክለዋል ልጆች ሄደዋል እኔ ትንሽ አይሆንልኝ ስለሆነ ነው እንጂ ያልሄድኩኝ ያን ተተክሎ በትሙና አይቼዋለሁኝ እህቶቹም ወንድሞች ሲተክሉ በዚህም በየቦታውም ደግሞ ስማቸው ተለጥፎ ተተክሎ ዛፉ ተተክሎ ሳየው በጣም ነው ደስ የሚለኝ በእውነት
1: ያጽናናል አዎ
2: ያጽናናል
1: ዳንኤል ምን ጎበዝ ነበር ራስን ችሎ ብቻውን ተምሮ በሙያው ስራ ያው በሙያው ተሰማርቶ ነበር ስራ ይሰራ ነበር እዚህ ውስጥም ስናነጋግሮት ነግረውናል በምን ሙያ ነበር የሚሰራው ምንድን ነበር የተማረው
2: ካሽማሊ መሐንዲስ ነው 5 አመት ነው የተማረ አዎ ብቻውን ነው ብቻውን 14 አመቱ እድሜው 14 አመት ከወደ ፊልማ ሀዲያ ከዚያ ተፊልማ ጨርሶ በዚያው ተከራይቶ ትንሽ ጊዜ ቆየ ምክላላ ትምህርት ለመግባት ቆየ ከዚያ ማልሟላለ ተመልሶ መጥቶ ያው እንደገና ወደ ጣባ ገባ 3 አመት አገልግሎ ተመለሰ
0: መደበኛ ጦር
2: ወታደር ገባ ያው ሁለት አመት ተኩል ሳለ የገና ሁለት አመት እንደውም አልሞላም እንደው ፈሳስ እንደሆነ
3: ያው የሶስት አመቱን አገር ውትድርና ለመጨረስ
2: ሊባኖን ጦርነት ነበር። ያው ከዚያ ትንሽ ብዙም አይደለም ያው ተመቀድ መጣዋን ስቶስ ተጫንቀው እንትን ብሎ ቆስሎ መጣ። እኔ እንደብ ቋላጊሁት ኋላ ባይ እንደሆነ ተከነቶ ሞና ነው ስለው አይ ጥግቱ እየበረረ ቀላሃው ተጫንቀይ ላይ ስላረፈ ነው ጓደኛዬ ሲተኩስን ተኩስ አብረና አለ። በዚያን በደነገጥኩኝ እንሳለሁ ያው እንትኑን ማለህ ያው እንትና አለ ቀጠለ ቀጠለ ወደው ወደ ተዋጊነቱ ቀጠለ። 3 አመት እንደማንም ብሎ ጨረሰ መጣ። ከዚያ በኋላ ደግሞ ሚሉ ይጃለ ይሄዳል ይወደል ደስ ይለዋል ሲሄድ ሱቀነም ይሄድ። ከዚያ በኋላ ያው ወደ ትምህርት ወደ ቤት መከራየት ተከራይቶ ይማራል ይሰራል ይማራል ይሰራል። አንድ ቀን ሳር ያው መሐንዲስ ሆነ ወጣ። ከዚያ በኋላ ያው ተድሮ ቤት ያዘ ጀመረ ቤት ተከራይቶ ሲኖር እነዚህ ሁለት ጨቅሎች አፈራ። ያው ሲሄድ ሲመጣ ተሚሉዩ ያው ያደጋ ደረሰ እና እንደዚህ ሆነ።
1: ልጆቹ ስንት አመት ናቸው?
2: አሁን ትንሽቱ ያው 5 አመት ሊሞላት ነው። ትልቅ ይገው 6 አመት ሆነው ወደ ኪታል የፈደ አሁን ታሁን ኪታል የፈደ።
1: ይጠይቃሉ ስለ አባታቸው ልጆች እንዴት ናቸው?
2: ዋይ በጣም ነው የሚጠይቁ። ታዚህ ወክና ምንህርነነ እናቲቱን ግን ነው የሚያረጋት ምንህርነነ ይወክኛም ተጣጣይ ተሳፍታታይ ምንህርነነ ልጆችን ደሞ ምን ያህል እንደመቆየት ምንህርነነ ምህርነኝ ብዙ ዘመን ቆየነ ተዚህ ለምን ነው ማን ይላታል? እዛቸው ነው የምትመጣ እሷም እግዚአብሔር የተባረከች ናት። እዛቸው ትመጣለች ታሳገኛለች ይመጣሉ። መጀመሪያ ነኝ ደራሱ ወንድየው ትልቅየው መጀመሪያ ይስመኝ አስቀድሞ መጀመሪያ ለአባቴ ነው የሚል መጀመሪያ ተሞን አሁን ሄዶ ለማየት ቃለ ማስቀመጥ ብዙ ይመጣል ያና ኑሮ ከዚህ ወዲያ ነው የሚስመኝ አባቱን በጣም ነው እንት የሚል አባቴ እንደዚህ ነው አንቺ እኮ የአባታችን እናት እኮ ነሽ ሳፍታታይ የአባታችን እናት እኮ ነሽ አንቺ ነው የሚል በጣም ነው ሲመጡ በጣም ደስታለሁ። ግን ወዲያው ሲመጡ እንደዚያ ወደ አባት ይውጥሙና ሲሄድ በጣም ነው ማለቅስ ለማቡሄ ሳፍታታይ ለማቡሄ ይላል አይደስስ አርጌ እጀቅ ፋረጋውለሁ እና ይዳነሱታ ሁሉ ግዜ ይጥፋል። አሁንም እንትን መጣፋ ወጣል እንጨቅላው ተና እናቱ ረድታ እንዲያብላ እናቱ ጋር መጣፋ ወጣዋል።
0: አይመን በዚህ መታሰቢያ መጽሐፍ ታሪክ ነው ለልጅ ልጅ ቢተላለፍ ስለሆነ በጣም ጥሩ ተሰራ። እንደውነትም ወዘሮ መሰረት አዲሱ አሁን ባንድ ብዙ ቤተሰቦች ናቸው አዘንተኛ ቤተሰቦች ሆኑት በዚህ ጦርነት እንግዲህ ከሱ ጋር የመከላከያ ሰራዊት የምድር ጦር ሰራዊት የምህንድስና ክፍል የብርጌድ ጦር አባል ነው ሻምበል ባሻ ዳንኤል ካሳውና ከነዚህ ካዘንተኛ ቤተሰቦች እንደናንተ እነሱ ጋር ግንኙነት አላችሁ ወይ?
2: ያው ሩቅ ስለሆነ ወድቄ ስለተመታሁ ወገቤን ስለሚያመኝ በመኪና ስሄድ ዲስኩ እየተንሸራተተ ሁልጊዜ ያዘምኑኛል። ልጆች ይሄዳሉ ሁለቶች ትላልቆች ልጆች ይሄዳሉ ኢየሩሳሌም ይሆናል ወይ በሲብራ በዚያ ይሆናል ሁልጊዜ ነው የሚያዘምኑኝ። ታይ እንጂ ቀስ ብለሽ ነይ እንገናኝ ነይ ይሉኛል ሁሉ ይገናኛል። እኔ ግን ብክላል እጅ አላውቅም ስለሚያመኝ ይሄ በጣም ተጎድቻለሁ። በጣም ከሰው አለመገናኘቴ ከሰው አለመደረቤ በጣም ተጎድቻለሁ። መተኛ ከውልቅልቅ ነው የሚል አንድያው ወገቤ እንደዚያ ስለሆነ ተገናኝ ይቻላውቅም። ልጆች ግን ይሄዳሉ አይቀሩም።
0: ከዛ መሄድ ካቅም ከህመም ጋር በተያያዘ ወዘሮ መሰረት ከሩቅ ቦታ መሄድ ካልቻሉ ደግሞ ካሉት በከተማው ማህበራዊ ሰራተኞች አዎ ደርሶ የመሰለ ማዘንተኛ ቤተሰቦች ጋር እስከ ቤታቸው ድረስ ከሆነ በዛው በቅርባችሁ በከተማችሁ መገናኘት ጥሩ ነው።
2: እሱ አዎ እሱ ጥሩ ነበረ ግን አልተገናኘሁም እኔ አይፋ እንደዚህ አይፋ ቅርብናት ቅርብ ነው ያው ልጅ ወሰደኝ አይፋ ህጀ ተገናኝቻለሁ ተሰው ጋራ። ከዚህ ግና አብዛኛዎች ተዚህ ተኛ ያሉትኝ የኔ ልጅ ብቻ ነው ይትወቢት ያው ፈረንጆች ናቸው እንግዲያ ጥሮች ናቸው። ግን ህብሪት ሰለማልችን ህብሪት ሰለማላውቅ ለመገናኘት አልቻልኩም።
1: እንግዲህ አይዞት ለሀገር ለወገን ነው የተሰዋው ነፍሱን ይማር ልጆችን መንከባከብ ነው እንግዲህ በእግሩ እንዲተኩ እርሶንም አይዞት መጽናናት ነው እንግዲህ እግዚአብሔር ያጽናውት።
2: ምን ይደረጋል? ምን አረጋለሁ? ያው ሁለዚህ ማልቀስ ነው፣ ሁለዚህ ማንባት ነው፣ ሁለዚህ ታይላሉ። ወንድሞቼም እህቶቼም ልጆቼም ራሱ ታይሉኛል። እኔ ግን አልቻልኩም። መቼም አለሁኝ ተመስገን ነው። ያው በለዋት አለ ምንም ማድረግ አይቻልም። እናት ዓለም እና ደግሞ ፈራለሁ፣ ደግሞ ላሉት ልጆች እንደገና ፈራለሁ። ዝም ላለሁ እንጂ ከባድ ነው በጣም። የሱ ከባድ ነው፣ ከባድ ነው። እኔ እንደዚህ ሆንብኛል አላልኩም ነበር። እኔ መከራ ይቻ ሳድጌ ብድሩን ይመልስልኛል፣ ጎረቤት ይሆነኛል፣ ልጄ ይረዳኛል፣ እኔም ቤቱን አያለሁ እያልኩ እየተመኘሁ ነበር። እግዚአብሔር ያለው በለጠ። ምንም ማድረግ አልችልም። እንግዲህ ልጆቹን ያሳድጋቸው።
1: አይዞታ
0: በእውነትም
2: አመሰግናለሁ
0: ወይዘሮ መሰረት። አይዞን፣ እግዚአብሔር ጥማቱን ይስጥ። በእውነት ሁሉም ወላጅ ያስባል እንደ ደረሰበት አይነት ባይ

0: ጋር ሆኑልን። አመሰግናለሁ።
1: ለሙላ ቤተሰቦቹ የሀዘን ዳርቻ ይሁንልን በእውነት እግዚአብሔር ያጽናናችሁ።
2: እናመሰግናለን ስላነጋገሩን። እናመሰግናለን። ሰላም ይሁኑ። እግዚአብሔር ያጽናውት።
1: ወርቅነሸቴ ለእውነትም በቀላል ነገር አይደለም። ሰሞኑን ብሔራዊ የመታሰቢያ ስነ ስርዓቱ ነው። በእውነት እንደዚህ ለማወያየት ሀዘንተኛ ቤተሰቦች፣ ወላጆች፣ ቅርብ ዘመዶች፣ ባለቤት፣ ልጆችም የመሳሰለ ሲጠየቅ እኮ ድንግርግር እኮ ነው እያደረገን ያለን።
2: ከባድ ነው። የጥቅምት ሰባቱ ጥቃት የቅርብ ጊዜ ትዝታም ስለሆነ እንዳልከው ብዙ የምናውቃቸው ልጆች ተሰውተዋል። በዚህ ጦርነት የምናውቃቸው ሰዎች፣ ቤተሰቦች፣ ያው ቤተሰቦቻችን የጦርነቱ አካል ነበሩ። በዚህ ጦርነት ቤተሰቡ በሚሊዮን ሆነ በመደበኛ ውትድርና ያላገለገለ ዜጋ አይኖርምና ከባድ ነው። ምን ያህል ከባድ እንደሆነ ቅርብም ጊዜ ስለሆነ ስለምናውቀው እንዳልከው ከብዳል። በአጠቃላይ ግን እንደዚህ አይነት መታሰቢያ ቀን፣ የሀዘን ቀን ቀላል አይደለም፣ ከባድ ነው።
1: እያንዳንዱ
2: ነፍሳቸውን ይማር ጀግኖች፣
1: እያንዳንዱ ወታደር፣ እያንዳንዱ ተዋጊ ወታደር ከኛው ከእስራኤል ማህበረሰባችን የወጡና እስከ በቁም ነገር ላይ እያሉ በጦር ሜዳ ህይወታቸውን የሰዉ እያንዳንዳችን ይወክላሉ። ምን ያህል ማህበረሰባችን በተለያዩ አቅጣጫ ወደ ታሪካዊት የተስፋይቱ ምድር ወደ እስራኤል የመጣን እነዛን እነዚህ መስዋዕትነት የከፈሉ የሁላችን ይወክላሉ አደለ? የሀገር ፍቅር ያለን መሆኑን ነው የሚያሳየው። ነፍስ ይማር፣
2: ነፍስ ይማራ። ስርጭታችን እንደቀጠለ ነው። የተከበራችሁ አድማጮቻችን እንግዲህ በጥቅምት ሰባት የህይወት መስዋዕትነት የከፈሉ ጀግኖች እየታሰቡ ናቸው። ጥቅምት ሰባት ቀን ዕለተ ሰንበት ቅዳሜ ጠዋት በነሃል ኦዝ ወታደራዊ ካምፕ ከአራት ሰዓት ጀምሮ ጠባቂ ነበር የጦር ካምፑን ተረኛ ሆኖ ከአራት ሰዓት ጀምሮ ጠዋት ስድስት ሰዓት ከ29 ላይ ነው እንግዲህ ሀማስ አሸባሪ ቡድን ድንበር ጥሰው ወደ እስራኤል ክልል የገቡት። የሀማስ አሸባሪ ቡድን ለመጀመሪያ ጊዜ ሲገቡ ፊት ለፊት ተዋጋቸው ብቻውን። ከዛ መፋኬዱ የሱ አዛዥ የነበረው ስጋን አሉፍ ቶሜር ግሪንበርግ ደረሰ። ከሱ ጋር ሆነው ተፋለሙ፣ ተዋጉ። እስከ መጨረሻው ድረስ በርካቶችን ጣለ። የሀምሳ አለቃ አዲር እሸቱ ቦጋለ። ከዛ በኋላ እንግዲህ መቼስ የጦር መሳሪያ ጥረትም ሲገጥም ያልተጠበቀ ስለነበር ይህ ጥቃት፣ ይህ ጦርነት የህይወት መስዋዕትነት ከፈለ። አዲር እሸቱ ቦጋለ በ20 ዓመቱ ነው የህይወት መስዋዕትነት የከፈለው በዚህ እለት። አዛዡ ኮሎኔል ወይም ስጋን አሉፍ ቶሜር ግሪንበርግ ለቤተሰቦቹ ልጃችሁ የህይወት መስዋዕትነት ከፍሏል፣ ግን ጀግና ነው፣ በርካቶችን ጥሎ ነው መጨረሻ ላይ የወደቀና ልታዝኑ አይገባም፣ የጀግና ወላጆች ናችሁ በማለት ነው ለቤተሰቦቹ ሀዘን መርዶ ቢያረዳ ሳይሆን እንደ ምስራች ነው ያበሰረ። ከዛ በኋላም ስጋን አሉፍ ቶሜር ግሪንበርግ ከሁለት ወራት በኋላ እሱም የህይወት መስዋዕትነት ከፈለ በዚህ ጦርነት። የሀምሳ አለቃ አዲር እሸቱ ቦጋለ አባት አቶ ጊዶን ቦጋለ ስልክ መስመራችን ላይ ነው። ይሻየው
1: አቶ ጊዲዮን ቦጋለ እንዴት ከረምክ? እንዴት ነው የሰሞኑን በዋናነት ያለው ታጣቂ ወታደር እሸቱ ወይም አዲር ያው ተሰዋል አገር ዳር ድንበር፣ በምን ሁኔታ ስሜቱ እንዲያው እስኪ አካፍሉና እስኪ አቶ ጊዲዮን።
3: አቶ ይሻየው አመሰግናለሁ ይህ እድል ስለሰጣችሁኝ። ስለ አዲር እና ስለ እኛ ስሜት ሁኔታ በጣም ይከብዳል። ያው እንደምታየው ለእኛ ሁልጊዜ አዲስ ቀን ነው። ይሄ ቀን ማስታወሻ ብለን የምንወስነው ነገር የለም። የቀን ማስታወሻ ለደረሰበት ሰው ካልሆነ በስተቀር ለእኛ በየቀኑ በየደቂቃው አዲስ ነው። እነሱ ጉድለት በጣም ያሳስበናል። የፍቅር እንዲሁም ደግሞ ጉድለቱ ብዙ ነው። በእርግጥ በአንድ በኩል ደግሞ ስትመለከተው ያው ለሀገር እስከሆነ ድረስ

0: እሱ ባይሆንስ ሌላ አይሆን የለም የሚለው ደግሞ ስሜት አለ።
1: በጊዶድ ባዝ ማለት በጎላኒ ብርጌድ ተዋጊ ክፍል ነበረ ሲያገለግል የነበረው እና በኦክቶበር 7 በቅዳሜ ሰንበት አሸባሪዎች ሰርገው በመግባት ያደረሱት ከባድ ጭፍጨፋ ነው በእስራኤል ህዝብ በወታደሮች ላይ የፈጸሙት እና በርካታ ቤተሰቦች የሀዘን ቤተሰቦች ሆነዋል። አሁን እዚህ ላይ ይህንን በተመለከተ እንደናንተ እንደ ወላጆች እንደ ሀዘንተኛ ከሌሎች ከሀዘንተኛ ቤተሰቦች ጋር መልሶ ለመቋቋም ለመጽናናት ምን እያደረጋችሁ ነው? ግድ ይሁን
0: ያው እንግዲህ ስለ ሀዘን ጨዋታ ለመጫወትም ሆነ ለመጓያየት ያው የደረሰበትን ስታገኝ ነው እንግዲህ ለመጫወትም የምትችለው። ያልደረሰበት ሰው ሊረዳህ አይችልም። ቢያዝንም ስሜቱኛ ቢሆንም ግን እንደደረሰበት ቤተሰብ ሊሆን አይችልም። እና ያ የደረሰበት ቤተሰብ ሲሆን ያው ቋንቋችን አንድ ነው ማለት ነው፣ ስሜታችን አንድ ነው። ያ በመሆኑ ደግሞ ያው በምንገናኝበት ጊዜ ስለ ልጆች እናወራለን፣ ስለ ማንነታቸው። እና የሚገርመው የእያንዳንዱ ልጅ ስትመለከተው በዛን ቀን የወደቁት ስሜታቸው በጣም ቅዱስ ልጆች እንደነበሩና ምን ያህል ለህዝብ አገልጋይ የህዝብ ታማኝነት እንዳላቸው የህዝብ ፍቅር እንዴት እንዳላቸው ነው የሚገልጹልን። እና አንዳንድ ጊዜ በቃ አንድ ሰው የራስህን የልጅህን ታሪክ ያንኛው የሚያወራ ነው የሚመስለው። በጣም
2: በተመሳሳይ እድሜም ናቸው አብዛኞቹ፣ በተለይ በመደበኛ አገልግሎት ያሉ ልጆች በተመሳሳይ እድሜ ነው ያሉት። አዎ ከባድ ነው በእርግጥ አቶ ጊዶን። እንደው ከዛ በኋላ ለአዲር ምን መታሰቢያ ሆኑለት?
0: ለአዲር በእውነት እሱ ለህዝብ ለሰው ቅዱስ ልጅ ስለነበር በቃ እሱ ከሰማን ደክቶ ሮብ ማታ ከሰማን ደክቶ በቃ የከተማ ወጣቶች አንድም ቀን አርፈው አያውቁም። እያንዳንዱ ወጣትም ከከተማ ውጭ ያሉ ታሪኩንን ስለሚሰሙ ከየትም የሚሄድ በሙሉ ወደ ውጭ ሀገር የሚወጡ በሙሉ ከኛ ሁልጊዜ ይደውላሉ። የእሱ የባንዲራ ፎቶ ብንም በባንዲራ አድርገው ይዘው ይወጣሉ። እንዲሁም አንዳንድ ነገሮችን እየያዙ ይሄዳሉ። በየሄዱበት ያው የእሱን የማስታወቂያ ሁኔታ በየሀገሩ እየሄዱ ያንን ይለፍጣሉ። በጣም የሚገርመው አንዱ ስፖርት ምናምን የሚሰራ የማናውቀው ነው እንግዲህ ከአውስትራሊያ ሆኖ ቪዲዮ ቀርጾ ይላከልንም አለ። ኒውዮርክ እንደዚህው ባለፈው እንትን በነበረ ጊዜ የሰላማዊ ሰልፍ በሚወጡበት ጊዜ እኛ ባላሰብ ነው ያው እንደ ባንዲራውን የእሱን ባንዲራ ይዘው ከነ ፎቶ የላኩልን አሉ። በእሱ ስም በልጆቻቸውን ስም የጠሩ ሰዎች አሉ።
1: አቶ ጊዲዮን አሁን ቤተሰብ ባለቤት ልጆች ወንድሞች እህቶቹ የተሰዋው የሸቱ የአዲር ቤተሰቦች እንዴት ነው ትዝታው እንዴት ነው?
0: በጣም ከባድ ነው። በጣም ከባድ ነው። ከክፍሉ ለመግባት እሱ ክፍል ለመግባት የማይፈልጉ አሉ። ክፍሉ ከፍቶ ሰው ማንም የሚገባ የለም ከኔ በስተቀር። እኔ ነኝ ገብቼ ምንድን ነው የምትፈልጉት ምናምን የምላቸው እንጂ እነሱ ለመግባትም አይፈልጉም። እሱ ከሌለበት ነው የሚሉት።
1: ወንድሞቹ ሁኔታ በጣም ከባድ ቀላል ነገር አይደለም። እናትየዋ እንዴት ነው? ባለቤት
0: በጣም ከባድ ነው። በጣም ይከብዳል። እያንዳንዱ ስትሰማው ስለ እሱ ሲናገሩና ሲሉ የት እኛ የማናውቃቸው ነገሮች ናቸው በሙሉ። ስለ ደግነቱ፣ ስለ በጎ አድራጎት ስራው፣ በሆስፒታሎች ዶ እንዴት ታማሚዎችን ሲጠይቅ እንደነበረ ብዙ ነገሮችን በየቀኑ አዲስ እንሰማለን። አሁን ትላንትና የማስተዋሻ ቀን እዛ ቦታ ቀብር ቦታ ሄደን ቆመን ያው የመጀመሪያ ጊዜ ነው እንግዲህ እሱ የብርጌድ አለቃዎቹ መጥተው የተገኙት እና እዛው አብሮ የተዋጋ ኮረሌሉ ምንድን ነው ያለው በጣም እሱ አሁን ኮረሌል ሆኗል እና እሱ ሲናገር በጣም በጣም ያስገርማል። ስለ እሱ በየውትድርና ቤቱ አንድ ጦርነት ከመውጣታቸው በፊት ስለ እሱ ጀብድነትና ስለ እሱ ጀግንነት ነው የሚናገረው። ምክንያቱም አንድ ሰው ባልተዘጋጀበት ባልተባለበት በሁለት ቦታ አቅጣጫ መጥተው ጦርነት ሲከፍቱ አንድ የሀያ ዓመት ወጣት ጦርነት ቋቋሞ ብቻውን መዋጋት ማለት ሊረዳ የማይችል ነገር ነው። ይሄ እግዚአብሔር ፍቃድና የእግዚአብሔር ብርታት ነው እንጂ የአንድ ልጅ የአንድ ወጣት እንትን ስራ አይደለም።
1: በጣም ያሳዝናል። በእውነት ጥናቱን በእውነት ለመላ ቤተሰቡ ለሁሉም ጥናቱን በእውነት በዚህ ማጠቃለያ አቶ ጊዲዮን
2: እንግዲህ እግዚአብሔር ያጽናችሁ። የጀግና ወላጆች ናችሁ። ከባድ ቢሆንም ደግሞ ጀግንነቱን እያሰቡ መጽናናት ነው። እግዚአብሔር ያጽናችሁ። አሁን መጨረሻ የምትለው ነገር?
0: ይህ እንግዲህ እኛ የምንለው ምንድን ነው፣ ብዙዎች ከኛ ብሔረሰብ የወደቁ ልጆች አሉ። በእውነት ጀግንነታቸው የማንነታቸው መታወቅ አለበት። እንደው አለ አይደለ፣ ሁላችን ህመማችን ሁልጊዜ ህመም እንኖርበታለን። ያ ለዘላለም ቁስላችን ነው። ግን በፈረንጆች የሚባል አንድ አባባል አለ፣ አንድ ብረት ትኩስ አለ ነው መቀጥቀጥ የሚገባው ይባላል። አንድ ታሪክ የልጆቻችንን ታሪክ አሁን ነው መነገር ያለበት። ሲረሳ ይረሳል። ሌላ ጦርነት ሲመጣ እኮ ይሄ ይረሳል። አሁን ካልተናገርን እና ይሄን ነው የምላቸው። ብዙ ወጣቶች አሉ ያልተነገረላቸው።
1: እውነት አቶ ጊዲዮን በዚህ በቃ እንልም። በእውነት እግዚአብሔር ጽናቱን በእውነት ነፍስ ይማር። ለሁላችን ቤዛ መስዋዕትነት የከፈሉ በእውነት ነፍስ ይማር። እናመሰግናለን።
2: ከባድ ነው። አሁንም ስልክ መስመራችን ላይ የሀምሳ አለቃ ዮሴፍ ደሴ ወላጆች አሉ። ሻየው ሀምሳ አለቃ ዮሴፍ ደሴ የክራት ቢያሊክ ከተማ ኗሪ ነው። በጋዛ ሰርጥ በ2024 ዓ ም እንግዲህ በዘይቱን በተባለው ሰፈር አካባቢ በተካሄደ ውጊያ ነው የህይወት መስዋዕትነት የከፈለው። ዮሴፍ የ19 ዓመት ልጅ ነበር የህይወት መስዋዕትነት ሲከፍል። ሀንሃል የተባለው ክፍለ ጦር አባል ነው። ቲሮኖት ወይም ስልጠናውን ወዳው እንደጨረሰ ነው ወደ ውጊያ የሄደውና በጣም ወደ ውጊያው ለመግባት ይጓጓ እንደነበር ነው እንግዲህ በታሪኩ ላይ ስናነብ እንዳየ ነው የሚገለጸውና በጣም የሚገርም ልጅ ነው። እያንዳንድ ሰው ታሪክ በእርግጥ በጣም ያልተነበበ መጽሐፍ ነው ስናየው የወታደሮች ታሪክ። አሁን አቶ ጊዶ እንዳለው ይገርማል። ለማንኛውም ወላጆቹ ስልክ መስመር ላይ ናቸው። ወይዘሮ አመት ባል ደሴና አቶ ተመስገን ደሴ ጤና ይስጥልን፣ እንደምን አመሻችሁ?
3: እግዚአብሔር ይመስገን።
4: ጤና ይስጥልኝ ሩቅነሽ፣ እንዲሁም ሳየው አድማጮች እንደምን አመሻችሁ?
2: እናመሰግናለን።
1: በእውነትም ቀላል አይደለም። ሀዘንተኛ ቤተሰቦች ወላጆችን እንዲህ በሳል ባለፉት 3 ዓመታት በተፈጠረው የሽብር ጥቃት ብዙ ቤተሰቦች ሀዘንተኛ ሆኑና እነሱን በብዙሀን መገናኛ በሬዲዮ በምንጠይቅበት ጊዜ በእርግጥ ሀዘኑ የሚከብድ ለወላጅ አባት እናት ነው፣ ግን ቀላል አይደለም እና እስኪ ወይዘሮ አመት በዓል በዚህ ሁኔታ ላይ እንዴት ነው፣ እንዴት እየተቋቋማችሁ ነው? በዚህ ሀዘኑን እስኪ አካፍለን ንገሩን እስኪ።
4: ሀዘኑ እንዳላችሁት ነው፣ በጣም ይከብዳል። ይህ ነው የሚባል ነገር የለውም። ወርቅነሽ ጥሩ አድርገሽ ነው የገለጽሽው። ያው ታሪኩ እንዳልሽው ነው። ዮሴፍ በጣም ያለ እድሜው ጎበዝ የነበረ ያለ እድሜው ጀግና የነበረ ልጅ ነው። በጣም ፈልጎ በግድ ነው ጸባይ ገባ፣ በግድ ነው ጦርነት የሄደ። ያው
2: ተዋጊ መሆን ይፈል በግድ ነው ወደ ተዋጊነት የገባ
4: በግድ ነው ወደ ተዋጊነት የገባ። ከዛም በኋላ ደግሞ አዛ ለመግባት የእውነት በጣም ጉጉት ነበረው። እኛ ሳንፈልግ ሳንፈቅድ ነው እንዲህ ብሎ የሄደ ያው እግዚአብሔር አልፈቀደውም እና ለዚህ እድሜው ለዚህ በቃ ተሰዋ። ለእኛ ብቻ ሳይሆን ለቤተሰብም፣ ለእህቶቹ፣ ለወንድሞቹ፣ ለሁሉም ነው የቀረብን። ዮሴፍ በጣም ጥሩ ልጅ የነበረ ጀግና የነበረ ልጅ ልከሹ እምቢ ማይል የእሱ ጨዋታ የእሱ ጉዳይ ይቀራል እንጂ እኛ አዘዘ ነው ምንም ነገር እምቢ የሚለው የለም ምንም ነገር። በጣም ነው የጎደለብን። እግዚአብሔር ካመጣ በኋላ ምንም ማድረግ አይቻልም። ያው መኖር የሚባል ነገር አለ፣ እየኖርን ነው።
2: ህይወት ይቀጥላል። አዎ። አቶ ተመስገን እስኪ ስለ ዮሴፍ ንገረን፣ እንዴት አይነት ልጅ ነበር?
5: ደህና ውሻችሁ ጋሻየው ወርቅነሽ እንደምን አላችሁ?
2: ደህና ነን።
5: አዎ፣ እንግዲህ መጀመሪያውም ተናግረሽዋል፣ እንዲሁም ማመት ባለሁንም ተናግረዋለች። ጉጉቱ በጣም በቃ ለአገሪቱ ለማገልገል በጣም ኃይለኛ ጉጉት ነው የነበረው። በጣም ፍላጎቱ በጣም በጣም ኃይለኛ እንትን ነው የነበረው። አንድ ራሱ እንኳን እንደው ቢያንስ አመት ሁለት አመትም እንኳን ቆይቶበት በሆነ በገባ በአስር ወሩ ነው ለዚህ በቃ እንጂ ዮሴፍ ምን ልበልሽ ታለም ሁሉም ዛሬ ሁሉ ጓደኞቹ ሁሉ ዛሬ ተበታትነው ነው ያሉ። ጓደኞቹ ሁሉ አሁን አክንዳቸው ላይ ነው ትምን አሁን እንትን ብሎት ያለ አንድ ላይ አይደሉም። ዮሴፍ በጣም ጥሩ ልጅ ነበር። ሲያገኙን እኛን ራሱ በቃ አልፎን እንኳን ይሄዳሉ። በቃ ሰላም ለማለትም እንትን እያላቸው እየከበዳቸው እኛን ለማግኘት ራሱ
2: የ19 ዓመት ነበረ ህይወት መስዋዕት
1: ነው። እንግዲህ በእስራኤል መከላከያ ሰራዊት በነሃል ብርጌድ ጦር ተዋጊ ጦር ሲያገለግል እንደነበረ የተጣለበትን ግዳጅ ወታደራዊ ግዳጅ በመወጣት ላይ እንዳለ እንግዲህ ከአሸባሪዎች በተሰነሰረ የማጥቃት እርምጃ ናቸው ህይወታቸውን ያጥፉ በመስዋዕትነት የከፈሉ ብዙ ወታደሮች ያሳዝናል። እና ይህንን በተመለከተ እንግዲህ የሃምሳ አለቃ ዮሴፍ ደሴ ስለ እሱ ወላጅናትም አባትም ሁናችሁ ይህን ነገር ስትነግሩን ከእለት ወደ ሀዘኑ በእርግጥ በምን ሁኔታ ነው ይህ እንዲያው ራሳችሁን መቼም አብሮ አይሞትም ይባላል እና በምን መልኩ ነው የምታጽናኑ ራሳችሁን?
5: ገሽሻየው እርግጥ ነው ማጥናናት ያው ራሳችን አሁን እሱ ብቻ ሆኖ ቢሆን መቼም እንደምንም ብለን እየተጥናናን በልጆችም በዛም እየተጥናና መኖር እንችል ነበር። ግን ሀዘን ተደራረበብኝ። ወደው ተከታትሎ የቴ ልጅ እንደዚህ ኢትዮጵያ ሞተብኝ። አሁን ደግሞ ያው አራተኛ ወሩ ደግሞ አባቴ ሞተ። በቃ ሀዘን አለቀቀኝም እስካሁን ድረስ።
2: አባት የት ነው ያረፉ? እዚህ ሀገር ወይስ
5: ጎጃም? ጎጃም እየተጠባበቁ ነበረ። ያው በልጅ ልጆቹ እያለቀሰ እሱን ማጣወትኝ ከሀዘን አልወጣውም እስካሁን ድረስ።
1: ያሳዝናል።
5: ከባድ ነው።
2: በመከላከያ ሰራዊቱ በኩል እንደው ምን አይነት እገዛ ይደረግላችኋል? ወይዘሮ አመት ባል መታሰቢያም የተደረገልህ ካለ ለዮሴፍ እስኪ እገዛም እየተደረገላችሁ ከሆነ እንደ ሀዘንተኛ ቤተሰብ እስኪ ንገሪን።
4: መታሰቢያ ያው በጻፈው በኩል ሳይሆን ኤሪያው የኪራት ሙስኪን ሮሻየር ፒካር ሰጥቶናል። ዮሴፍ የወደቀ በጣም ከሚወደው ጓደኛው ጋር አብሮት ካደገ ጓደኛው ጋር ነው። አንድ ትምህርት ቤት ነው የተማሩ። በፊት ከተማሩበት ትምህርት ቤት ፊት ለፊት ኪካር ሰጠውናል። ኪካሩም ኪካር ሪዮሲ ተብሎ ተሰይሟል በስማቸው።
2: የሃምሳ አለቃ ዳንኤል ለቪ አብሮ አደገ ከጋን ጀምረው ባለሳሳት ከጋን ጀምረው አብሮ ነበሩ።
4: ከጋን ጀምረው አብረው ነው የተማሩ። በጸባም ከአንድ ከድር ነው የነበሩ። አንድ ከላይና ከታች ነው የሚተኙ የነበረ። ሁሉን ነገር አንድ ላይ ነው ያደረጉ የነበር። ያው ሲወድቁም አንድ ላይ ነው የወደቁ እና ያው አብረው ኪካር ሰጠውናል። ያው የስማቸው መጠሪያ ነው። በዙሪያው ሳፍታል አለ እንሷለን። ኳስ ደግሞ ሊጋትሮ ሻኤር በቅረት በያሊቅ ኮልሸና በስሙ ነው በዩሴክ ስም ነው የሚጫወቱ። ያው እንሄዳለን እኛም ዋንጫው ምናምን የሚሰጥ ባለቤቴ ነው። እንደገና ሌላ ደግሞ ረካዜ ነበር የሱ ረካዜ ነበር በቤተሰር በሚማርበት አሁን ለሌላ ቤተሰር ምናኸል ሆኗል እሱ ደግሞ እንደዚህ ከና ተንጻፋ አድርጎላቸዋል ጋምፓን በሸና ሁልጣ ሰርቶ እንደዚህ ጫታ ይደረጋል ያው አንጻፋ ለቸው በደንብ ጻዳ ሁላ ይደረጋል
2: ለቤተሰቡ ገዛስ አሁን አቶ ተመስገን ያነሳው ነገር አለ ሀዘን ላይ ሀዘን ቤተሰቡ ሁሉ ገና አልመጣምና ምናልባት አንዳንድ ቤተሰቦች መንገድ ላይ ካሉ ቅርብ ቤተሰቦች ያው ገዛ ያደርጋል የመከላከያ ሰራዊት ሰዎችና እንደው ለእናንተ አልተሞከረም?
4: በደንብ ጠይቀናል ብዙ ነገር ጠይቀናል ነስያ መዲናው ሳይቀርብ ቤታችን ነበር አዋይተናል ይሄን ሁላ ጉዳይ ረዳችኋለሁ ብሎ ነበር የሄደ ያው ከሄደ በኋላ ግን ምንም አይነት መልስ አላገኘንም ምንም አይነት ቢያንስ እናትና አባቱ እንኳን የ70 ዓመት ሽማግሌ ናቸው እንዲመጡልን በጣም እንትን ብለን ነበር ምንም የተሳካ ነገር የለም አረዱንም በዚህ በኩል አረዱንም
1: እሺ ግን መቼም ቀላል ነገር አይደለም አቶ ተመስገን በዚህ ዙሪያ በመላሀገሪቱ ያሉ ሀዘንተኛ ቤተሰቦች እነሱ ጋር ያላችሁ መቼም የደረሰበት ሰው ነው በበለጠ ሚግባባ ሀዘኑን ያውቃል ወላጅ ሌላኛው ወላጅ ይህን በተመለከተ በሰሜኑ ክፍል በዛ ከነሱ ጋር የሆነ ውይይት የመገናኘት የመወያየት አለ?
5: አለ ይሄ አንዳንድ የቴክስ ሲሆን በአንዳንድ ቦታ ሲጠሩና እንገናኛለን እንዲሁም አንድ ካፕሪስ ወስደውን ነበር ባንም አመት ባልን ወደ ሮማሪያ እንደዚህ ወስደዋተን አንዳንድ እንደዚህ እንትን ለማለት ይቻላል ይሄዳለን እንገናኛለን ነው ያያለን እንገናኝ እንደ ቤተሰብ ነው ምንታይ ወዴ ባሰው ሲገናኝ እናወራለን በአንድ ላይ ቁጭ ብለን እናወራለን
1: የሚያስናናል በእውነት ወጣ ብሎ ከሀገር ወጣ ውጭ ወጣ ወጥቶ በነዛ ጊዜን ማሳለፍ ደግሞ ያቃልላል
5: በጣም ያቃልላል አዎ ደስ ይላል ያው ስንገናኝ የልብልባችን እናወራለን
2: ለጊዜያችን ያው ጊዜ ገደመን እያለቀ ስለሆነ ስርጭታችን ሰዓት ምን መልክ ታስተላልፋለህ ባጭሩ አቶ ተመስገን በኋላ ወይዘሮ አመትፋል
5: እንግዲህ ለሁሉ ቤተሰብ መጥናናቱን ይስጣና ይሄን ነው ማለት ይላም ከባድ ነው
2: ዝራ መትባል ተስተላልፈናል
4: እ ያው አዘኑ ሀዘን ነው ለሁሉም በጣም ከባድ ነው እንሱ እንዳለው ብዙ እናቶችን አግኝቻለሁኝ ብዙ ካንድ ሁለት ጊዜ ያብሪያቸው ነበርሁኝ እና ያው ስንገናኝ ሁሉም ቢያለቅስም ግማሹም ስናለቅስ ግማሹም ስንል ያው አንጻፋም ስለሆነ በየሄድንበት ትሙላቸውን ይዘን ሄደን እንጸለማለን እንላለን እና ምንም ብንጎዳም ልጆቻችን ጀግኖች ናቸው ብዙ ነገር አለ በአሁን ሰዓት በትንሽ ነገር ልጆች እየወደቁ ራሳቸውን እያጠፉም እያሉ እየቀሩም ያው ቀብሮ ይቀመጣል ሰው እኛ ያው በጀግንነታቸው ስላለፉ ነው ያው እናንተ የምትደውሉልን ከየትም ቦታ እንትን የሚሉ ልጆቻችን እናስታውሰው ስቲከር ይልኩልናል ብዙ ነገር ስማቸውን ያነሱልናል በዛም ሲያገኙን የሱን ሲፖርኮ እናውቃለን ጀግና ነው ልጃችሁ ይላሉ ይለኛ ኩራት ነው እና ምንም አዘኑ ቢከብደንም ያው በልጆቻችን መውደቅ ብንሰበርም ያው ለኛ ኩራት ነው ለሀገርም ኩራት ነው አገራቸውን ጠብቃለን ብለው ነው የወደቁ እና ይዟችሁ ብላለሁኝ በዚህ ጉዳይ ለተጎዱ ቤተሰቦች በሙሉ እግዚአብሔር አምላክ ጽናቱን ይስጣችሁ ብላለሁኝ
2: እንግዲህ እናንተንም እግዚአብሔር ያጽናችሁ ነፍስ ይማር እንግዲህ ከባድ ነው ግን ጀግኖች ናቸው ያው በዚህ ለመጽናናት መሞከር ነው ባልባል ይሞት አይደለም ይሞቱት ለሀገር ለወገን ሲሉ
1: ነው ያሉ ወላጆች እናት አባት ጀግኖች ናቸው በእውነት እና ጽናቱን
2: ስታችሁ
5: እናመሰግናለን
2: እሺ መልካም እሺ እናመሰግናለን እኛም ስርጭታችን ተጠናቀቀ ይሻየው እንግዲህ ነገ ጧት 6 ሰዓት ላይ ከአድማጮች ጋር እንደገና እንገናኛለን የቴክኒክ ባለሙያችን ኢታይ ኢቶማሮፍ ነበር ምስጋና ይድረሰው መልካም ምሽት ለተሳተፈ አድማጮች በሙሉ እናመሰግናለን
1: መልካም ለሊት